0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ አሌፍ በኸሽባን ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጥቅምት 2 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
2: አመሰግናለሁ ሰጠኝ። አርስተ ዜና ምርጫ 26 ሊካሄድ 15 ቀናትን ቀርተውታል። ግምታዊ ጥናቶችም የተለያዩ ውጤቶችን እያሳዩ ነው ተባለ። የያሃድ ፓርቲ ሊቀመንበር ናፍታሊ ቤኔት እኔ በማቋቋሙ መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሚኒስትሩን ሊያገለግሉ ይችሉ ይሆናል ሲሉ ተናገሩ። ሐማስን መሳሪያ ለማስፈታት አንድ የአሜሪካ ድርጅት ወደ እስራኤል ወደ አዛ ሊገባ ነው ተባለ። መከላከያ ዛሬ በሙት ባህር አካባቢ ልምምድ እንደሚያደርግ ተነገረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ምርጫ 2026 ሊካሄድ 15 ቀናት ቀርተውታል። ዛሬ በካን 11 በተደረገው ግምታዊ ጥናት በሁለቱ ወገን በቀኝና በግራ ክንፍ ሪታ ዓለም ተከታዮች ለውጥ መታየቱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት የቀኙ ክንፍ ዛሬ ምርጫ ቢሆን በአንድ ላይ 53 መቀመጫዎችን ያገኙ ነበር ተብሏል። የያሻር ፓርቲ የሚመሩትም ዛሬ ምርጫ ቢደረግ 50 መቀመጫዎችን የግራ ክንፉን ወክለው ያገኙ ነበር ተብሏል። ሁለቱም ትላልቅ ፓርቲዎች አንዳንድ መቀመጫዎችን አጥተዋል። በግል በፓርቲያቸው በተደረገ ጥናት የያሽር 22 ሲያገኙ መቀመጫዎችን ሲያገኙ የሊኩድ ፓርቲ ደግሞ 20 መቀመጫዎችን ያገኙ ነበር ተብሏል። ትናንት ፓርቲዎችንም በግምታዊ ጥናት ሲታይ ወደ ክነሴት ትናንሽ ፓርቲዎችን በግምታዊ ጥናት ሲታይ ወደ ክነሴት የሚያስገባ ድምጽ ማግኔታቸውም ተገጥሏል። ይህ በዚህ እንዳለ የተዋህዶ ወይም አረብ ፓርቲዎች ሲናገሩ በግራ ክንፉ መንግስት ካቋቋሙ የኛን ድጋፍ ከፈለጉ እንሰጣቸዋለን፣ ነገር ግን በአረብ እስራኤላውያን በሚኖሩበት የከተማ ህገወጥ ቤቶች ላይ መፍትሄ ካልተሰጠው፣ የከተማ ወንበዴዎች በሚያደርጉበትን ግድያ ካላስቆሙ፣ ለትምህርት የሚውል ገንዘብ ተጨማሪ ካልተሰጠን፣ ይሄን ከተደረገ ልንደግፍ እንችላለን፣ አለበዛ ግን ድምጻችን አንሰጥም ሲሉ መናገራቸውን ቃል አቀባያችን ያራ ሼፕራ አድርሳናለችም። የበያሃድ ፓርቲ ሊቀመንበር ናፍታሊ ቤነት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እኔ በመሰረተው መንግስት ሚኒስትር ሆነው ሊያገለግሉ ይችላሉ ሲሉ ትናንት ምሽት መናገራቸው ተገለጸ። ይህም የሚያሳየው እንደተናገሩት ከጠቅላይ ሚኒስትሩ ጋር በምንም አይነት መንግስት አይቀመጥም ተብሎ የሚወራን ወሬ ለማስተባበል ሲባል ነው ብለዋል። ቤነት ጨምረውም እንደተናገሩት በሚቀጥሉት በሳቸው በሚያቋቁሙት ፓርቲ በሚያቋቁት መንግስት ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሚኒስትሩ ነው እንደሚያገለግሉና እንዳውም አሉ ባለፈውም በገንዘብ ሚኒስትርነት ጥሩ እንደነበሩ ጨምሮ ገልጿል። ይህ ንግግራቸውን ግን የፓርቲያቸው አባሎች እንዳልወደዱላቸው ተገልጿል። እስራኤል አንድ የአሜሪካ ድርጅት ወደ አዛ በመግባት ከሽብርተኞች መሳሪያ እንዲሰበስብ ፈቅዳለች ተባለ። ሐማስ መሳሪያውን ለማስፈታት ከሚደረገው ጥረት በተለይ ፕሬዚዳንት ዶናልድ ትራምፕ በመሰረቱት የሰላም ኮሚቴ በኩል ይህ የአሜሪካ ድርጅት ወደ አዛ በመግባት የሐማስና የጂሃድ እስላሚን መሳሪያ መረከብና መሰብሰብ እንደሚችል እስራኤል መፍቀዷ ተገልጿል። አሜሪካውያኑ ተወካዮችም የሃኒዮንስና ራፊያህ በተሰኘው ደቡባዊ አዛ በመሄድ መሳሪያን ይሰበስባሉ ተብሎ ይጠበቃል። ሽብርተኞች ታጣቂዎችም መከላከያ ላይ ጉዳት ሳያመጡ መሳሪያቸውን ለማስረከብ በምን አይነት መንገድ እንደሚመጡ እስካሁን ድረስ እንዳልታወቀ ተገልጿል። ይህ በዚህ እንዳለ አንድ ከፍተኛ የእስራኤል ባለስልጣን እንደተናገሩትም ይህ ሂደት ውጤት ያመጣል ብዬ አላምንም፣ ምክንያቱም ሐማስ ምንም እንኳ መሳሪያ አስረክባለሁ ብሎ ቢናገርም መሬት ላይ የሚያሳየው ሁኔታ ግን ተቃራኒው ነው ሲሉ መናገራቸው ተገልጿል። በሙት ባህር አካባቢ ዛሬ መከላከያ ልምምድ ያደርጋል ተባለ። ዛሬ ጧት በሙት ባህር አካባቢ መከላከያ በሚያደርገው ልምምድም ብዛት ያላቸው የወታደሮች እንቅስቃሴ፣ የመኪናዎች እንቅስቃሴና የተኩስ ድምጽ ብሎም ከፍተኛ ቦምቡና ፍንዳታዎች ሊደመጥ ይችላል። ህዝቡ በአሁኑ እንዲጠነቀቅና እንዲያውቅ ሲል መከላከያ አስተውቋል። ይህም በተጨማሪም ይህ የሚደረገው ልምምድ አስቀድሞ የተያዘ ቅድ ስለሆነ ምናልባት አዲስ ነገር አለ ወይም የሚያሰጋ ነገር አለ ብለው አስበው እንዳይሆን ሲሉ መከላከያ ጨምሮም ለህዝቡ አስተውቋል። ሴት ወታደሮችን ታንከኛ ለማድረግ የታቀደው እቅድ በሚቀጥለው ወር ይጀምራል ሲል መከላከያ አስታወቀ። ቃላቀቢያችን ሮይ ሻሮን እንዳደረሰን በዚህ ዘርፍ 100 የሚሆኑ ሴት ወታደሮች ለመሳተፍ ፍላጎት እንዳላቸው አስተውቋል። 50 የሴት ወታደሮች በቅርቡ በሚደረገው ምልመላ ወደ ወታደር ቤት ይገባሉ፣ ስልጠናውን ይጀምራሉ ተብሏል። የራባኒሞች በተለይ የሽባ ትምህርት ቤት ኃላፊዎች እንደተናገሩትም ይህን መከላከያ የሚያደርገውን ሴት ወታደሮችን ታንከኛ ለማድረግ እንደማይፈቅድና እንዳውም የእሱ ተማሪዎች ወደዚህ ብርጌት ገብተው እንዲያገለግሉ አንፈቅድም ሲሉ መናገራቸው ይታወሳል። የመከላከያ ሚኒስትር ኢታማጆር ሹም ሌፍተናንት ጄኔራል ኢያል ዛሚር እንደተናገሩትም እነኚህ ሴት ወታደሮች ከወንዶች በራቀ በተለየ ሁኔታ ብቻቸውን እንደሚለማመዱ አስታውቋል። መከላከያ በአንድ ታንክ ውስጥ አንድ ሴትና ወንድ ወታደሮች ሁለቱ በአንድ ላይ አያገለግሉም ሲለው መናገራቸውንም ጨምረው አስታውቀዋል። በደቡብ አዛ መከላከያ አንድ ሽብርተኛ መግደሉን አስታወቀ። በደቡብ አዛ ሽብርተኛው መከላከያ የመደበውን ቢጫ መስመር ጥሶ በመምጣቱ ወታደሮች ላይ ስጋት ከማድረሱ በፊት እርምጃ እንደተወሰደበት ተገልጿል። ሽብርተኛውም ወታደሮች ላይ ጥቃት ለማድረስ ፍላጎት እንደነበረው ማሳይቷል። መከላከያ እንዳስታወቀውም ቢጫ መስመር ብሎ የጠበቀውን ቦታ ላይ ማንም ሽብርተኛ ቢገባ እርምጃ ከመውሰድ ወደኋላ እንደማይል መከላከያ አስታውቋል። በሆርሙዝ ባህር ወሽመጥ የመርከቦች መተላለፊያ ላይ አንድ ህንድ መርከብ መመታቷ ተገለጸ። የመርከቧ በመመታቷ ምክንያት ሁለት ህንዳውያን መዳረሻቸው ጠፍቷል። አንድ የህንድ ከፍተኛ ባለስልጣን እንደተናገርኩትም ከኦማን ባለስልጣናት ጋር በመነጋገር እነኚህ ሁለት ህንዳውያንን ፍለጋ እንደጀመሩ ተገልጿል። በሰሜኑ የሀገራችን ክፍል በአክራዮት ሁለት ትምህርት ቤቶች ትምህርት እንዳይሰጡ ዛሬ መዘጋታቸው ተገለጸ። የአካባቢው የአየር ብከላ ጥበቃና የጤና ጥበቃ መስሪያ ቤት በመተባበር እነዚህ ሁለት ትምህርት ቤቶች ዛሬ ትምህርት እንዳይሰጡ ትምህርት ቤቱ እንዲዘጋ አዘዋል። ምክንያቱም ከወትሮው በተለየ በአካባቢው 3 እጅ እጥፍ በአየሩ በኬሚካል መርዛማ ስለተበከለ ለተማሪዎቹ ለጤናቸው አስጊ መሆኑን ተገልጿል። በሃይፋ የሚገኘው የዚህ ድፍድፍ ማጣሪያ ኩባንያ እንዳስታወቀውም የአካባቢውን አየር እንዳይበከል ከፍተኛ ጥንቃቄና ኃላፊነት በተሞላበት ሁኔታ እየሰራን ነው ሲሉ የአካባቢው ነዋሪዎችንም ማስታወቁን ቀጥሏል። በመጨረሻም የአየሩ ጸባይ ሁኔታ ሙቀቱ በመጠኑ ይቀንሳል። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 24 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 27፣ ሃይፋና አካባቢዋ 6፣ ጽፋትና አካባቢዋ 7፣ ቤርሸባና አካባቢዋ 7፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 34 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠኝ ሰዓቱ ዜና ይስከኑ ነበር።
0: አይቸው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን፣ ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን እርሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው የክኔሴት ምርጫ ሊካሄድ 15 ቀናት ያክል የሚቀሩ መሆኑን ዘግቦ ፓርቲዎች ከምርጫው በፊት የሚያደርጉትን ጥረትና ከምርጫው በኋላ መንግስት ቢመሰረቱ ከማን ጋር ሊሄዱ እንደሚችሉ እያካሄዱ ያለውን እንቅስቃሴ ዘግቧል። የሊኩድ ፓርቲ አባላት እንደተረዱት ይላል የኢትዮ ታህሮኖት ጋዜጣ፣ አባላቱ እንደገባቸው ከሆነ ከምርጫው በኋላ መንግስት ማቋቋም የሚችሉ ከሆነ የኦጽማ የውዲት ፓርቲ ሊቀመንበር ኢታማር ቤንግቪር የመከላከያ ሚኒስትር ስልጣንን እንዳይወስዱ ለማድረግ የሚያደርጉት ጥረት የእሳቸውን መራጮች ለሊኩድ በማድረግ የክኔሴት መቀመጫዎችን መውሰድ ነው። በሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁና የኦጽማ የውዲት ፓርቲ ሊቀመንበር ቤንግቪር መካከል ያለው ግንኙነት የተቋረጠበት ዋና ምክንያት ይህ ነው ካለ በኋላ በተቃራኒው ደግሞ የሊኩድ ፓርቲና የጽዮኒት አዳቲት ፓርቲዎች ግንኙነታቸው ጠንክሯል፣ በትብብር የምርጫ ዘመቻ እያካሄዱ ነው፣ እንዲሁም ትርፍ ድምጾችን ለመጠቀም ተፈራርመዋል በማለት በሊኩድ ፓርቲና ጽዮኒት አዳቲት ፓርቲዎች መካከል ያለውን መቀራረብ፣ በተቃራኒው ደግሞ በሊኩድና ኦጽማ የውዲት መካከል ያለውን መራራቅ የኢትዮ ታህሮኖት ጋዜጣ ዘግቧል። የማሪቭ ጋዜጣ በበኩሉ ኤሊ ጎልድሽሚት የተባሉት የሊኩድ ፓርቲ እጩ የክኔሴት አባል በሊኩድ ያለ ፕራይመሪስ ምርጫ ሳያደርጉ ሽሬዮን በተባለው ቦታ ከመቀበላቸው በፊት ሁለት ትንንሽ ፓርቲዎችን ቤት እስራኤል እና ጾሜት የተባሉትን ፓርቲዎች ለማዋሃድ ሙከራ አድርገው ነበር። በእነዚህ ጥምር ፓርቲዎች ውስጥ የቀድሞ ምክትል የደህንነት ጥበቃ ሚኒስትር እና የፓርቲው መሪ ጋዲ ቫርከን ይገኙበታል። የፓርቲው መሪ ናቸው። እንዲሁም ፕሮፌሰር ሞሸ ኮየን፣ ኤልያ ይፋት ቤን ሀይ ሴጌብ እና ሞሸ ጋሪን ይገኙበታል። ጾሜት ቤት እስራኤል የተሰኘውን ውህደት እንዲፈጠር ጥረት ቢያደርጉም ፓርቲዎች የአባላት ዝርዝርን ለምርጫ ቦርድ ከማቅረባቸው በፊት ግንኙነቱ መቋረጡና ከጥቂት ጊዜ በኋላ ኤሊ ከናታኔው ስልክ ተደውሎላቸው በሊኩድ ፓርቲ ቦታ እንደተሰጣቸውና እሳቸውም የክኔሴት መቀመጫን የሚያስገኘውን አሁዝ ሀሲማ የተባለውን ለማግኘት ስላልተቃረብን ግንኙነቱ ተቋርጧል ማለታቸውን የማሪብ ጋዜጣ በዛሬ ዘገባው አቅርቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት የቀድሞ የመንግስት ሕግ አማካሪ አቢካይ ማንደልብሊት ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸው ጉዳዮች ትላንት በፍርድ ቤት ቀርበው የምስክር ቃል እንዲሰጡ ሲደረግ መዋሉን ነው። የቀድሞ የመንግስት ሕግና ፍትህ አማካሪ ትላንት በኢየሩሳሌም አውራጃ ፍርድ ቤት ተገኝተው በሰጡት የምስክር ቃል ፖሊስ ከእኔ መመሪያ ውጭ በሆነ ተንቀሳቅሷል ያሉት ብዙ ጥያቄ ማስነሳቱና በወንጀል የተጠረጠሩ ከፍተኛ ባለስልጣናትን ምርመራ በተመለከተ የነበረው ሂደት ብዙ አነጋጋሪ መሆኑን፣ 1000 በተባለው የክስ ፋይል ዙሪያም የሚያስጠረጥር ነገር የለም ማለታቸውን ጋዜጦች ዘግቧል። ሌላው የዛሬ ጋዜጦች ካቀረቡት አሳዛኝ ዘገባ መካከል ቅዳሜ ሌሊት በቤርሸባ ከተማ በሰው እጅ የተገደለችው ናንዬ ማለደን ጉዳይ ነው። የ40 ዓመቷ ግለሰብ ናንዬ ማለደ በጩቤ ተወግታ የተገደለችው በቀድሞ ባለቤቷ እጅ ነው ተብሎ የሚጠረጠር መሆኑን፣ ተጠርጣሪውም ድርጊቱን በፈጸመበት ወቅት የአምስት ዓመት ልጇ ሲያይ ነበር። ናንዬ በጩቤ ተወግታ በጽና ከቆሰለች በኋላ በቤርሸባ ከተማ በሚገኘው የሶሮቃ ሆስፒታል የሕክምና እርዳታ እንድታገኝ ብትወሰድም ሕይወቷ ሊተርፍ አልቻለም። ግድያው ሲፈጸም አብሮ የነበረው የአምስት ዓመት ልጅ በሚመለከታቸው ባለሙያዎች እርዳታ እየተደረገለት መሆኑን አንድ የቅርብ ቤተሰብ ገልጿል። ለናንዬ የቀድሞ ባለቤቷ ሌሎች 16 እና 20 ዓመት ልጆች አሉ። ጥንዶች ከወራት በፊት በፍቺ ቢላዩም ተጠርጣሪው የቤቱ ቁልፍ ስለነበረው ለሊቱ ወደ ቤቱ በመግባት ድርጊቱን መፈጸም መቻሉና ድርጊቱን ፈጽሞ ብሏል የማሪብ ጋዜጣ በዛሬ ዘገባው። ፎሮም ሚኻኤል ሴላ የተባለው ድርጅት እንደገለጸው በዚህ ዓመት በ2016 ዓ ም ብቻ 11 ሴቶች በትዳር አጋራቸው እጅ ተገድለዋል። በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም ብዙ ጥረት መደረግ ያለበት መሆኑን የድርጅቱ ዋና ስራ አስኪያጅ ጥሪ ማቅረባቸውን ጋዜጦች በዛሬ ዘገባቸው አቅርበዋል።
ሌላው የጥቅምት ሰባቱን የሽብር ጥቃት ጉዳይ የተጠለፉ ዜጎችን ለማስመለስ የነበረውን ጥረት በተመለከተ የኢዲዮ ታህረኖት ጋዜጣ ዘግቧል። የታጋች ቤተሰቦች ሄግ የሚገኘው አቃቢ ሕግ የተጠለፉ ዜጎች በሚመለሱበት ሁኔታ እንዲሰራ ጥረት አድርገው ነበር። ናታኒዮ የጦር ወንጀለኛ ናቸው በሚል ሰበብ ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤትም በሳቸው ላይ ያወጣውን የእስር ማዘዣ ሁሉ እንዲሰርዝ ጥረት አድርገው ነበር። ይህ ሁሉ ታጋች ዜጎችን ለማስመለስ ሲባል ነው። ይሁንና ድርድሩ ሳይሳካ ቀረ። በንጊቨርና ስሞትሪች ጫና አድርገው ሳይሆን ጠቅላይ ሚኒስትር ናታኒዮ ለመፈረም ብዙም አልፈለጉም ነበር። ምክንያቱም ጦርነቱ ከተጀመረ ከዘጠኝ ወራት በኋላ ግጭቱን ማቆም ነው ብለው ስላሰቡ ነው በማለት በ2024 ዓ.ም የነበረውን ሂደትና ሁኔታ የማሪብ ጋዜጣ ዘግቧል። ሁሉም ጋዜጦች ከተመለከቱት ዘገባ መካከል በየመን ሁቲ አማጽያና በሳውዲ መካከል ያለው ጦርነት እንደቀጠለ መሆኑን ነው። የየመን ሁቲ አማጽያን በሳውዲ አረቢያ ዋና ከተማ ሪያድ የሚገኘውን ዓለም አቀፍ አውሮፕላን ጣቢያና አንዳንድ የነዳጅ ማውጫ ተቋማትን አጥቅተዋል። ከፍተኛ ጉዳት እያደረሱ ይገኛሉ። ሳውዲም በሁቲ አማጽያን ላይ እርምጃ እየወሰደች ትገኛለች። ይሁን እንጂ ጉዳቱ ለሳውዲ አረቢያ ከፍተኛ መሆኑና ብዙ ዋጋ እየከፈለች እንዳለች ጋዜጦች ዘግበዋል። የሁቲ አማጽያን በሳውዲ አረቢያ የሚያደርሱት ጥቃት የሪያድ ባለስልጣናትን አናዷል፣ አበሳጭቷል። 12 ዜጎች ተገድለዋል፣ 309 የሚሆኑ ቆስለዋል፣ እንዲሁም ብዙ የንብረት ጉዳት ደርሷል። የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱትን ጥቃት አጠናክረው የሚቀጥሉ መሆኑን አስታውቋል። አካባቢው የጦርነት ቀጠና መሆኑ እንደቀጠለ ነው ብለዋል ጋዜጦች። ሳውዲን በኢኮኖሚና ቱሪዝም በጣም እየጎዳ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ የሁቲ አማጽያን በሳውዲ አረቢያ ላይ እያደረሱ ያለውን ጉዳት የሚቃወም መግለጫ አውጥተዋል ብለዋል ጋዜጦች። የእስራኤል አየውም ጋዜጣ ዛሬ ከዘገባቸው ርዕሰ ጉዳዮች መካከል እስራኤል እንደ ጥቅምት ሰባቱ አይነት ጥቃት ዳግመኛ ሊያጋጥማት ይችላል የሚል ስጋት አለ። የእስራኤል አየውም ጋዜጣ ይፋ ባደረገው ዘገባ ካታር ላዛ ሰርጥ ለሐማስ እርዳታ እያስተላለፈች ነው የሚል ዘገባ መቅረቡ ብዙ ተቃውሞን አስከትሏል። ሌላ ችግር የሚያስከትል ነው የሚል ስጋትንም ፈጥሯል። ከጥቅምት ሰባቱ የሽብር ጥቃት በኋላ ካታር እንደገና ላዛ ሰርጥ ነዋሪዎች የሰብአዊ እርዳታ ማስተላለፉ አነጋጋሪ ሆኗል። የአሻር ፓርቲ ሊቀመንበር ጋዳይ ዘንኮት የሐማስ ነዳጅ አቅራቢ ናታንያሁ ናቸው በማለት መንቀፋቸውን የእስራኤል ሀዮም ጋዜጣ ዘግቧል። የሃሬጽ ጋዜጣ ዛሬ ከተመለከታቸው ዘገባዎች መካከል አንዱ በህንድ ያለውን የወጣቶች ተቃውሞ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ያለውን ህዝባዊ አመፅ ለ12 ዓመታት ያክል መቀነስ ቢችሉም አሁን ግን ሌላ የወጣቶች ተቃውሞ መጥቶባቸዋል። የህንድን ፖሊስ አንፈራም በማለት አደባባይ እየወጡ ይገኛሉ። የህንድ ጸጥታ ጥበቃ አካላት ብዙ ተቃዋሚዎችን በቁጥጥር ስር ቢያውሉም ሁኔታው በቀላሉ አልቆመም። በተለይ የ130 ሚሊዮን ዜጎች ድምፅ በሀገሪቱ የምርጫ ቦርድ በኩል ውድቅ መሆኑ ዜጎችን አበሳጭቷል። የሀገሪቱ የምርጫ ቦርድ ሊቀመንበር ከስልጣን እንዲወርዱ ዜጎች እየጠየቁ ነው በማለት በህንድ ህዝባዊ አመፅ መከሰቱን ሀሬጽ ዘግቧል። ህንድ ብዙ ብሔር ብሔረሰቦች እና ከአንድ ቢሊዮን 500 ሚሊዮን ህዝብ በላይ ያላትና በምጣኔ ሀብቷ እየገሰገሰች ያለች ሀገር ናት። የህንዱ ጠቅላይ ሚኒስትር ሀገሪቱን በማረጋጋትና በማሻሻል ብዙ የተደነቁ ቢሆንም ሰሞኑን ግን የገጠማቸው ተቃውሞ ከፍተኛ መሆኑና ለስልጣናቸውም የሚያሰጋ ጉዳይ መኖሩን የሀሬጽ ጋዜጣ ዘግቧል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: አይቸው በድጋሚ እንዴት አደርክ? እንዴት ነህ? ሰሞኑን ታመህ ነው የሰነበትክ?
1: እግዚአብሔር ይመስገን። አዎ አሞኝ ነበር። ሁንም
0: እኮ ያለን ንብረት ሁሉ ለእኔ ትናዘዛለ ብዬ ነበር፣ ጠብቄ ነበር፣ ግን ተመለስኩ በሰላም።
1: ሲያምር ይቅር።
0: እንዴት ነህ አሁን?
1: ደህና ነኝ እግዚአብሔር ይመስገን። አሁን ትንሽ ሙሉ በሙሉትን ባልሆንም ያው እግዚአብሔር ይመስገን ደህና ነኝ።
0: ጥሩ። የተለያዩ እርሰ ጉዳዮች አለን። አንዱ የሐማስ ድርጅትን የጦር መሳሪያ ትጥቅ ለማስፈታት የሚደረግ ጥረት አለ ይባላል። በሌላ በኩል ደግሞ ሐማስ በጣም የተጠናከረ ነው፣ አዳዲስ ሚሊሻዎችን ታጣቂዎችን እየመለመለ ነው፣ እንዲያውም 30,000 የሚሆኑ ታጣቂዎች አሉት ይባላል። ና እንዴት ነው?
1: እንደኛ 30,000 የሚሆኑ ታጣቂዎች አሉት የሚባለው ምን አይነት መረጃ ተይዞ ነው? እንግዲህ አንተም እንደምታውቀው ሁላችሁም እንደምናውቀው እንግዲህ ቢያንስ አዛ ውስጥ መከላከያ ሰራዊታችን አለ። አሁን መከላከያ ሰራዊት ከ60 እስከ 70 እጅ ባለው ቦታውን ተቆጣጥሮት ያለበት ሁኔታ ነው። ሐማስ የሚቆጣጠረው 30%ን ነው። እንግዲህ ከዚህ ውስጥ እንግዲህ 30,000 ወታደሮችን መልምሎ አሁን አሰልጥኖ ወጥቷል ማለት እኔ ምን ያህል እውነት እንደሚሆን ላቅም አልችልም። እኔም ሊሆንም ይችላል ላይሆንም ይችላል። ምክንያቱም ከአሁን በፊትም እኛም ስንናገረው የነበረ ጉዳይ ነበር ታስታውሳለህ። ሐማስ እንደገና ራሱን እያደራጀ ነው፣ የተለያዩ መሳሪያዎችን በሲናይ ለማስመጣት ጥረት እያደረገ ነው። ይሁዳና ሰማሪያ አካባቢ ውስጥ ብዙ ነገሮችን ጥረት እንቅስቃሴ እያደረገ ይገኛላሉ። አሁን 30,000 የሚሆኑ ወታደሮች አሉት የሚባለው ይህን ያህል ላለው ብዬ አላስብም። ነገር ግን ምናልባት አትዘንጋ፣ ሐማስን የሚደግፍ በሙሉ የሐማስ ወታደር ነው። በምንም በኩል በምንም በን የሚሆን መሳሪያን ሰው ቢሰጡትም ሐማስ ተመታበት ሲባል ተነስቶ የሚዋጋት የሚችል ወይም በተቻለው መጠን ምንድን ነው የሚባለው የጨበጡትን ኮረወሩ ፍራ ይባል የሚባል አባባል አለ እና እንደዛ የሚያደርሰው።
0: ግን አንድ ተጨባጭ ነገር የማይረሳ እና እንደው ሁሌም እንዲዘነጋ የማይገባው ነገር አለ። የሐማስ ድርጅት የጦር መሳሪያ ትጥቁ እንዲፈታ ነበረ። አንድ ዓመት አልፏል እንግዲህ በግብፅ ሐማስና እስራኤል የተኩስ አቁም ስምምነት ካደረጉ፣ ግን እስካሁን ሐማስ ይህን ያክል የጦር መሳሪያ አስረከበ ተብሎ አላየንም። እና ያ ደግሞ በተቃራኒው መጠናከሩን የሚያሳይ ነው። መከላከያም ይህንን ይገባዋል። ግን የቁጥሩ ጉዳይ አነጋጋሪ ቢሆንም ግን ስጋቱ አልቀረም።
1: ስጋቱ ዞሮ ዞሮ ሐማስ የመጨረሻ ሐማስ ብቻ ሳይሆንም በአዛ ሰርጥ ያሉ ታጣቂዎች ብርተኞች በሙሉ ጂሃድ እስላምና ሌሎችም መሳሪያቸውን እስካዛ አስረከቡ ድረስ ሐማስ አርፎ አይቀመጥም፣ ዝም አይልም። ቀደም ሲል በዜናም የተመለከትኩ ሁኔታ አለ። አንድ የአሜሪካ ድርጅትም ለዚህ ጉዳይ ቢሆን በሰላም ኮሚቴው አማካኝነት መሳሪያውን በኸን ዩኒስና በረፊያህ ደቡብ አዛ ውስጥ ማለት ነው ገብተው ለመሰብሰብ ጥረት እንዳለ ሙከራ እንደሚደረግ ተነግሯል። ምን ያህል ይሄ እውን ሊሆን ይችላል በጣም አጠያያቂ ነው። እንዴት ነው ውስጥ በመንገድ ነው ውስጥ የትኛው የሐማስ ሽብርተኛ ነው መሳሪያውን አንግቦ መጥቶ እንኩ ብሎ የሚያስረክባለ ወይ? ምናልባት ደግሞ እንደዛም ሊያደርጉ ይችላሉ። የተወሰኑ መሳሪያዎቹን ደብቀው አስቀርተው መሳሪያችን በሙሉ አስረክበናል ሊሉም ሊችሉ ይችላሉ። ብዙ መንገዶች አሉት እና ሙሉ በሙሉ እንዴት ነው ይህ ድርጅት መጥቶ እንዴት ነው ሐማስ በፍቃደኝነቱ መጥቶ ሙሉ በሙሉ መሳሪያ ያስረክባሉ? የተደበቁት መሳሪያዎችስ?
0: ከበቅሎ ካልወጣ ኋላ ምንም አለች ሙሽራ እንደሚባለው ሐማስ እጁን ሰጥቶ ካልሆነ አሁንም እኮ እስራኤል ከሶስት ዓመት በላይ እንግዲህ ጦርነት ማደርጋ እኮ ብዙ የምድር ዋሻዎችን ያላገኘቻቸውም እኮ አሉ። እና ሐማስ ምሽሎ ከልኩባቸው ቦታዎች ብዙ ናቸው። እና ሌላ ድርጅት ሌላ አካል እስራኤልን ተክቶ የሐማስን ድርጅት የጦር መሳሪያ ትጥቁን ያስፈታል የሚል እምነት የለኝም።
1: ለእኔም እንደዛው ነው እምነቴ። አሁን ባይገርም አሁን ሐማስ በሚቆጣጠሩ ቦታዎች እንዲያውም መከላከያ ሰራዊት ወደዛ ቦታ አልገባም፣ በዚህ ሶስት ዓመት ውስጥ አልገባም ጥቃት ማስ ምክንያቱም አብዛኛውን ተጠልፎ የነበሩት የኛ ወገኖቻችን እዛ አካባቢ ነው ተይዘው ታፍኖ ያለ የሚል ግምት ስለነበር ሁኔታ ስለነበር እዛ አካባቢ ምንም አይነት ወታደራዊ እንቅስቃሴ አልተደረገም። አሁን ግን ወደ አንድም ወደ ወታደራዊ እንቅስቃሴ ቢካሄድ በቀጥታ ያን ቦታ ሰውን ካስለቀቁ በኋላ ያው እንደተለመደው መከላከያ እንደሚያደርገው ነዋሪዎችን አስለቀቁ ቤቱንም ሁነቱም ሁሉን ነገር ያደርጋል የሚል ሁኔታ አለ። ግን አሁንም ቢሆን አንተ እንዳልከው እኔ አንተን ሀሳብ እደግፋለሁ። ሐማስ በእውነት ፈልጎ በፍላጎቱ መጥቶ መሳሪያ ያስረክባል ብዬ እኔም
0: ሬዮታ ለሙማ የሚፈቅድለት አይደለም። ይህ በእንዲህ ሌላው ደግሞ በዚህ በመካከለኛው ምስራቅ የሁቲ አማጽያን ኢራን ከኢራን በሚያገኙት ድጋፍ አሁን ሳውዲዎችንም ያመሳቸው ነው። በጣም ሳውዲ እንግዲህ እንደምናውቀው ለእስልምና እምነት ተከታዮች በጣም ማዕከላዊ የሆነች ሀገር ነችና ብዙም የጦር መሳሪያ ነበር።

0: ተንቀሳቃሽ ነገሮች አላቸው ብዙ ያካበቱት መሰረያ አለ አቅም አላቸው ወይ ሳውዲ አረቢያን ለማጥቃት ያያየን ነው
1: አዎ
0: በትላንትና ሁለትም እንኳን ሪያድ ድረስ አውሮፕላን ማረፊያው ድረስ በማስወንጨፍ ወደ 12 አንተም ያየሁንታ አለ ወደ 12 ሰዎች ወደተ
1: አንድ ማለት ነው
0: በደንብ በተጠና መልኩ እንግዲህ አቅምና ኃይል ምን እንዳላቸው እጅ ነው የሚያሳየው ምናልባት አንዳንዴኛ ስናያቸው ያው ጀለብያቸው ለብሰው ይሄ ካላሽንኮቭ ወይም ሌላ ይዘው ሲሮጡ ታያቸዋል ግን ከዛም የበለጠ የተጠናከረ መሳሪያ ያላቸው ነው በጣም የሚገርመው ግን እዚህ ላይ ሰጠኝ ለምን አሜሪካ ሳውዲ አረቢያን አልረዳም አለች? ይሄ በትልቁ የሚያጠያይቅ ጥያቄ ነው። ምናልባት እንግዲህ ሳውዲ አረቢያ ባለፈው ጊዜ እኛ ማውርተን በታለይ ፓኪስታንና ቱርክ ጋር የተፈራረሙት አሉ። አንዱን ሀገር ጥቃት ከደረሰበት ሶስቱም እንደተጎዱ ሆኖ ተባብረው እንደሚረዳዱ ነው። እስካሁን ድረስ ግን ይሄን ያየነው ነገር የለም። ለምን ቱርክም ራሷ አንድ የሁቲ ሙሽደጋፊ ነች ቱርክም ራሷ ከኢራን ጋር ያላትን ቅርበትላችን ምናውቀው ነውና ዞሮ ዞሮ ይሄ ሁኔታ አሁን እንዴት ትራምፕ ዝማሪ ምን ማለት ከዚህ ጋር የተገናኘ ነው ይችላል
1: ግን አሜሪካውያን አይቸው አሜሪካውያን እንደሆነ እስራኤልንም ሁቲዎች ይያጠቁ አሜሪካ ከሁቲዎች ጋር ተፈራረመችና በጸጥታ ነው ተመለከተችና አንዳንድ የአሜሪካ ወዳጅ ለምትላቸው ሀገሮች አትደርስም ለምንድን ነው አሁን እንደው ሳውዲ አረቢያን ያክል አገር በጣም ታማኝናት አሁን እንዳልከው ሲፈራረሙ ቅሬታ አድርጎ ሊሆን ይችላል ለእስራኤልም ቢሆን ድጋፍ አላደረገችምና የአሜሪካ አቋም መዋዠቅ ሁቲዎችን ያጠነከራቸው መስሎ አይታየ
0: እንግዲህ ዶናልድ ትራምፕ እንመለስና በምርጫ ሲመጡ ቅድሚያ አሜሪካ ነው ያሉት እናስተውሳለን ምንም በጦርነቱ
1: ነበር ማለት ነው
0: ምንም በጦርነቱ ቢመጡም አሁንም አሜሪካ ከዛውስ ምን ምታገኘው ነገር አላት በተለይ ባሆኑ ደግሞ ኢራን ውስጥ በተደረገው ጦርነት ከፍተኛ ጉዳት ደረሰባት አለ በአሜሪካ ላይ እንደ ከነማሶን ጨፋው ከመከላከያው ከነሚሳኤሉ ለይተ ያለቀባት ነው ወታደሮቿም ብዙ በገንዘብ ሲተመንም በጣም ከፍተኛ ገንዘብ ወጪ ያወጣችበት ነው ያንን ድጋሜ አሁንም መመለስ የሚችልበት መንገድ ማምጣት እንጂ እንደገና ወደ ሌላ ጦርነት ሄዶ የመግባት ፍላጎት የላቸውም ሲቀጥል ጥቅማቸው ነው ያሉ ምንም ይፈልጉ ጥቅማቸው እዚህ ጋር የሚያስከብሩት ጥቅም ምን አለ ለነሱም ይጥቀማቸው ነገር ካለ የትኛውን ቦታ ይሁን አይደለምና ተጠይቀው ሳይጠየቁ ምንግባ ብለው ገብተው ማድረግ የሚችሉ ናቸው
1: ስለዚህ እንደ መደምደሚያን እዚህ ላይ መጨረሻ እንደሆነ ይምለው ከኢራኖች ጋርም ከተስማሙ እስራኤልንም ሸሸት ገለል ያደርጉ ይችላሉ አሜሪካን
0: እዚህ ላይ ምን አለ መሰለህ ከእስራኤልና የአሜሪካና የእስራኤል ግንኙነት በጣም ጥብቅ ነው በአንድ ፕሬዝዳንት ብቻ የሚወሰን አይደለም ግን እንደምሳሌ አሁን አድርገን በፊት ስምምነት ላይ ድርድር ላይ እስራኤል የለችበት ብዙ አውርተናል ብዙ እናገር ነበር በዛን ሰዓት የሆርሙዝ ጉዳይ መጥቶ አሁን ነገሩን ተናደረገው እንጂ ትራምፕ እንዲህ አንድ ወቅት እንግዲህ ኢራንም ከኒውክሌር ቦምብ ባለት ሞንቴጅ ላለች እኮ ብሎ የተናገሩበት ሰዓትም ነበር ያ ማለት ምንድነው እንግዲህ እድሳቸው የሚፈልጉት ነገር ካደረገች ለዚህ ብዙ ፋታ ዴንታ እንደለላቸው ያሳዩበት ሁኔታ ነበር ነው ወይስ ለታርጊል ወይም ምንድነው ምን በቃ ስለዚህ አሁን አንተ ያልከኝ ነው ሊያደርጉ ይችላሉ ግን በእስራኤል ላይ ያደርጋሉ ብዬ ያውም ትንሽ ብቻም
1: ነው
0: ስካውን የሚናገሩትም ያው ኢራን የኒኩሌር ቦምብ ባለቤት አትሆንም ብለው አጥብቀው ይዟል ይሄም እንግዲህ በአንድ በኩልም ያው ጠቅላይ ሚኒስትር በሚናታኑም እንግዲህ ያው በስልጣን ካሉበት ጊዜ ጀምሮ ለዚህ ነው የሚናገሩት ይሄን ነው የሚሉት ምናልባት ቆይተን የምናየው ጉዳይ ይሆናል ሰጣይ
1: ሌላው መግቢያችን ላይ ብዙ ንብረት ለኔ ይሆናል ብዬ ነበር ያልኩትን ባልደረባችን በለው እንጂ ጀምበር መንግስቴ ምን አደረገህ ብላልና ይቀርታው ይላል
0: ግሬ አለኩኝ

0: አይቾ እንግዲህ ወጣይ ዘገባውንም በፖለቲካው ጉዳይ እናቀርብበት ነው። የፖለቲካ ጉዳይ ዘገባያችን መረታከለ ስልክ መስመራችን እንገኛል። ጤና ይስጥልን ምህረት፣ እንደምናደርክ?
1: ጤና ይስጥልኝ፣ እንደምናላችሁ አይቾ፣ እንዲሁም ሰጠኝ አድማጮቻችን።
2: እኛ ደህና መስከን ደህና ነን። እንዴት ነህ?
1: አለን።
0: ጥሩ። እንግዲህ የተማማቀ ነው ምርጫው፣ የተቃረበ ነው። ተቅለል ያለ ሁኔታ የፓርቲዎች ጉሽ የሚባለው ሁኔታ ምን ይመስላል?
1: አዎ፣ ያው ለምርጫው 15 ቀናቶች ቀርተውታል። እንግዲህ 2 ሳምንት ማለት ነው። በአሁኑ ሁኔታ ከአሁን በፊት ከነበሩት ምርጫዎች የተለየ የሚያደርገው ይህንን ምርጫ ብዙ ነገሮች አሉ። ዋነኛው ግን 2 ሳምንት ቀርቶትም ያለውን የምርጫ ቅስቀሳ ስንመለከት የዚህን ያህል እየተጧጣፈ የዚህን ያህል የተለያዩ አዳዲስ ነገሮችን ወይም የተለያዩ ቃል የመግባትን ሁኔታ ብዙ አንመለከትም። ያሉት ሁኔታዎች በአሁኑ ጊዜ ሁሉም ባሉበት ያላቸውን ወንበሮች ወይም የቅድመ ጥናት ቁጥር ለመጠበቅ እና ለማሰበቅ በመመካከር የሚደረገው የምርጫ ቅስቀሳ ሀሳብ በምን ላይ ቢሆን ከመራጮች ጋር የበለጠ ያቀራርበናል፣ መምረጥ የማይፈልጉ ሰዎችን ወይም ወደ ምርጫ የማይሄዱ ሰዎችን እንዲመርጡ የሚያደርጉ ሀሳቦችን በመወያየት ነው። በሁለቱም በኩል በጠቅላይ ሚኒስትር ቢንያሚን ናታንያሁ በኩል የሚመሩ ወይም የእሳቸውን መንግስት የሚደግፉ ፓርቲዎችም ሆነ እንዲሁም ደግሞ ተቀናቃኝ ፓርቲዎች የምንላቸውም ቢሆን አብሮ ለመስራት እና ካምፔኑ አንዱ አንዱን በማይጎዳበት ሁኔታ ለመስራት ጥረት እየተደረገበት ያለ ጊዜ ስለሆነ ይመስለኛል ብዙም የተለያዩ ነገሮችን አናይም። ሁሉም ባለበት እንደቆመ ነው ማለት ይቻላል። ትናንትና ነበር አንድ ቅድመ ጥናት ወይም ቅድመ ትንታ የምንለው በካን 11 በተባለ ለውጦች ታይተዋል እዛ ላይ። ምክንያቱም
0: በእኛው
1: አዎ በእናንተው የመገናኛ ተቋም አዎ በሱ ላይ በቀረበው ጥናት የጠቅላይ ሚኒስትር ናታንያሁ ደጋፊ ፓርቲዎች በአጠቃላይ 53 ሲቀበሉ ተቀናቃኝ ፓርቲዎች ደግሞ ወደ 50 የተቀበሉበት ሁኔታ አለ። ሌላ ከማል ያሉ የአረብ ፓርቲዎች እንዳሉ ሆነው ማለት ነው። ይህም የሆነበት ምክንያት የተለያዩ ትንንሽ ፓርቲዎች ማለፍና ማለፍ የማይችሉ ስላሉ በተለያዩ ጥናቶች አንዱ ፓርቲ ታለፈ ወይም ከጠቅላይ ሚኒስትር ቢንያሚን ናታንያሁ ደጋፊ ፓርቲዎች መካከል አንድ ፓርቲ የማለፊያ መስፈርቱን አሟልቶ የሚያልፍ ከሆነ ሚዛኑ እንዲያመዝን ያደርጋል። የእነ ጠቅላይ ሚኒስትር ቢንያሚን ናታንያሁ ፓርቲዎች የበለጠ ቁጥር እንዲቀበሉ ያደርጋል። በተቃራኒው ደግሞ በተቀናቃኝ ፓርቲዎች ውስጥ ብዙ ከሶስት ትንንሽ ፓርቲዎች አሉ። በየጥናቱ አንድ ጊዜ ያልፋሉ፣ አንዱ አንዴ አያልፍም የሚሆንበት ሁኔታም ስላለ እስካሁን እርግጠኛ የሆነ ነገር የለም። እሸቸው
2: አዎ፣ እርግጠኛ የሆነ ነገር የለም። በህይወት ግምታዊ ጥናቶች ናቸው። ምርጫ ዛሬ ቢሆን ተብሎ የሚደረግ ሁኔታ ነው። አንድ ሁለተኛ፣ ይህን ጥናታዊ ግምታዊ ጥናት የሚመረምረው ማን ነው፣ የሚያካሄደው ማን ነው የሚለውም ይወስናል። እንግዲህ ሁላችንም እናውቀው አንዳንድ ቴሌቪዥን ጣቢያዎችም ለአንድ በኩል ያጋደለ ጥናታዊ ግምት የሚያደርጉም አሉ እና ያ ሁሉ በትክክል ሊሆን አይችልም። ዙሮ ግን እኔ እንደ አንድ አሁን በዚህ ምርጫ ለምሳሌ አሁን የቀኙ ክንፍን የተባሉትን ያው አብረው ይሄዳሉ የተባሉትን ጉሽ ናታንያሁ እያሉ የሚጦራቸው በዕብራይስም አንተም አሁን ቀደም ሲል የተናገርከውም ወደ 53 መቀመጫ ያገኙ ነበር የሚባሉትኝ ለምሳሌ የአምሃ እስራኤል ፓርቲ መሪ ኦፌር ቪንተር ጠቅላይ ሚኒስትሩ ላይ የተናገሩት ሁኔታ አለ። በቃለ ምልልስ ይደረግላቸው በጣም የማይጠበቅ ከአንድ መሪ የማይጠበቅ ቃላት ነው የተናገሩትኝ። ጠቅላይ ሚኒስትሩም እሳቸው ካሁኑ ጥለው እንዲወጡ ውድድሩ ጥለው ወጡ ከፍተኛ ጫና እያደረጉባቸው ናቸው። እኒህ ሰው ካሁን በፊትም ምርጭ በቦታ እንዲሰጣቸው በሊኩር ፓርቲ ውስጥ ቦታ ሊሰጣቸው አልፈልግም ያሉ ሰው ናቸው፣ ግለሰብ ናቸው። እሳቸውን አሁን ከአንዱ አንዱን ከማጥላላት እንደው ደግፎ ውጤት የሚያመጡበትን መንገድ መፈለግ አይሻልም ወይ? ጠቅላይ ሚኒስትሩም እሳቸው እንዳይመረጡ ድምጽ እንዳይሰጡ ያደርጋሉ። ኦፌርም እንደዚህ የሚያርጉት ነገር አለና ይሄ ሁኔታ እንዴት ነው እንደዚህ የሚሉ በጠብ ዙሪያ ሆነው አንድ መሆን ይቻላል ወይ ማለፍ ይቻላል ወይ አንድ ድምጽ አንድ ወንበራተህ ሶስት ወንበር ማምጣት አይሻልም ወይ እንደውም እንደዚህ አይነት ወታ ጠቅላይ ሚኒስትሩ በጣም የተካኑ ነበሩ ይሄን ለማድረግ ዘንድሮ ግን የሄደ መስሎ አይታይምና ይሄ ሁኔታ እንዴት ነው የሚሄደው?
1: በጣም ጥሩ ይሄ ሁኔታ እስካሁን እንዳልከው ጠቅላይ ሚኒስትር ብዙውን ጊዜ የሚያሸንፉባቸው ምክንያቶች ፓርቲዎችን ከትንንሽ ፓርቲዎች ጋር በማዋሃድና ወይም ደግሞ ምርጫውን እንዲተው ቦታ በመስጠት የተለያዩ መስሪያ ቤቶችን እንዲመሩ በመሾም በማድረግ ድምጽ እንዳያባክኑ ትልቅ ጥረት የሚያደርጉና በጥረታቸው ስኬታማ የሚሆኑበት ልዩ ክህሎት አላቸው። አሁን እንዳልከው በአምሃ እስራኤል የፓርቲ ሊቀመንበር ቦሰር ቪንተርና በጠቅላይ ሚኒስትር ቢንያሚን ነታንያሁ መካከል አለመግባባቶች አሉ። ግን እንደሚባለው ውስጥ ለውስጥ ግን አብረው የሚሰሩበት ሁኔታም እንዳለ ትናንትና ልብ ብላችሁ ከሆነ ከጠቅላይ ሚኒስትሩ አማካሪ ከሆነ ሰው የዋትስአፕ ጽሑፎች አፈትልከው ወይም ተሰርቀው ወጣው እንደ መረጃዎች ግልጽ ነው አለ ሰዎች ከኦፈር ቪንተር ሰዎች ጋር የቢንያሚን ነታንያሁ ወይም የሊኩድ ፓርቲ ሰራተኞች አሁንም ቢሆን ግንኙነት እንዳላቸውና አብረው እንደሚሰሩ ነው። ቢሆንም ግን ኦፈር ቪንተር አሁን በጣም አማካይ ሁኔታ ነው ያሉ። ምክንያቱም በአንድ በኩል ጠቅላይ ሚኒስትር ቢንያሚን ነታንያሁ ጋር መንግስት መሰረታለን ችግር የለንም ይላሉ። በሌላ በኩል ደግሞ ጠቅላይ ሚኒስትር ቢንያሚን ነታንያሁ ትልቅ ስጋት አላቸው። እንደዚህ ብለው ይህንን ምርጫ በጥሩ ሁኔታ ካለፉና ከአምስት ከስድስት በላይ መቀመጫዎችን ታገኙ ከአይዘንኮት ጋር ወይም ከቤኔት ጋር ወይም ከሊበርበን ጋር በመሆን መንግስት ለማዋቀር ይሄዳሉ የሚል ስጋት አለባቸው አሁንም ድረስ። ስለዚህ በጣም ወሳኝ ነው።
0: ለራሳቸው ራሱ ዚግዛግ መንገድ ላይ ያሉ ይመስላልና ራሱ ጠቅላይ ሚኒስትር ነታንያሁ እንዴት ብለን እንደምንተረጉመው በአማርኛ እንጂ የራሱ ጉዳይ እንደማለት መሰለኝ ሼክ ፎጽሊ ያሉት ጉዳይና እንደዚህ ስተብሎ በፖለቲካ ከሄድ አሁን በመረጡኝ ዘመቻው ወቅት መናገር አስፈላጊ ነው ወይ ለቪንተርስ ውጤት ያመጣል ወይ?
1: አዎ ያው በአሁኑ ጊዜ በፊት እውነቱን ለመናገር መምላክ ቢዩት የሚባል ነገር በጣም ትልቅ ቦታ የነበረው ነው። ይህም የንግግርም ሆነ የአንዳንድ ነገሮች ስነ ምግባሮች አሉ። በህጉ እንኳን ባስገደደ የአነጋገር ሁኔታዎች ስነ ስርዓቶችን የጠበቁ ምናምን አሁን ተሆነ ግን የሁኔታ እንዲያውም አንዳንዶች እንደ ምርጫ ቅስቀሳ የሚጠቀሙበታል። ምክንያቱም ከአንዳንድ ህብረተሰብ ጋር ተመሳሳይ ለመሆን የሚጠቀሙበት ሂደትም ነው። ግን እንደሚታወቁት ኦፈር ቪንተር ከአሁንም በፊት በጦር ጀኔራልም እያሉ ንግግራቸው በጣም ስነ ስርዓት ትንሽ ጎደል ያለ ነው፣ ቆጣ የማለት ሁኔታም አለባቸው። ይህ ሁኔታ ምናልባት በሚደረገው ቅድመ ጥናት ላይ ተጽዕኖ ያሳድራል አያሳድርም የሚለው አሁን እንዳየነው በካና 11 እንዲያውም የማለፍ እድሉ እንዳላቸው ነው የሚያሳይ። ስለዚህ ይህ ንግግራቸው ትክፎት ማለት ወይም ይክፎት ያሉት አያገባኝም ደንታ የለኝም በሱ ጉዳይ ማለት ነው። ይህም የዚህን ያህል ትችትም ብዙም አልቀረበባቸው።
2: በማህበረሰቡ ዙሪያስ ማህበረሰቡ በእውነት እንግዲህ 15 ቀን የቀረው ምርጫ ሊሆን መቼም ከአሁን በፊትም ምርጫዎችን ተሳትፈናል አይተናል እንደው ያሁን እንቅስቃሴት በጣም የደከመ ነው በቃ የተኛ ነው ማለት ይቻላል። ምንድነው ምክንያቱ?
1: ምክንያቱም አሁንም ድረስ ህብረተሰቡን አንገብጋቢ የተባሉ ነገሮች ላይ ትኩረት ያደረገ ፓርቲ አንመለከትም። ምናልባትም ትልቅ ነገር ትልቅ ርዕስ ነው የሚወያይበት ህብረተሰቡ የውትድርና ማገልገልና የዓለም ማገልገል ሁኔታ ነው። የኑሮ ውድነት ያለው የሶስት አመት ጦርነት በርካታ ነገሮች በህብረተሰቡ ዘንድ ትልቅ ቦታ ተሰጧቸው ህብረተሰቡ የሚወያይባቸው ወይም አንዱ ከአንዱ ጋር የሚነጋገር የሚከራከርበት ርዕስ አይደለም። ህብረተሰቡ ከባለፈው ሁኔታ በእውነት ትንሽ ያለው እንቅስቃሴ ዝቅ ያለ ይመስላል። ይህ ደግሞ ለብዙ ፖለቲካ ፓርቲዎች ወሳኝ ነው። ስለዚህ የመራጭ ፐርሰንትን ወይም የመራጮችን ቁጥር ለማሳደግ የሚደረግ ዘመቻ በሚቀጥለው ሳምንት እንደምናይ ተረጥረ የለው ምክንያቱም
0: እዚህ ሳምንትም ይኖራል። እንዴው በአጠቃላይ መልኩ አሁን እንዴው በመንግስት መስረታው የትኞቹ ፓርቲዎች ወሳኝ ሊሆኑ ይችላሉ?
1: በመንግስት መስረታዎች መስረታ ላይ ትልቅ ቦታ የሚኖራቸው እነዚህ ትንንሽ ፓርቲዎች ናቸው። ለምሳሌ በጠቅላይ ሚኒስትር ቢንያሚን ነታንያሁ በኩል ስንመለከት አምካ እስራኤል ትልቅ ሚና አላት። 3 ወንበሮችን ብቻ ግንታ 4 ለማግኘት አቅሙ ሳይኖራቸው ቀርቶ ከአሁን ከአሲማ ወይም የማነፈድሉን ካላገኙ ትልቅ ውድቀት ይሆናል ማለት ነው ጠቅላይ ሚኒስትር ቢንያሚን ነታንያሁ። በተቃራኒው ደግሞ ባለፈው እንደሰማነው የካሁላቫን ፓርቲውን ፖለቲካ ፓርቲ ሊቀመንበር ቤኒ ጋንት የሚሆን የማነፍድሉ ባይኖራቸውም እስከ መጨረሻው ውዳድራለሁ ብለዋል። እንዲሁም ሚፍላግ አከልካሊት ወይም አሚሉኒኪ አከልካሊት የተባሉት ፓርቲም እንዲሁ በተቀናቃኝ ፓርቲዎች እነሱም ቢሆን የማነፍድሉ ይኖራቸው አይኖራቸውን የሚለው በመንግስትን በማዋቀሩ ሁኔታ ትልቅ ሚና አላቸው። ምክንያቱም በተቀራኒው ወይም ተቀናቃኝ ፓርቲዎች ላይ አሚሉኒኪ አከልካሊት የተባሉት ፓርቲ በጥሩ ሁኔታ ካለፉ የተቀናቃኝ ፓርቲዎች መንግስት የመመስረት እድሉ ይኖራቸዋል ብዬ አስባለሁ። ይህ ካልሆነ ደግሞ በተቃራኒው ኦፍ ሰርቪንተር ታለፈ የጠቅላይ ሚኒስትር ቢንያሚን ነታንያሁ ደጋፊ ፓርቲዎች መንግስት የማዋቀር እድሉ ይኖራቸዋል።
2: ጥሩ እንግዲህ የቆየን የምናየው ጉዳይ ነው። ብዙ ጣውራዶች አሉ፣ ብዙ የሚያከራክሩ ነገሮች አሉ። ሌሎች የማይጠቀሱ በግምታዊ ጥናት ላይ የማይጠቀሱ ልጅ ፓርቲዎችም አሉ። እንግዲህ እነሱን መታምና ያለን
0: አዎ የመርጫው ጊዜ እየተቃረበ ነው። ጥሩ እንግዲህ ማጠቃለያ ካለህ ምረት
1: ሳምንት ሲቀረው ነው ሁሉም በአሁኑ ጊዜ ምንድነው የሚባለው እያንዳንዱ ትልቅ ሚስተር የሚለውን የካምፓኒ ሐሳብ በድብቅ ይዞ ወይም በሚስጥር ይዞ የሚጠብቅበት ጊዜ ነው። ሳምንት ሲቀረው እያንዳንዱ እንደምታውቁት አንድ እንኳን ያልሆነ ንግግር በፖለቲካ ሊቀመንበሮች ወይም የፖለቲካ ፓርቲ መሪዎች ላይ ትልቅ ተጽዕኖ ሊፈጥር ይችላል። በተለይ አገሪቷን በተመለከተ የፍልስጤማውያን ሀገር ትመስረት አትመስረት በሚለው ላይ ስህተት እንኳን ቢፈጠር የፖለቲካውን ሁኔታ ትልቅ ነውጥ ውስጥ ያገባል። ስለዚህ ጥንቃቄው አስፈላጊ ነው። ለሚቀጥለው ሳምንት የሚጠበቁ ምስጢሮችም እያፈተለኩ የሚወጡ ብዙ ነገሮችም ስለሚኖሩ በአሁኑ ጊዜ ሁሉም ባለበት ነው የሚሄደው። ሲቀጥል ደግሞ
0: የምረጡኝ ዘመቻዎችን በሬዲዮ በቴሌቪዥን ነገ ጀምሮም በእኛም ይቀርባሉ። ለማንኛውም እናመሰግናለን። መልካም ቀን ይሁንልህ ምህረት።
1: አመሰግናለሁ። እኔም ለእናንተም ለሁሉም
0: ለአድማጮቻችን። ቻው ቻው።
2: ሌላ አድማጭ ላይ መስመር ላይ አለ።
0: አቶ ስጦታው ፈረደ ነው እንግዲህ።
2: ተነስተልኝ አቶ ስጦታው ፈረደ፣ እንደምን አደርክ?
3: አብራችሁልኝ እንደምን አደራችሁ? እንዲያውም አድማጮች በሙሉ እኔ እግዚአብሔር ይመስገን ደህና ነኝ። ደህናችሁ እናንተ?
0: ሻይ በጠዋቱ የሚጠጣ እንደዚህ ስፖርት የሚሰራ ነቃ ነው የሚል እንዳንተ እና እኔ አይደለም።
3: እሺ ያው እንግዲህ በእኔ አካባቢ ሁንና እንወዳደር ታዲያ።
2: አዎ ይሻላል። እንግዲህ እንዴት ነህ? ደህና ነው። ከአንተ ጋር እንኳን እንደው በማህበረሰባችን
3: ድምጣችሁ ቀነስ ብሎብኛል።
2: አዎ አሁንስ?
3: አሁን ይሻላል።
2: በማህበረሰባችን ዙሪያ ነው ልንነጋገር ይጠለን። በተለይ ደግሞ በትናንትና ሁለት እንደው ተረሳ ጠፋ ተብሎ የነበረ ክስተት በጣም አሳዛኝ የሆነ ክስተት የተከሰተበት ሁኔታ አለ። እህታችን የተገደለችበት ሁኔታ አለና እንደው ምንድን ነው ምነካን ወዴት ነው የምንሄደው የሚለው እስኪ እንደው በዚህ እንጀምረው።
3: በቅድሚያ በጣም ከባድ ነው። እናንተም በዜና አቅርባችሁታ ላይ በ2026 ዓመተ ምህረት ተዝችታችን ጋር 11 ሰዎች እህቶችም ወይም እናቶች ሆና ህይወታቸውን ያጡ እንግዲህ በተለያዩ ምክንያት በቤተሰብ አምባጓሮ እና በጣም ያሳዝናል። እንዲያው ትዕግስት ያጣነ ይመስለኛል። የድሮ በሰላማዊ ሰልፍ በሰላማዊ በሽማግሌ በአገር በእናት በአባት የነበረው ድሮ እኮ እኛ አባቶች ሰው ተጋሎ አስታርቀው ጎረቤት ተጎራብቶ የበደለ ክሶ ይኖሩ ነበር። አሁን ግን ሽም ጋለም ሻሽ ማግለም የማይሰማበት እልክ ትልቁ እዚህ ጉዳት የሚያደርሰነ እልክ ነው። እንዴት ባንድ ላይ ቤት መስተን ስንሮ ልጆችን ስናፈራ አንድ አንሶ ላይ ተጋፈፍነው ንረስተን ሞት እንግዲህ በጣም በጣም ቆራጥ ነገር ነው እኮ። ከዛም ያደርሰነ መነሻው ምንድነው ነው ገደለ ሳይሆን ለመግደል ያደረሰው ምክንያቱ ምንድነው? የራሱን ይሆን ጠልቶ የሰጥዋ ንሆት ሲቀጭ ይሄ ከምን የተነሳ ሲባል ብዙ ነገሮች ይኖራሉ። በብረተሰባኛ ውስጥ ያለ መግባባት ለምሳሌ እንበል በእድሜ ገፋ ባለው ቦታ ስንሄድ በተፈጥሮ ብዙ ለውጥ አለ በሰዎች ላይ፣ በኑሮ ላይ፣ በደረጃ ላይ፣ በተለያየ በሁለቱ ባለው ግንኙነት ለውጥ ይመጣል። ያ ለውጡን የመቀበል ጸባይ ይናጣለን ከሷም ሆነ ከሱ። ለምሳሌ አንድ ሴት ከድሮ የነበራት ግንኙነት ሲቀንስ ከሱ ጋር ምንድን ነው ችግሩ? ጤናታን ይሆን? ምን ጎሏት ነው? ወይስ እንደሆነ የመጠየቁ የለም የሚተረጎመው
2: እዚህ ላይ አትወስቶታው። በእርግጥ የምትለው ነገር ትክክል ሊሆን ይችላል። ነገር ግን እንደው ቆም ብለን ማሰብ የሚኖርብን ጉዳይ ትናንትና በዚህ እጃችን አቅፈን ስመን ዳብሰን አጉርሰን ተጎራርሰን የነበርን ሰዎች ነን። ከዛ ላይም ልጆች ማፍርተናል። ጥሩ ህይወት ኖረን ነበር። አለመግባባት መጣ፣ ተለያየን። እኔ ማንኝና ምን ስለሆንኩ ነው መጥቼ የሰውን ህይወት በእጄ ማጠፋው? እኔ ማንኝ?
3: ልክ ነህ እኮ ጋሻይቸው። ይህን ብናስብማ ከዚህ ሁሉ አንደርስም እኮ። ይቺ የህይወት አጋርህ እኮ ከእህትህም ከእናትህም ከወንድምህም የተለየች ፍጡር ናት።
2: እውነት ነው።
3: ለአንተ ሙሉ አካላቷን ሰጥታ ዘር ተክታልሃለች። ጠብም ቢኖር መካረርም ቢኖር ያን የድሮውን ፍቅሩን ማየት እየተሄደ ነው። ምን ዞረነ ነው ጥያቄው? እዚህ ላይ ነው በእኛ ስትገባ የምክር የመቀበሉ ገልጾ የመናገሩ ሁኔታ ሸፋፍኖ የማዙ አሁንም አለ። የቋንቋ ጥረትም ሊሆን ይችላል፣ ባህሉም ሊሆን ይችላል። ወይም ደግሞ እንዴት ነው አንዳንድ እኔ ተሞትኩ ሰርዶ አይብቀል በምናስብ ሰዎችም አለ። ከዛም ደግሞ ሰይጣን ይጠጋናል። በጣም ያሳዝናል።
0: ይሁን ለችግሮቻችን እንደው መፍትሄ የመፈለግ የመተሳሰብ ሁኔታ አብረንም እየኖርን ተለያይተንም ቢሆን መተሳሰብ ነገር አንዳንድ ቅሬታዎችን እንሰማለንና የልጆችን ጉዳይ በማየት ችግሮችን ቁጭ ብለን የምንፈታበት መንገድ የዳበረ መስሎ አይታየኝም። ስንለያይ ወይም ደግሞ ችግሮች ሲፈጠሩ ልክ እንደ ጠላት መተያየታችን ማቆም ያለብን ይመስለኛልና ባለሙያዎችን በዚህ ዙሪያ ብዙ መስራት አለባቸው። ባህሉን ያለንን የኛን ሁኔታ የሚረዱ ባለሙያዎች ቢገቡበት ቢያነጋግሩ ምክር ቢሰጡ ሊቀርፈው ይችላል ወደፊት።
3: ይኸውልህ ባለሙያዎች እርግጠኛ ነኝ ይሰጧል። ችግሩ ግን እኛ ቀርቦ ዘመናዊን ምክር የመቀበሉ ልምዱ አለንን ወይ? ለምሳሌ አሁን አምባጓሮ በሚነሳ ጊዜ በእያንዳንዱ በየመዘጋጃ ቤቱ መስሪያ ቤት አለ። አሊሙት ለምሽብህ የሚባል መስሪያ ቤት ቢሮ ራሱን የቻላለ። ከዛ ሄዶ በይፋ የመናገሩ ያለውን ችግር ከጠረጴዛ ላይ ቁጭ አድርጎ መወያየቱ አለን ነው። ያ ከዛ ላይ ነው ችግራችን እኮ። አፍነን ነው የምንይዘው። ከዛ ነው ቤት ይወጣል፣ ከቤት ይወጣል። ከዛ በኋላ መከላትም ይመጣል። ከዛ በኋላ ምንድን ነው የሚባለው? ልጆች ሁሉም ይረሳሉ። ግን ትልቁ ነገር ግን መጀመሪያ ዘመናውን ምክር የመቀበሉ ልምድ ይኖረነ ነው። ይሄ አዚላ ነው ችግሩ ያለ እንጂ በየአካባቢው በየከተማው ቢሮዎች አሉ ምክር የሚሰጡ ማህበራዊ ጉዳይ ሰራተኛ መጥተው ደግሞ የመሸሽተግ ጠባይ ሴቷም ሆነ ወንድየው ችግርን የናገር ችግር አለብን። ባህሉ መሰለኝ በፈረንጆቹ ነገር ግን ግልጥ ነው። ሀኛ ግን የመሸሽ ታምቆ ታምቆ ሲፈነዳ ወዴት ነው የሚያደርሰን? እና እውነት ያሳዝናል። እነሱ ብቻ አይደለም እኮ ታቸው የተጎዱ። እነዚህ ልጆችም እኮ ወደፊት እንደማንመለው ቢያድጉ የእነሱ ህይወትም እኮ የአእምሮ ጠባሳ ነው ይዘውት የሚሄዱት።
2: እውነት ነው።
3: ራሳቸው ሁለት ወላጅ ሳይሆን ጠጠ የተወለዱ ልጆችም ህይወት አጥተዋል። ለትዳራቸው ምን አይነት ምሳሌ ነው የሚሆኑን? በጣም ከባድ ነው በእውነት። ፈጣሪ እንዳይቀር
2: የአንድ ሰው ህይወት የአንድ ሰው ህይወት ብቻ አይደለም የሚጠፋው፣ የሁሉም የቤተሰብ በሙሉ ነው ህይወት። እንግዲህ የቤተሰብ ሲባልም የራሳቸው እነሱ ሁለቱ የወለዷቸው ልጆች አሉ። የናቷ ቤተሰቦችም እንደዚሁ የራሱ ቤተሰቦችም እንደዚሁ የብዙ ሰው ህይወት ነው የሚቆሳቀለው ብዙ ሰው ነው የሚቆዳው ለሄ ነገር እንደው ለምን ምን ሲባል ከነጭራሽ ይሄን ነገር ከጭንቅላታችን ማሰብ አያስፈልግም ማውጣት ያስፈልጋል ማህበረሰቡን በዚህ ዙሪያ በየቲክቶኩ በየተለያዩ ቦታዎች ይሄን ያወሱ ማውገዝ አለባቸው መቅረፍ አለባቸው ማህበረሰቡ በዚህ ዙሪያ ከፍተኛ አስተዋጽኦ ሊያደርግ ይገባል ምክንያቱም በዚህ ዙሪያ መነጋገር ያስፈልጋል ማውገዝም ያስፈልጋል በቃ ማህበረሰብ እንዲያስገልለው እንዲያገልለው ነው የሚባል ያ ካልሆነ ማንም ባለሙያ መጥቶ ቢናገር ማንም እንትንቱ እንዴ ዘመዶ ወላጆቻችን ባለሙያ አልባ አይደል እንዴ ዘመናዊ ባለሙያ ሳይቀበሉ ራሳቸው ስንትና ስንት ቤተሰብ በስንት ችግር አስተዳድገው ዛሬኛ ነው ለዚህ ደረስንበት የነገር
3: በመግቢያ እኮ ተከሻላለሁ የኛ አባቶች እናቶች እኮ የተጋደለ ሰው አስታርቀው ከሰፈር ይኖሩ ነበር ያልኩ እዚህ የተነሳ ነው ከዚህ ግን ጠቅላላ ታመናለሁ ትግስት አተናል በጣም ትግስት አተናል በርግጥ ቤት ብዙ ቅራኔ ይኖራል ብዙ ግጭት ይኖራል ግን የሆትን ከመቆረጥ ሌላ በጣም ከባድ ነው ሌላው ደግሞ ከኛ አይበለው እንጂ ነገር ሲደርስ ደግሞ ሁሉ ቤተሰብ ነው የሚሰበረው ሁሉም እናት አባት ልጅ በሙሉ ቤተሰቡ በጨለማ ውስጥ ነው የሚገባ እነዛ ልጆችን እኮ ማቋቋም አይቻልም እኮ
0: አዎ መተጋገዝም ያስፈልጋል አሁን አንዳንድ ሞራል የሚነካ ነገሮችን ማን ሰዎች ሲላዩ ሞራል የሚነካ ነገር የሚነገርበት ሁኔታ እንሰማለን ለተቸገረው
3: ሞራል የሚነካማ አለ እንጂ ከሌው ዱራንተን አባራከለን ጓደኛ ይዘሽ ይባል ነገርም አለ ገና ብዙ ነገሮች አሉ በህብረተሰቡ እኮ በውስጡ እኛ ሳናቀው በሽክሽቱ ካሜ ያነ እኮ እዚህ ሁሉም ያደርሰንም እኮ መረጃ ያለው ወሬ ነው እኮ
2: እሄ እኮ ታለኔ ተፈትቻት ከይርኩኝ ሴት ሲጀመር እኔ እሷ የኔ እቃ አይደለችም በገንዘብ አልገዛኋትም የሰውነቴ አካሌ ባለቤቴ ነች አብረን በደስታ አብረን ኑረናል አሁን ደግሞ ተለያይተናል ከተለያየን ተለያየን ነው አበቃ እሷም ደፈልገች የራሷን ኑሮ ትኖራለች እኔም የራሴን ኑሮ ይኖራለሁ እንጂ እኔ እገሌን ያዘች ከገሌ ጋር ወጣች ይሁን እንዲህ ያደረገችልኝ ይሁን እንትን ያዘችልኝ እየተባለ ማህበረሰቡም ይሄን ነገር ከመናገር ማቆም አለበት ውጤቱን እያየው ነው እዚህ ላይ
3: ትክክል ናችሁ ግን እኛ በዚህ በራዲዮ ሞገድ ተረፋለ ግን ተግባር ላይ የሚውለው ግና ከ150% ነው ያሳዝናል ሁኔታው ነገር ግን ዝም ማለቱ ጥሩ አይመስለኝም ሁልጊዜም እንዲያው እንደ ወፍጮ ካልተወቀረ ፈጭም ይባላል መነገሩ ቆንጆ ነው
0: አሁንም ላለፈው መቆጨት ብቻ ሳይሆን ለወደፊቱ እንዳይደርስ ጥረት ማድረግና ሁላችንም በየአካባቢያችን እንደዚህ አይነት ነገር እንዳይሆን ሴቶችም ወንዶችም ሁሉም የማህበረሰቡ ክፍል መነጋገር ችግሮች እንዴት መፍታት እንዳለብን አብሮ መኖርም ለያይትም ቢኖር እዛ መካከል ልጆች አሉና እንዴት ነው ምንኖር አንዱ ለአንዱ መተሳሰብን ቢኖር ብለን ካሰብነ ነገሮች ይፈታሉና እንግዲህ ለማንኛውም በጣም እናመሰግናለን
3: ልክ ነው በእኔ እይታ ግን የቴሞንሽ ወንድሜ የምሰሙ በሙሉ የሰው ይሆት መውሰር ትልቅ በእግዚአብሔርም በመድር ማስቀያም ስለሆነ ከዚህ እግዚአብሔር ይማረነ ነው ምለው ሌላን ቆቃላት ያጥረኛል ንኝ ያለዚው ቡቁኔ በያላምንም አመሰግናለሁ
2: ንስልና አመሰግናለሁ
3: መልካም ቀን ይሁን
2: አመሰግናለሁ በጣም አሳዛኝ ነው ሁሉም በቃ ማህበረሰብ ተመነሳት አለበት እንጂ ነገር ለማውቀስ ወነት ሰዓታችን ተገባደደ ነው
0: አዎ ለቴክኒክ ባለሙያችን ድሮር ሮትሽታይን ዲሂብና መሰግናለን ዲም በፕሮግራማችን ለተሳተፈው አቶ ስጦታው ላዳመጡን በሙሉ እንዲሁም ደግሞ ለፖለቲካ ጉዳይ ዘጋቢያችን ምህረት እና መሰግናለን አይቻው አንተም እንግዲህ ምህረት ወርዶልን በመመለስ
2: እንደናን ጊዜ ድስትልና መሰግናለን
0: እንደን መኛለን አድማጮቻችን ከኛ ጋር ለነበራችሁ ቆይታ እና መሰግናለን ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን እዚህ ከኢየሩሳሌም ዋና ስቱዲዮአችን ያስተናግድናችሁ ሰጠኝ ዘመነና አይቻው ባየነን መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ አሌፍ በሄሽባን ታፍሽን በይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የከሰዓት ባለው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የፕሮግራም አጠናካሪ ሃና ስፈረው የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ስራለም ፕሮግራማችን ይቀርባል። ከድመጦች ጋር የሚስልኩ ውይይት ይኖረናል። ስርጭታችን እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። ሰጠኝ
2: አመሰግናለሁ። ወርቅነሽ አርስተ ዜና። በእስራኤል ፓርላማ ምርጫ ሊካሄድ 15 ቀናት ብቻ ቀሩ። የሂዝቦላ ድርጅት ኃይሉን እንደገና ለማጠናከር የሚያደርገውን ጥረት ምክንያት በማድረግ እስራኤል ሊባኖስን አስጠነቀቀች ተባለ። ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ጉዞ ለማስተጓጎል እየዛተች ነው ተባለ። የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለፈጸሙት ጥቃት የሪያድ አጸፋ መልስ ከባድ እንደሚሆን የሳውዲ አረቢያ የኤነርጂ ሚኒስትር አስጠነቀቁ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በእስራኤል የክኔሴት ምርጫ ሊካሄድ 15 ቀናት ብቻ ቀሩ። ምርጫው እንዳይጭበረበርና ታማኒነት እንዲኖረው የአስመራጭ ኮሚቴው ከሚመለከታቸው ክፍሎች ጋር በመተባበር አስፈላጊውን ቅድመ ዝግጅት እያደረገ ይገኛል። በ26ኛ ክኔሴት ምርጫ ለመሳተፍ ከ40 በላይ ፓርቲዎች በምርጫ ቦርድ መመዝገባቸው ይታወሳል። የመገናኛ አውታሮች የፓርቲዎችን ደረጃ ለማወቅ በየጊዜው ከህዝብ ላይ ግምገማ እያካሄዱ ይፋ አደርጋሉ። አንዳንዶች የተሻለ ክኔሴት መቀመጫ እንደሚያገኙ ሲገለጽ፣ የተወሰኑት ደግሞ በፓርላማ ወንበር የሚያስገኘውን መስፈርት አለመሟላት ላታቸው ይነገራል። የካን ዜና ክፍል ከህዝብ ላይ ባካሄደው ግምገማ የአሻር ፓርቲ አሁንም እየመራ ሲሆን ምርጫው ትላንት ቢካሄድ ኑሮ 22 የክኔሴት መቀመጫዎችን ያገኝ ነበር። ሊኩድ 20፣ በአሃድ 12፣ ኦጽማ ይሁዲት 9፣ ሀዲሞክራቲም ርሽማ ምሽቴፌት ያዱታ ቶራና እስራኤል ቤቴኑ እያንዳንዳቸው 8፣ 6፣ 7፣ ተራምና አጽዮን ተዳቲት እያንዳንዳቸው 5፣ 5፣ የተጠባባቂ ወታደሮችና የመጣኔ ሀብቱ ፓርቲ እና አማሃ እስራኤል እያንዳንዳቸው 4፣ 4 የክነሴት መቀመጫዎችን ያገኙ ነበር። አንድ ላይ የሚሄዱ ፓርቲዎችና ጉሽ እየተባለ በሚጠራው ረገድ ናታንያሁን የሚደግፉ 53፣ አይዘንኮትን የሚደግፉ 50፣ የአረብ ፓርቲዎች 13፣ የተጠባባቂ ወታደሮችና ጠኔ ሀብቱ ፓርቲ 4 ይኖራቸው ነበር ብሏል ህዝባዊ ግምገማው። 26ኛ ክኔሴት ምርጫ በሰላማዊ መንገድ እንዲካሄድ የእስራኤል መከላከያ ሰራዊት አስፈላጊውን ቅድመ ዝግጅት እያካሄደ ነው ተባለ። በምርጫው 850 የድምጽ መስጫ ቦታዎች ይከፈታሉ። ሩብ ያህሉ ተንቀሳቃሽ ናቸው። 3000 የሚሆኑ ወታደሮችን በምርጫ ጣቢያዎች ደህንነትን ያስከብራሉ ተብሏል። ከዚህ ባሻገር ወታደሮች የመምረጥ መብታቸውን እንዲጠቀሙም በመጪው ሳምንት ሮብ ጀምሮ ወታደሮች አስቀድመው እንዲመርጡ ይደረጋል ተብሏል። የሂዝቦላ ድርጅት ኃይሉን እንደገና ለማጠናከር የሚያደርገውን ጥረት ምክንያት በማድረግ እስራኤል ሊባኖስን አስጠነቀቀች ተባለ። አልሞዶን የተሰኘው የሊባኖስ ጋዜጣ እንደዘገበው እስራኤል ለሊባኖስ መንግስት በሶስተኛ ወገን በኩል መልእክቶችን አስተላልፋለች። በኢራንና ሂዝቦላ ላይ ወደፊት ጦርነት ከተከፈተ ሊባኖስም በግጭቱ አካል ትሆናለች። እስራኤል መከላከያ ሰራዊት በሊባኖስ ላይ ሰፊ ወታደራዊ እርምጃ ይወስዳል። ለሰላም ጥበቃ ተጨማሪ መሬቶችን በሊባኖስ ይቆጣጠራል። ሊባኖስ በአየርም ሆነ በየብስ የምታስገባውና የምታስወጣው ነገር እንዳይኖር እስራኤል እገዳ ትጥላለች በማለት ኢየሩሳሌም ቤሩትን አስጠንቅቃለች ተብሏል። የሂዝቦላ ድርጅት የተኩስ አቁም ስምምነቱን በመጠቀም ወታደራዊ ኃይሉን እንደገና ለማጠናከርና የድሮን ኃይሉን በማሻሻል በእስራኤል ክልል ከ30 ኪሎ ሜትር በላይ እንዲወነጨፉ እያደረገ ነው ተብሏል። ሂዝቦላ አባላቶች በእስራኤል ይደመሰሱብኛል በሚል ስጋት በቤሩት ዳህየ ሰፈር የሚገኘውን ቢሮውንም እየቀየረ ነው ተብሏል። የክፋር ሳባ ከተማ ከንቲባ ባለቤታቸውና የከተማ ኢኮኖሚ ጉዳይ ድርጅት ዋና ስራ አስኪያጅ በጉቦ መቀበልና ጨረታን በትክክል ባለማስኬድ ተጠርጥረው በፖሊስ ቁጥጥር ስር ዋሉ። እንደ ጥርጣሬው ከሆነ ክፋርሳባ ከንቲባ ራፊ ሳአር ባለቤታቸው ከተቋራጭ ገንዘብ ተቀብለዋል። በዚህ ፋንታም ከንቲባው እና የከተማ ኢኮኖሚ ጉዳይ ድርጅት ዋና ስራ አስኪያጅን ጥቅም ለማስከበር በጨረታ እንዲያሸንፉ ነው ተብሎ ተጠርጥሯል። የክፋርሳባ ከተማ ከንቲባ ከመርማሪ ፖሊሶች ጋር ሙሉ ትብብር የሚያደርጉ መሆኑን ገልጿል። ከሶስቱ አካላት በተጨማሪ ሌሎች 20 ተጠርጣሪዎችም በፖሊስ ቁጥጥር ስር ውለዋል። ፖሊስ የተጠርጣሪዎችን ስራት ጊዜ ለማራዘም የሪሾን ለጽዮንን ከተማ ፍርድ ቤት ዛሬ ይጠይቃል ተብሎ ይጠበቃል። ኢራን በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ጉዞ ለማስተጓጎል እየዛተች ነው ተባለ። አሜሪካ በኢራን ላይ ያደረሰች ላለው የኢኮኖሚ ማዕቀብ ምላሽ ለመስጠት በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ የማስተጓጎል ፍላጎት አላት ተብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ባካይ ይፋ ባደረገው ማስጠንቀቂያ አሜሪካ በኢራን ላይ ኢኮኖሚያዊ ማዕቀቦችን እስካላነሳች ድረስ በሆርሙዝ የባህር ወሽመጥ ሰላማዊ የመርከቦች እንቅስቃሴ አይኖርም፣ ኢራን በአካባቢው ተጽዕኖ ፈጣሪነቷን አጥታለች እያለች አሜሪካ የምታወራው ከእውነት የራቀ ነው ካለ በኋላ የኢራኑ ቃል አቀባይ በአሜሪካና ኢራን መካከል መልእክት መለዋወጡ በአደራዳሪ ሀገራት በኩል የቀጠለ መሆኑን አረጋግጧል። አሜሪካ ባየር ላይ ነዳጅ የሚቀዱ አውሮፕላኖችን ወደ አውሮፓ መመለሷ ተገለጸ። በኢራን ላይ የ40 ቀኑ ጦርነት ከተካሄደ በኋላ አሜሪካ ወደ ሀገሯ የወሰደቻቸው የነበሩ ባየር ላይ የሚቀዱ ነዳጅ የሚቀዱ 20 የሚሆኑ አውሮፕላኖችን ባለፈው ሳምንት መጨረሻ ቀናት አካባቢ ወደ አውሮፓ መልሳለች ተብሏል። ቃል አቀባያችን ታይ ብሎሚንታል ካደረሰን ዘገባ መረዳት እንደቻልነው ሁኔታው ጦርነቱን ለማደስ የአሜሪካን ዝግጁነት ያሳያል ተብሏል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ ለፈጸሙት ጥቃት የሪያድ አጸፋ መልስ ከባድ እንደሚሆን የሳውዲ አረቢያው ኤነርጂ ሚኒስትር አስጠነቀቁ። የሁቲ አማጽያን ጥቃት በዓለም ነዳጅ ምርት ላይ ትልቅ አደጋ የጋረጠ መሆኑን የሳውዲ የኤነርጂ ሚኒስትር ገልጿል። ባለፉት ሁለት ሳምንታት የየመን ሁቲ አማጽያን በሳውዲ አረቢያ ላይ በፈጸሙት ጥቃት ከ15 በላይ ዜጎች ተገድለዋል፣ በመቶዎች የሚቆጠሩ ቆስለዋል። በሪያድ የሚገኘው ሳውዲ አረቢያ ዓለም አቀፍ አውሮፕላን ጣቢያም ስራ አቁሟል። ብዙ ነዳጅ ማውጫ ተቋማት ተጠቅተዋል። በምጣኔ ሀብቱና ቱሪዝሙ ዘርፍም ብዙ ጉዳት እየደረሰ ነው ተብሏል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉ ገልጿል። የሳውዲ አረቢያ ልዑል መሐመድ ቢን ሳልማንን አገዛዝ ለመጣል ጥሪ ማቅረባቸውንም ቃል አቀባያችን ራም ብራንድስ ካደረሰን ዘገባ መረዳት ችለናል። የማይክሮሶፍት ድርጅት ፕሬዝዳንት ብራድ ስሚት የዓለም ሀገራት የኤአይን ቴክኖሎጂ ቁጥጥርና ክትትል እንዲያደርጉበት ጥሪ ያቀረቡ። የማይክሮሶፍት ድርጅት ዋና ስራ አስኪያጅ ከቢቢሲ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የኤአይ ቴክኖሎጂ ቁጥጥርና ክትትል ካልተደረገበት አደገኛ መሳሪያ ሆኖ ይመጣል፣ በአሁኑ ወቅት በልብስ ማጠቢያ ማሽኖችና የወተት ምርቶች ላይ ቁጥጥር ይደረጋል፣ ይሁን እንጂ በኤአይ ዙሪያ ግን አነስተኛ ነው ቁጥጥሩ። የዓለም ሀገራት ድርጅቶች የኤአይን ችግር የሚቆጣጠር ስርዓት እንዲዘረጉ ማስገደድ አለባቸው፣ በዚህም የግል የኤአይ ስርዓቶች ከቁጥጥር ውጭ ሳይሆኑ ማቆም ይቻላል ብለዋል የማይክሮሶፍት ድርጅት ኃላፊ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቅል ከ6 አጉሮት ሲመነዘር አንድ ዩሮ በ3 ሸቅል ከ43 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። ዛሬ ከሰዓት በኋላ በደቡብ እስራኤል አራባና ኔጌቭ አካባቢ ቀላል ዝናብ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ ሀይፋና ብርሸባ በተመሳሳይ ሁኔታ 27፣ በኤላት 33 ዲግሪ ሴንቲግሬድ ነው። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ፣ የተለያዩ እርሰ ጉዳዮች አሉን። እንግዲህ ምርጫው ሊካሄድ 15 ቀናት ቀረው። የፓርቲዎች ቅድመ ዝግጅት ምን ይመስላል?
1: ፓርቲዎች እንግዲህ የተዘጋጁ ይመስላል። ያው ውዝግቡ እንደቀጠለ ነው ፓርቲዎች መካከል። እንደ አጠቃላይ ግን ጠቅለሉ ሲታይ ያው በየጊዜው በሚካሄደው ጥናት አሁን በጥናቱ መሰረት የትኛው ፓርቲ አብዛኛ ድምጽ ያገኛል የሚለው በየጊዜው ይፋ እየሆነ ነው። ካን አዳሹት በተለይ የሚያካሄደው ቅድመ ጥናት፣ አሁን ደግሞ ናታንያው የሚመሩት እንግዲህ የቀኝ ክንፍ ጥምር ፓርቲዎች 53 መቀመጫዎችን በክኔሴቱ እንደሚያገኙ ይፋ አድርጓል። እንግዲህ አሁን በዚህ ወቅት በዚህ ሰዓት በዚህ ቀን ምርጫ ቢካሄድ ማለት ነው፣ ነገ ምናልባት ሊቀየር ይችላል። እንግዲህ ጥናት እስካሁን ድረስ
0: በየቀኑ ነው
1: ያው ያሻር የተባለውን ፓርቲ የሚመሩት ወይም ፓርቲው ሊቀመንበር አይዘንኩት ሊያጣምሯቸው ይችላሉ የሚባለው ፓርቲዎች ነበር አብዛኛ ድምጽ ያገኛሉ የሚባለው እስካሁን ባለው ጥናት። አሁን ደግሞ የናታንያው ቡድን ከፍ እያለ እንደሆነ በጥናቶች ተገልጿል። ናታንያው እንግዲህ ያጣምሯቸዋል ተብሎ የሚጠበቀው ፓርቲዎች 53 መቀመጫዎችን ሊያገኙ እንደሚችሉና ያይዘንኩት 50 መቀመጫዎችን ሊያገኙ እንደሚችሉ ይፋ ሆኗል ዛሬ ካናዳ ሾት ይፋ ባደረገው ጥናት። ሌላው በፓርቲ ደረጃ ሲታይ ያሻር 22 መቀመጫዎችን በዜና ተመልክተው አልሰጠኝ፣ ሊኩድ 20 መቀመጫዎችን ያገኛል ተብሎ ይጠበቃል። ባያካድ የተባለው ናፍታሊ ቤኔት የሚመሩት ፓርቲ እሱ እንግዲህ በፊት በጣም ብዙ ተወርቶለት ነበር፣ አሁን ደግሞ 12 መቀመጫዎችን ያገኛል ነው የሚባለው። ያው ዝቅ ያለ መጥቶ አሁን ባለበት እንደቆመ ነው 12 መቀመጫዎችን ያገኛል ይላል የዛሬው ጥናት። ሌላው ቢንተር አምካ እስራኤል የተባለው ፓርቲ ይሄን አዲስ ፓርቲ ያቋቋሙት ቪንተር ሳቸው እንግዲህ ያው የሊኩድን መራጮች ይወስዳሉ በሚል ስጋት በሊኩድ በኩልም ነቀፌታ እየደረሰባቸው እንደሆነ ይነገራል። አሁን በመጨረሻዎቹ ቀናት ሳቸውና ሄንድላንድ ላይ ተጣምረው ያቋቋሙት የሀምካ የተባሉ እስራኤል እንግዲህ በሁለት ፓርቲ ጥምረት ነው። የቪንተር 4 የሄንድልም 4 እያንዳንዱ 4 መቀመጫዎችን ያገኛል ተብሎ ይጠበቃል። ደግሞ እንግዲህ በዛሬው ጥናት እንደምናውቀው ይሄ ፓርቲ ለወደ ክነሴቱ ሊያስገባው የሚችለውን በቂ ድምጽ አያገኝም ይባል ነበር ባለፉት ጥናቶች። አሁን ደግሞ ያው ያን ስጋት አልፎ እንደውም እያንዳንዳቸው ይህን ያህል 4 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ በቅርብ ጊዜ ጥናቶች ይፋ ይሆናል።
0: ህዝባዊ ግምገማ ማያምኑ ፓርቲዎች አሉ፣ የፓርቲ መሪዎችም እና አንዳንድ ጊዜ ህዝባዊ ግምገማዎችም ለምሳሌ በካን ተቀራራቢ ድምጽ እናያለን፣ በአንዳንድ ደግሞ መገናኛ አውታሮች ደግሞ በጣም የራቀ ድምጽ እናያለን። እና ህዝባዊ ግምገማው እንደ ሙሉ በሙሉ መድፈርም ማመንም የማይፈልጉ መሪዎችም አሉ።
1: ይሄ ያው ምርጫ ወይም ሴኬር ወይም ቅድመ ጥናት ማካሄድ የምርጫ አንዱ አካል ነው። ምርጫ በሚካሄድበት ጊዜ ያው ግድ ነው ይኖራል እንዲህ አይነት ነገር እንጂ ሙሉ በሙሉ ማመንና እውነት ነው ማለት አይቻልም። እኛም ብዙ ጊዜ እኮ እንላለን በምርጫው ማግስት ነው እንጂ የትኛው ፓርቲ ምን ያህል ድምጽ እንዳገኘ ከዚህ በፊት ሲካሄድ የነበረው ጥናት ተቀራራቢ ነው ወይስ አይደለም፣ እንደው ዝም ብሎ ነው ወይስ ብዙ ተደክሞበት በትክክል የተደረገ ጥናት ነው ሊባል የሚችለው እንግዲህ በምርጫው ማግስት ነው እንጂ ምናልባት እንደተባለው ስማቸው ማይጠራ ፓርቲዎችም ወደ ክነሴቱ የሚገቡበት አጋጣሚ ይኖራል። በጣም ከፍተኛ ድምጽ ያገኛሉ፣ መንግስት ያቋቁማሉ የተባሉ ፓርቲዎች ደግሞ ሌላ ታሪክ ሊሆን ይችላል ከምርጫው በኋላና ምርጫው ነው እንዳልከው እንግዲህ እውነቱን እንትን የሚለው። ከዛ ጋር ተያይዞ በመከላከያ ሰራዊቱ በኩል እንግዲህ ያው የመከላከያ ሰራዊቱ አባላት ወታደሮች በቋሚነትም በብሔራዊ መደበኛ ብሔራዊ ውትድርና በተጠባባቂነትም የሚያገለግሉ ያው በያሉበት ሆነው ይመርጣሉ። 850 የምርጫ ጣቢያዎች ተዘጋጅተዋል ለመከላከያ ሰራዊቱ አባላት። ከእነዚህ መካከል 1/4 የሚሆኑ ተንቀሳቃሽ ጣቢያዎች ናቸው። እንግዲህ 3000 የሚሆኑ ወታደሮች በየምርጫ ጣቢያዎች እንዲሰሩ በምርጫ ቦርድ ኮሚቴው አማካኝነት ስልጠና የተሰጣቸው መሆኑ ተገልጿል። ባለፈው ምርጫ ጊዜ በአጠቃላይ መከላከያ ሰራዊቱ አባላት 73% ድምጽ እንደሰጠ በዘገባዎች ይፋ እየሆነ ነው። አሁን መከላከያ ሰራዊቱ ለማዕከላዊ ምርጫ ቦርድ ጥሪ አቅርቧል። ሁሉም የመከላከያ ሰራዊቱ አባላት የመምረጥ ድምጻቸውን እንዲጠቀሙ የሚል ጥሪ አቅርቧል እና በተቻለ መጠን ሁሉም እንዲመርጡ እንግዲህ በአየር ኃይሉም በባህር ኃይሉም በእግር ጦርም ሁሉም ያገለግሉ እንዲመርጡ ሁኔታዎች እየተመቻቹ
0: ድላቸው እንዲጠቀሙ ነው እንጂ ግድ የሚያስገድዳቸው ለማንመርጥም ካሉ
1: አንድ ሰው እንግዲህ ምርጫ ነው የራሱ ዲሞክራሲ መብት ነው። ግን የመምረጥ መብት አለው። መብቱን ቢጠቀም ደግሞ እንግዲህ ለራሱ ይጠቅመኛል ቢል ጥሩ ነው። ግን ይሄ አማራጭ እንዲቀርብላቸው ባሉበት ጊዜ በተለያዩ ችግሮች በቦታ በርቀት በምን ምክንያት ሳይመርጥ እንዳይቀር እንግዲህ በመርጫ ቦርዱ አማካኝነት ሚስተር አውስራ እንዲሰራ ነው መከላከያ ሰራዊት ጥሪ ያቀረበው። መምረጥ ያለ መምረጥ ያንዳንዱ እንግዲህ የግለሰቡ መብት ነው። ምናልባት እዚህ ላይ አንተ መጨመረው ካለ ሰጠኝ ወደንቀጥረው ተከዋለፋች
0: ምርጫውን ያው መጠበቅ ነው እንጂ አወራ ነው በየቀኑ እንለዋለን እንላለን። ያው እንግዲህ ምንም ቀጠሮ ደረሰ ቀኑ ነው ያው 15 ቀናት እንጠብቃለን 2 ሳምንት።
1: አው ሌላው እንግዲህ ሂዝቦላ ድርጅት ጉዳይ አሁንም አለየለትም። እንደውም እንደገና ኃይሉን ያጠናከረ ነው በእስራኤል ላይ ተጨማሪ ሌላ ጥቃት ለመክፈት የሚል ስጋት አለ። እስራኤል ሊባኖስን አስጠንቅቃለችና እንዴት ነው ያለው ሁኔታ?
0: አው ለኪ መስለኛል እስራኤል ማስጠንቀቂያ እንግዲህ በእስራኤል መንግስት በኩል መግለጫ ባይወጣም ሂዝቦላ ከኢራን ጋር ተባብሮ ተኩስ ከከፈተ በሚል ሊባኖስንም ጨምረን እናጠቃለን የሚለው እንደውም የምደግፈው ከመጀመሪያ መሆን አለበት ብዬ ነው ማስበው። ምክንያቱም ሊባኖስ ስትጨናነቅ ነው ሂዝቦላ ድርጅት ለታስቆም የምትችልና ሂዝቦላ ድርጅት ወደ እስራኤል ተኩስ ሲከፍት ራሱን አደራጅቶ ብዙ ነገሮችን ሲያደርግ ሰላማዊ ዜጎች ናቸው ወይም ደግሞ ወታደሮች ናቸው ብሎ አይመርጥምና እስራኤል አንዳንድ ጊዜ ጦር አካሄዷ እርግጥ የተጠና ጉዳት ላለማድረስ ነው። ነገር ግን እነሱ በሚሳኤል እያጠቁን ህዝብ ሳይመርጡ ቦታ ሳይመርጡ እያጠቁን እንደው ቦታ ፈልጎ ያንን አጠቅቶ በዚህ ዘመን አሸንፋለው ጦርነት ማለት ይከብዳልና እንደዚህ አይነት ነገር ቆሞ እንደዚህ አሁን ሂዝቦላ ድርጅት የተለያዩ ጦር መሳሪያዎችን ሚሳኤሎችንም ድሮኖችንም የተለያዩ ያው ከኢራን የሚያገኛቸውን የጦር መሳሪያዎች ለማሻሻል ነው የበለጠ ጉዳት ለማድረስ የሚያደርገውን ጥረት ለማስቆም የእስራኤል ማስጠንቀቂያ ጥሩ ነው ብዬ ነው ማስበው። ያ ከሆነ የሂዝቦላ ድርጅትም አርፎ እንዲቀመጥ ራሷ ሊባኖስም ሂዝቦላን አርፎ እንዲቀመጥ የማድረግ ተጽዕኖ የማሳደር ሁኔታ ይኖራታል እንጂ አሁን ኢራን እስካለች ድረስ እየተጠናከረች በሄደች ቁጥር የሂዝቦላም ሌሎችም ይኸው ሁቲዎች አሁን ሳውዲ አረቢያ ላይ የሚያደርሱት የኢራን ጦር መሳሪያ ነው እና ለኢራን ድጋፍ የሚያደርጉ እጆችን መቆራረጥ ያስፈልጋልና ጥሩ ማስጠንቀቂያ ነው ብዬ ነው የምጨምረው ካለ።
1: አዎ ማስጠንቀቂያው እንግዲህ ሂዝቦላ ድርጅት በዳህያ አካባቢ እንደውም ዳህያ በቤሩት በሊባኖስ ዋና ከተማ ቤሩት የሚገኝ የሂዝቦላ ድርጅት ዋና ማዕከል ነው። ጥቃት እስራኤል ታደርሳለች በሚል ስጋት መስሪያ ቤቶቹን ሁሉ ከዛ አካባቢ እያሸሸ እንደሆነ ነው መረጃዎቹ ይፋ የሚያደርጉት። ሌላው ያለ ሰው የሚበሩ አውሮፕላኖች እስራኤል ድንበር ተሻግረው እስራኤልን ድንበር ከተሻገሩ በኋላ 30 ኪሎ ሜትር ርቀት ጠልቀው የሚገቡ ያለ ሰው የሚበሩ አውሮፕላኖችን ድሮኖችን እያዘጋጀ እንደሆነ ይሄ የተኩስ አቁም ስምምነት ሙሉ በሙሉ ለሂዝቦላ እንደተጠቀመው ለመዘጋጀት እንደገና ኃይሉን ለማደስ ነው በእስራኤል በኩል ያለው መረጃና ሊባኖስ እንግዲህ የሊባኖስ መከላከያ ሰራዊት እርምጃ ካልወሰደ ሂዝቦላን ድርጅት እንዲያስቆም ካላደረገ እስራኤል ያው ጥቃቱ ለሊባኖስም እንደሚተርፋት ነው እስራኤል ያስጠነቀቀችው እንዳልከውና ሊባኖስ ለራሷ ስትል ይሄን ማስጠንቀቂያ ካልተቀበለች አሁን በኢራንና በእስራኤል መካከል እንደገና የአሜሪካው ፕሬዝዳንት ያው የተናገሩ ነው እንደገና ዳግም ወደ ጦርነት ልመለስ እንችላለን ይሄ አጋጣሚ ከተፈጠረ ሊባኖስ ማርፎ ስለማይቀመጥ በመካከል ይቅርታ ሂዝቦላ ማርፎ ስለማይቀመጥ ሊባኖስ ያው ምድርስባት ጉዳት የከፋ ሊሆን እንደሚችል እንድታውቀው ነውና ማስጠንቀቂያው መልካም ነው። ሊባኖስ ይሄን ማስጠንቀቂያ ልብ ብትለው እንግዲህ ይሄን ነገር ብትወስድ ጥሩ ነው እርምጃውን ከቻለች።
0: ሌላው ርዕሰ ጉዳያችን በሳውዲ እና በየመን የሁቲ አማጽያን መካከል አሁንም ግጭቱ ቀጥሏል። እንግዲህ ሁቲዎች ብዙ ጉዳት እያደረሱ ነው እንዴት ነው ያለው ሁኔታ?
1: ይህን እንግዲህ ያው ሰሞኑን እንዳየ ነው የሁቲ አማጺ ቡድን ሳውዲን እጅግ እየጎዳት እንደሆነ እያየን ነው። በተለይ አሁን እንግዲህ የሳውዲ ዓለም አቀፍ የሪያድ የሚገኘው ዓለም አቀፍ አውሮፕላን አየር መንገዷ አውሮፕላን ማረፊያዋ ሙሉ በሙሉ በሚባል ደረጃ ስራ እንዳቆመ ተገልጿል። በረራዎች ዛሬም በጣም ያው በዛ ሁኔታ እንደቀጠለ ነው የሚነገረውና ጥሪ እያቀረብሽ ነው ሳውዲ እንግዲህ ከባድ ጉዳት እየደረሰ ነው። እንደውም አስተዳደሩ ሁሉ ለመጣል ጥረት እያደረገ እንደሆነ ሁቲም ጥሪ እያቀረበ ነው ሰምተናል፣ በዜና ማይተዋል። ቀላል አይመስለኝም ያለው ሁኔታ።
0: አዎ የሁቲ አማጽያን እያየሉ ነው። ይሄ ሁሉ የኢራን እጅ ነው። ኢራንን ማሳረፍ ያስፈልጋል። የኢራን ጉዳይም አሁን እነሱም እንዲህ በጸጥታ የተኩስ አቁም ስምምነቱን ባይከበርም ይህን በመጠቀም እነሱም ራሳቸውን እያደራጁ ነው እና አሜሪካም እስራኤልም ብዙ የቤት ስራ አለባቸው። እናመሰግናለን ወርቅነሽ። ወደ ቀጣዩ የሳምንታዊ የስራ አለም ፕሮግራም እናልፋለን።
2: ከስራ አለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ከስራ ሕግ ጋር ተያይዞ በስራ ዓለም ሰራተኛው ስለሚያገኛቸው ጥቅማ ጥቅሞች እንወያያለን። ዛሬ ለየት አድርገን እንመለከተው የጡረታ ወይም የፔንሲያን ክፍያ በሚመለከት ነው። ሙያዊ ማብራሪያ የሚሰጠን የሕግ ጠበቃ ታልቸኮል ነው። በቀጥታ ወደሱ እናልፋለን። ጤና ይስጥልን የሕግ ጠበቃ ታልቸኮል፣ እንደምን አለ?
3: ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮች ሰላም ናችሁ?
1: ሰላም ነን። በመጀመሪያ እናመሰግናለን፣ በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንክ ስለተለመደው ትብብርህ በጣም እናመሰግናለን።
3: በደስታ።
1: ዛሬ እንግዲህ በጡረታ ወይም በፔንሲያ ዙሪያ ነው የምንወያየው። ፔንሲያ ወይም ጡረታ ማለት ምንድን ነው? በእስራኤል ያለው አሰራርስ ምን ይመስላል?
3: ኦኬ፣ ዛሬ እንደጠየቅሽ መሰረት ለየት ባለ ሁኔታ ስለ ፔንሲያ ነው የምንነጋገረው። ፔንሲያ በእስራኤል ሀገር ብቻ ሳይሆን እንግዲህ ትንሽ አደግን የሚሉ ሀገሮች የሰው ልጆች ህይወት እድሜያችን እርዘም እያለ ስለሄደ፣ በመጠኑ ደግሞ በእድሜ ምክንያት አንዳንዴ ከስራ ወይም ከስራ እረፍት የምንወስድበት ወቅት ወይም አቅም ላይ ኖረን ይችላል፣ ያን ወቅት ነው ፔንሲያ የምንለው። ፔንሲያ ማለት የወራዊ ደሞዝ ግን ለሚመጣው አቅማችን ሳይፈቅድ ሲቀር በዛ በየወሩ የምንቀበለው ገንዘብ ፔንሲያ ይባላል። ድሮ በሀገራችን እንደምናውቀው ወይም በተለያዩ አገሮች ወላጆች ቤተሰቡ በአንድ ላይ ነው የሚኖር የነበረ። ያው ምርት ይኖራል፣ ምድር ይኖራል፣ እየሰሩ ቤተሰቦች ይተባበሩ ነበር። እዚህ ግን ታዳጊ ሀገሮች ሰዎች ሰርተው ነው በየወሩ ደሞዝ የሚያገኙ። አብዛኛውን ስንነጋገር አብዛኛው ሰው ሰርቶ ነው የሚያድር። ሰርቶ ሲያድር በየወሩ ደሞዝ አለው። ካልሰራን የወር ደሞዝ የለንም። እንደዚህ አይነት ችግር እንዳያጋጥም በሚል የሰው ልጅ በእርጅና ወቅቱ ወይም አዲስ እንጂ የጤና ችግር ሲደርስ የሚበላው እንዳያጣ በመባል ይህም ፔንሲያ የሚባል መመሪያ አለ፣ ህግ አለ። ይህ ደግሞ ጠለን ባጭሩ እንዲገባን እርጅና ስንደርስ በየወሩ የምንቀበለው ገንዘብ ማለት ነው። በየወሩ ትንሽ እናስቀምጣለን። እርጅና ስንደርስ ለምግብ፣ ለወጪዎች፣ አገልግሎት የሚሆን ገንዘብ እንቀበላለን ማለት ነው። ይሄ ፔንሲያ ይባላል። ፔንሲያው ደግሞ የሚኖርበት ቦታ ኬረን ፔንሲያ ወይም በየወሩ ከደሞዛችን የሚነሳው ኬረን ፔንሲያ ይባላል። ኬረን ፔንሲያ ገንዘቡ የሚጠራ በየወሩ የሚሄደው የሚጠራቀምበት ነው። ያ መመሪያ ያለው እያንዳንዱ ኬረን ፔንሲያ መመሪያ ስል እንደ ስምምነት ነው። እንግዲህ ገንዘባችን በየወሩ እነሱ እየወሰዱ ያን ገንዘብ እየተጠቀሙ እንዲባዛ እያደረጉ የእኛ ስምምነት ከእነሱ ጋር ያለው ስምምነት እኛ በተወሰነ ወቅት የተወሰነ እድሜ ስንደርስ ያን ገንዘብ በየወሩ እንደ ደሞዝ አድርገው እንዲሰጡን ኪትባ ይባላል። ኪትባ ሆድሽት በየወሩ እንዲሰጡን የሚል ነው።
1: አዎ ግልጽ ነው። አዎ እንግዲህ ከረን ፔንሲያ በየወሩ የሚጠራቀምበት ነው ብለናል። እንግዲህ አዎ በየወሩ ከደሞዝ ነው፣ አንድ ሰው ከሚሰራው ደሞዝ ነው እየተቆረጠ ወደዛ የሚሄደው።
3: አዎ እንግዲህ ሰራተኛ ከሆኑ ግልጽ የሆነ መመሪያ ህግ አለ። የአሰሪውም ያስቀምጣል፣ ሰራተኛውም ያስቀምጣል። እንደገና ይሄ ለመጪው ወቅት ተብሎ ስለሆነ ሰራተኛንም ለመገፋፋት አሰሪውም ይከፍላል፣ ሰራተኛውም ይከፍላል። በከፊል አሰሪው ይከፍላል፣ ከአሰሪው ደሞዝ ይነሳል፣ በከፊል ደግሞ ከአሰሪው ይሄዳል።
1: ከሰራተኛውም ከአሰሪውም?
3: አዎ ከሁለቱ በኩል ነው። በአጠቃላይ እስከ 18% ይደርሳል ከደሞዙ። ግን ግማሹን አሰሪ ግማሹን ሰሪ ነው የሚያደርግ። አሰሪ እንደ አሁን ፊትም እንደጠቀስ ነው ፒቱዊም ወይም የመሸኛ ገንዘብ። አንድ ሰው ከሆነ ቦታ ብዙ ጊዜ ከሰራ በኋላ ሲያባረረው የመሸኛ ገንዘብ የሚሰጠው አለ። እሱንም አብሮ ማኖር ይችላል አለበት። የፒቱዊም ተብሎ ከፔንሲያው ጋር አብሮ ይኖራል። ከአንድ ላይ ሲሆን የፒቱዊምና የፔንሲያው ከአንድ ላይ ሲሆን የአሰሪውና የሰሩ ፐርሰንት የፒቱዊም ሁሉ ሶስቱ በአንድ ላይ እስከ 18.5% ድረስ ይደርሳል የብዛቱ ሁኔታ። ማለትም 10,000 ማፈራ ከሆነ 1,850 ሺቅል በየወሩ ይኖርልኛል። ያ የሚኖረው መጀመሪያ እንዳልኩት ላቅም የሆነ በርጅና ወቅት መስራት አልችል ባልኩበት ጊዜ እንግዲህ በህግ ተጽፏል በወንዶች በስንት እድሜ ፔንሲያ እንደሚወጡ ሴቶች በስንት እድሜ የሚወጡ መመሪያ አለ። በዛ መሰረት የዛኔ በየወሩ ያን ገንዘብ በየወሩ እንድቀበለው እንደ ደሞዝ አድርጌ እንድቀበለው የሚል መመሪያ አለ። ይህ ፖሊሳ ይባላል። እዛ መመሪያ ብዙ ዝርዝር አለ። አንደኛ ይህን የወራዊ ገቢ ብቻ ሳይሆን አድርስ እንጂ የሰው ልጅ ከመሃል ቢሞት እንግዲህ ምሳሌ አድርጌ ልስጥ። አንድ ሰው ህይወቱን ሁሉ ሰርቶ ወይም 30 አመት 40 አመት ሰርቶ ሞት አጋጥሞት እዚህ ዓለም ቢለይ ያ ገንዘብ የት ይሄዳል ብለን ከጠየቅን ያ ገንዘብ ለኪትባት ሸሪም ተብሎ በየወሩ 18 ላልሞላቸው ልጆችና ለባለቤቱ እንዲከፈል ይሆናል። ያ ገንዘብ የሚጠራቀመው ዝም ብሎ ገደል አይገባም። ማለት እርግጥ የምንቀበለው እርጅና ስንደርስ ከ67 አመት እድሜ ስንደርስ ነው። ግን አድርስ እንጂ ከማከል መሞት ቢደርስ ወይም ደግሞ የሆነ አረጋጋት በሽተኛ ቢሆኑት እንደዚህ አይነት ነገሮችን የሚሸፍን ፖሊሲ አለው። እነኚህ ቢቱዋህ በመባል ይጠራሉ። ቢቱዋህ ዋስትና ነው። እነኚህ የሚረዱት አድርስ እንጂ የሆነ ሰው አደጋ ወይም በጤና መስራት ካልቻለ መቀጠል ካልቻለ በመመሪያው መሰረት በኬረን ፔንሲያው መመሪያ አለ። ከዛ ሰው ተጎድቶ ከሆነ ለምሳሌ ቆስሎ ወይም በሽታ ከሆነ ኮሚቴ አለ ባዳ ለሐኪሞች ሁኔታውን ካጣሩ በኋላ በየወሩ እንዲከፈለው ብለው ይላሉ። ይሄ የሚሸፍነው የጉዳት የሆነ ሰው ከተጎዳ ወይም ከታመመ ነው።
1: ስራ ላይ ያለ የጤና ችግር ካጋጠመው መስራውን በአግባቡ መስራት ካልቻለ ነው።
3: በዲዮክ አው እንደዛ ነው። እንደዛ ለማለት ፈልጌ ነው። መሞት ከአድርስ እንጂ መሞት ከደረሰ ደግሞ ያው በተመሳሳይ ሁኔታ ልጆች 18 ያልደረሳቸውና ባለቤቲቱ እንድትቀበል የሚከፈለው ክፍያ ነው። አሁን እነኚህን ነገሮች ወይም ለነዚህ ሂሳብ ሲደረግ አስቀድሞ ጥንቃቄ ካደረግን የሰው ልጅ በህይወቱ ያለ ሲሞት ገንዘቡ እንዴት እንደሚከፋፈል ማወቅ ይችላል ማለት ይቻላል። ምክንያቱም ያ የሚወሰደው አሁን በየወሩ ከማስቀምጠው ስለሆነ የዩት ፔንሲዮን ይባላል። ከእነሱ ጋር በመወያየት ስንት እንዳለው እንዴት እንደሚያልፍ በተረጋገጠ ሁኔታ ይሄ ነገር መከፈሉን ማጥናት ማወቅ ይቻላል። ብዙን ጊዜ ስመክር ደንበኞችን ወይም ቤተሰቡን ልጆችን ትሉሹን የወራዊ የምንቀበለው ደብተሩን ልጆቹ እንዲያነቡት እዛ ከደብተሩ ይዘረዘራል ስንት እንደተጠራቀመ የት እንደሄደ። ይህ ብቻ ሳይሆን ኬረንሽታልሙትም የሚባል ተጨማሪ ክፍያ አለ። ጊዜ ካገኘ እንነጋገርበታለን። እና በጣም ጠቃሚና በጣም አስፈላጊ መሆኑን እንድትረዱ ትፈልጋለሁ በዚሁ አጋጣሚ።
1: ጥሩ 18 ዓመት ያልሞላቸው ልጆች ካሉና ለባል ወይ ለሚስት ይከፈላል ብለህና ለአሁን በሞት አጋጣሚ አንድ ሰራተኛ እንዲሁ ድንገት በህይወት ቢለይና ይሄ የተሰበሰበ ገንዘብ ታይቶ ለቤተሰቡ በዚህ ሁኔታ እንደሚከፈል ነግረህናል። ምናልባት ልጆች ከ18 ዓመት በላይ የሆኑ ልጆች ቢኖሩስ ይህን ገንዘብ ይደርሳቸው ይሆን?
3: እንግዲህ እንደገና ፖሊሳ የሚባል ቅድም ተቅሸዋለሁ። ፖሊሳ ማለት የካምፓኒው መመሪያ ነው። ከፖሊሳው ዝርዝር አለ። አብዛኛውን ጊዜ እንደማስተውሰው ህጉ የሚለው ከ18 ዓመት ድረስ ያሉ ወይም ደግሞ የአቅመ አዳም ወይም ሰርቶ መብላት ያልቻሉ ማለትም ገና እየደገፋቸው ከሆነ በውትድርና ወቅትም እስከ 21 ዓመት ድረስም ሊቀበሉ ይችላሉ። ፖሊሳው ዝርዝር አለ። እስከ 1 ዓመት ሊቀበሉ ይችላሉ። ሚስት ወይም ባል የበለጠ ነው የሚቀበል። በያለም ጥያቄ የለውም። እዛ ፐርሰንቱ አለ፣ ማስረጃ አለ ስንት እንደምትቀበል። ብዙ አይደለም፣ ይቀነስ ይላል። ግን ለልጆች ወይም 18 ላልሞላቸው ልጆች ኪትባት ሼሪም የሚባለው በዚሁ አጋጣሚ ቢቱዋህ ሎሚም ራሱ ኪትባት ሼሪም ብሎ የሚከፍለው አለ። እንደ ቢቱዋህ ሎሚ እንደሚከፍለው በተመሳሳይ ሁኔታ ኬረን ፔንሲያም እንደዚህ አድርጎ ሊከፍል ይችላል፣ ይከፍላል። እንዴት እንደሆነ ማለትም እያንዳንዱ ፖሊሳ ትንሽ ሊለያይ ይችላል፣ ግን መመሪያው ተመሳሳይ ነው። እነኚህ ገንዘባችን የምንሰጣቸው ድርጅቶች ወይም ገንዘባችን የሚጠቀሙ በህግ ነው። የእስራኤል መንግስት ይከታተላቸዋል። የገንዘባችን ያላግባብ እንዳይጠቀሙበት እንግዲህ ገንዘቡን ምንድን ነው የሚያደርጉት? ወስደው ያበድሩታል ለሌላ ለሀብታም የሆነ ነገር እንዲሰራበት ገንዘብ እንዲያተርፍ። እነዚህን እንዲከታተላቸው ሬጉላቲ ይባላል። የሚከታተላቸው አለ፣ መመሪያ አለ። የፈለጉትን ማድረግ አይችሉም። እኔ የኔ ገንዘብ ትንሽ ነው፣ እነሱ ብዙ ነው እዛ የማይጠራቅሙ። እኔ ደውዬ አልፈልግም ወይም የሆነ ነገር ብዬ ብቆጣቸው እኔን ምንም አይቆጥሩኝም። ግን خوزیم خیلی میبرال منگست یه تکرار تله بس نسرات هر گل راسو بس نسرات یه تکرار تله اگر زب یا لقب بنده هد نارگمو وانا وسانیو ابزاری اون گزه نزین خبرات بتوخ یه میارگوت مینا کس لنارگس نهد بدان تا تایا بزارلو سیکسسو مثال اندسو زیالم ندستنچی سیلی مجمرا ست کنیا بیتو آخون ست گزا واشیت حال منام بلا حال بلو بزود آتایا بزارلو سلیزی مجمرا دفرا بیلاکن نا انبیالو بلو تصفام کرو تایا سفر لگم پدیم ببس نسرات مبتن مسکب برای سفر لگال یری موت نا بشتابرون منور نگر سلوانم لیاگات میچلال بمالتی نو
1: نا اونت نو اسرار رموک سفر لگال لیلاو پینسیا که لیلاو اینت کمات کمالیت میرگو اند سراتنیا سران رجمره بمجمره ورات بمیکفلو دموز ماسک امت علبه بت میل نگر علم به هوگونا اثریون دیت نو ماسک امت علت بگات آمی سرعتی نو باسک امت اثر رو بچول ماسک امت علتی چلالی اثر رو ماسک امت علبه بت نیال میدرسون هال گنزب ویس سرعتی نو سیجام بر بچانو اثر رو ماسک امت علت
3: انگلیش زیرای متن که کل به نگر علم هوگو اثرینو میاسکدید اثرین یاسکدیدال منی نو اثری لسرعتی نو دیانور علت یه میل ممریه هگاله یام هونه گین اسریو سرعتیون یه تیون خبرات پنسیال است که میت ویم منایت پولیس آلو یان دانو کمپانیو چالو یه تیون تمرد من هم بلو مت ایک ایت ایک آلو اندان دگزی دزیورو سیت ایکو چلو بلو ورگاتونی کال مولا می مولا می مولا فرماله سون کال مولا لیام مکانی چیلا اسریو لیام مکانی چیلا سلزی به طورو یه نگر مهونون مسکا کلون یه سرعتی نیاورد فی نتنم کنی اتون دمانی نیوم بنفیت ویم دگ نگر یه نیتکم سکوندرس نیه نگر اندی مالالی اثری علا و کمبلو مملت ایچیم حالا مکسس کمتر نیه هنر نگر کاتگات من نه مانی نیوم سرعتی نه ادی سراسی جمر و رفیتون کسر رابط سر ای شور دبته نبرو کوبانیا اندیا سال فولت مت ایکی چلا لسریون دین اثری دگمو سایت ایک ویم کلیلا کوبانیا کسالفه بزود آتا ایلوم وده کوبانیا و ماله فیچار وده لو درو بنه بربت ماله فیچارال به حکومه سرد اند سراتنیا که اند سرا وده اند سرا سیالف که ادیسو سرا که هدبت بوتا که وارو که مجمره وارو که جمره بتیزو به یورو این پینسیا یمک کبر ویم مسالف نوتو نو گین آون اند ادیس اثری علاوه کم انگاریم بلوکام مکانی کسوسطور رف بزود آت ایلوم مالتم کسوسطور به حالا یه سوسطنور و دو حالا ملسو یه سوسطنور حساب کسریم کسومانستو ماسک باتی چلال کسوسطور ایفک کرده تال کسوسطور به حالا کالا درگه و مندان دبالة یه

0: ለኛ በርጅና ጊዜ እንድንቀበል
1: ሁለተኛ
0: አልተርታክፊያ ሁለተኛ ያደረስን ጂ መሞት ከመጣ ኪትባቸርም እንዲከፈል ልጆችና ለባለቤት ሶስተኛ
1: አደረስን ጂ
0: በጤና ምክንያት አንድ ሰው መስራት ካልቻለ ወራዊ ደሞዙን እንዲቀበል ማለት ነው። እና ይህ ሰውዬ እንዳልኳችሁ ከሌላ ከተለያዩ ስራዎች ከሰራ በኋላ ሶስተኛው ስራ ሲደርስ ሁለት ወር ያክል እየሰራ አሰሪው አልከፈለውም ነበር። ይሄን ወደ ፔንሲዮ አላሳለፈለትም ነበር። ከተወሰነ ወቅት በኋላ ይሰው ታሞ ወደ ኬረን ፔንሲያ ደውሎ ሚፍታህ ይባላሉ ደውሎ አሞኛልና ወራዊ ክፍያ መክፈል ያለባችሁን ክፈሉ ድሮ ስሰራ ተስተውሳላችሁ ሳስገባ ስለነበር ክፈሉ ብሎ በጠየቀበት ወቅት አይ አምስት ወር በሞላ አቁመስለነበር አሰሪ ስላላስገባልን ምንም ማድረግ አንችልም አንከፍልህም በማለት ሪጀክት ወይም እንቢ ይሉታል። እንቢ ሲሉት ወደ ፍርድ ቤት ይሄድና መጨረሻ አሰሪውን ሁለት ወር ብቻ ያሰረውን አሰሪ ከሶ ከሚሊዮን ሸቀል ያላነሰ የተቀበለበት አጋጣሚ አለ። አዎ ቀጣት። እና ይሄን የሚያደርግ ሰው መብቱን ያወቀና መብቱ ነገሮችን የተረዳ መሆኑን ልገልጽ ፈልጋለሁ። ስለዚህ ያንዳንዳችሁ የወራዊ ክፍያችሁን ትሉሽ ስትቀበሉ ህብራት ቢትዋክማን እንደሆነ እዛም ራሱ ደውሎ ስንት እንደተጠራቀመላችሁና ስንት እንዳላችሁ የመጠየቅ መብት እንዳላችሁ ላስተውስ ፈልጋለሁ። እንግዲህ ይህን ይመስላል ስነ
1: ጥሩ። እንግዲህ በዋነኛነት ጠቅላላ አድርገን ነው የምናየው። በተለይ አሁን ይሄ በፍርድ ቤት የተወሰነው ነው ያሰሪው የተቀጣበትን አጋጣሚ በሚቀጥለው ፕሮግራማችን በሰፊው እናየዋለን። ምክንያቱም እንግዲህ ሰራተኛ ሁሉ ማወቅ አለበት እንዲህ አይነት ነገር የአንድ ወር የሁለት ወር ክፍተት ቀላል ይመስለናል፣ ግን በህይወታችን የሚያጋጥመን ነገር ስለማናውቅ ችግሩ ምናልባት ከባድ ሊሆን ስለሚችል የግድ ዝርዝር አድርገን እናየዋለን በሚቀጥለው ፕሮግራም። ባጭሩ ምናልባት ስለ ኬረንሽታልሙት ከዚህ ጋር አያይዘን የምናየው ነገር ካለ።
0: ኬረንሽታልሙት ይህም ተጨማሪ ጥቅም ያለው ነገር ነው። አሁን ስለ ገንዘብ ስንነጋገር ገንዘብ ሀብት ማለት ገንዘብ ከተጠራቀመ መንግስት ደግሞ የሚወስደው ድርሻ አለ። ኬረንሽታልሙት የሚባለው ገንዘብ መንግስት ሰውን ለመበረታታት ገንዘብ እንዲያጠራቅም ስለመበረታታት ስለሚፈልግ አስሪ የሚያስቀምጥልን ገንዘብ እኛም ጨምረን የምናስቀምጠው ከቀረጥ ነጻ የሆነ ገንዘብ ነው። በጣም መጠቀም መቻል አለብን። ምክንያቱም ከስድስት ዓመት በኋላ ያ ገንዘብ ከተጠራቀመ ከስድስት ዓመት በኋላ ያለምንም ክፍያ ለመንግስት ያለምንም ማስ ይባላል ሩዋ ማስ ይባላል ያለሱ የምናገኘው ቤኔፊት ነው። ይሄ ደግሞ ድሮ የነበረ ለአቅም ላላቸው ሰራተኞች የትላልቅ ስራ የሚሰሩ ብቻ ነው የነበረ። ዛሬ ለማንኛውም ሰራተኛ እንዲሰጥ መንግስት የወሰነው ውሳኔ ነው። በጣም የሚጠቅም ነገር ነው። ምክንያቱም እኛ እርግጥ በእኛ ህብረተሰብ ቁቤ እያልን የምናደርገው የተለያዩ መፍትሄዎች አሉን፣ ግን ከቁቤ ያላነሰ በጣም ጠቃሚ ነው። ከአስሪው በከፊሉ ያስቀምጣል፣ ሰራተኛ በከፊሉ ያስቀምጣል። ከስድስት ዓመት በኋላ ያን ገንዘብ በነፃ ስበን የሚያገለግለን ገንዘብ ነው። ዛሬ ለብዙ ሰራተኞች በብዛት የጉልበት ሰራተኞች ሚፋል ወይም የተለያዩ ቦታ የሚሰሩት በሄስኬም ኪቡቲ በሚባል ወይም በጻቫር ኻባ በሚባል መመሪያ እንዲቀበሉት ተደርጓል። ህጉ ባያስገድድም ጥሩ ቦታ ስትሰሩ ደንበኛ ቦታ ስትገቡ ይህን ፈልጋለሁ ብሎ ተከራክሮ እንድትቀበሉት የሚሆን ነገር ነው። ይህም ከደሞዛችን የተወሰነ ፐርሰንት ይወርዳል። ከእኛም ከእኔም ከአስሬም የሚወርድ ክፍያ ነው። እና ይህም በጣም ጠቃሚ ነው። ኬረንሽታልሙት
1: በጣም ጥሩ። ደግሞ ለየት የሚያደርገው እንዳልከው የግብር ክፍያ የለበትም። ያው ጊዜው ሲደርስ ማውጣት ይቻላል። ምናልባት ማስቀመጥም ይቻል ይሆናል እንዲቀጥል።
0: ይህንም ፒቱይንም በዚሁ አጋጣሚ እንደ ምክር አድርጌ የምሰጣችሁ ፒቱይም የመሸኛ ገንዘብንም ይህም ኬረንሽታልሙትን በወቅቱ በጣም አስገዳጅ ካልሆነ ማኖሩ በጣም ጠቃሚ ነው። ምክንያቱም በስማችን ነው ያለ ያ ገንዘብ እየበረከተ እየወለደ ይሄዳል እንጂ ሪቢት ሪቢት የሚባል አለ። አንዳንድ የሀብታሞች ገንዘብ ማጠራቀሚያ እንደዛ እያደረገ እየተጠራቀመ ይሄዳል እንጂ ማንም የሚጎዳን ነገር የለም። ስለዚህ አስፈላጊ ካልሆነ ወይም አስገዳጅ ነገር ካልተፈጠረ ቶሎ ብሎ መሳቡ አያስፈልግም። እዛ ይጠራቀም። ለልጆች ያለ ልጆች መዳር አለ፣ ብዙ ነገሮች አሉ፣ ወጭ ሁልጊዜም አይታጣ። ስለዚህ የሚመከረው ሁልጊዜ መዛ ቢኖር ነው። ይሄ የፔንሲያው ገንዘብ ስለ

0: ግብር ከተነጋገርን
1: ምናልባት እኔ ጠይቄ አሰብሁት የፔንሲዮን ገንዘብ እንደው ህግ በሚፈቅዳቸው ምክንያቶች ውጪ እንደው ቸገረኝ ብሎ ማውጣት ይቻላል ወይ? እንዲሁ ጊዜው ሳይደርስ ማውጣት ቢቻል ጉዳት አለው ወይ?
0: በጣም ጉዳት አለው። መንግስት ይሄ እንግዲህ እነኚህ ህጎች አንድ አላማ አላቸው። ደሃ እንዲበዛ አይፈልጉም። ሰው የመስራት አቅማችን ያነሰ ሲሄድ ወደ ርጅና ሲመጣ ደሃ እንድንሆን አይፈልግም መንግስት። ስለዚህ ምን አለ ገንዘቡን ይሄ ለፔንሲያ ብለ ያጠረከምኩ መዘመን አሁን አውተከበላው እንቀጣሃለን ብሉስ ከ35% ግማሹም ማለት ነው መንግስት ይወስዳል። ለጥንትን አይሰጥም መንግስት ይወስዳል። ስለዚህ ይሄ ለፔንሲያ ተብሎ የሚኖረው ገንዘብ እስከ 35% ድረስ መንግስት ያነሳብህ ይችላል። ስለዚህ አትሳቡት አይነካም ኖር ነው ይሄ ኖር ነው መንግስት አላማውን እንዲያገኝ ስለሚፈልግ አትንኩተይ። ይህ ግን ከረንሽታል ሙት ወይም ሌላ ሌላ ነገሮች እናጠራቅማቸውን ያለምንም ጥያቄ ያለምንም ጭቅጭቅ ያለምንም ክፍያ መውሰድ መሳብ እንችላለን።
1: ቢቀመጥ ግን መልካም ነው።
0: ቢቀመጥ መልካም ነው። ቢቀመጥ ቢጠራቀም ያው
1: ለማጠቃለያም ትለው ነገር ካለ
0: ለማጠቃለያም ነው። መብታችሁን ወቁ ተረዱ። ማወቅ አሁን ቅድም የሰጠሁት ምሳሌ በፍርድ ቤት ውሳኔ እርግጥ የላኛው ፍርድ ቤት ገና ሊመለከተው ነው እየተበቀን ነው ግን በጣም ነው ያስገረመ። ያ ሰው ከአንድ ቦታ ሁለት ወር ብቻ ነው የሰራ። ያ ቦታ ይሄ ይመጣብኛል ብሎ አልጠበቀም። እኔም በአጋጣሚ አንድ አሰሪ ወክዬ እጄ እንደዚህ አይነት ክስ ነበረ ያው በስምነት ጨርሰ ነው እንጂ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ማወቅ በጣም በጣም ወሳኝ ነው። ወቁ ጠይቁ እና በሌላ ፕሮግራም እስክንገናኝ ድረስ ለጊዜው በጣም አመሰግናለሁ ወርክነሽ።
1: እሺ የህግ ጠበቃ ታልቸኮል እንግዲህ ስለሰጠህን ሰፊ ሙያዊ ማብራሪያ እኛም ከልብ ነው እናመሰግነው። መልካም ቀን ይሁንል።
0: መልካም ቀን ለእናንተም ለናሮሌ።
1: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። እንግዲህ ከስራ ጋር ተያይዞ የተለያዩ ጥያቄዎች ካሏችሁ ደውሉልን፣ እኛ ባለሙያ እንጋብዛለን፣ እንጠይቃለን ምላሽ እንዲሰጡ። ስለተከታተላችሁን እናመሰግናለን። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር ሰንብቱ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከመምህር ሮቬን መሸሻ ጋር እንወያያለን። ስልክ መስመራችን ላይ ነው ሮቬን። ጤና ይስጥልን። እንደምን ዋልክ ሮቬን?
2: እንደምን ዋልሽ ወርቅነሽ? ሌት ናችሁ?
1: አለን ክብሩ ይስፋ። እንዴት ነው ሰሜኑ?
2: ሰሜኑ ደህና ነው። ሙቀቱ ወረድ ብሎ እንግዲህ የክረምቱ ወጠየ ወቅትን ለመቀበል እየተዘጋጀን ነው።
1: አዎ ክረምቱ እንግዲህ አዎ ትንሽ እግሩን እየሰደደ ይመስላል። አዎ እንግዲህ በማህበረሰባችን በሚነሱ በተለይ ማህበራዊ ችግሮች ያው ብዙ ጊዜ ሮቬን አንተም ጣልቃ በመግባት መቼም የብዙ ነገሮች አካል ነ ችግሮችን በመፍታት ትናንት በተፈጠረው ነገርም እንደተሰማ አውርተናል በስልክ። እንዴት ነው እንደው ምን የምትሰጠው አስተያየት አለ
2: ወርቅነሽ? ወልሽን ይህ ትናንት የተደረገው ድርጊት አሳዛኝ ልብ የሚሰብር ሁኔታ ነው። በእውነት እኔ በርካክ ብዬ ነው ያለቀስኩኝ። ሴትየቱ ሙታለች ሳይሆን ተገላለች ነው የሚባለው። ተገላለች ህይወቷንን በሌለበት ሰው እጅ ነው የጠፋቸው። እንግዲህ ሴትየቱ ሞተች፣ የቀሩት ልጆቿ ግና ሀይምሯቸው በአንድ ቦታ ሳይሆን ተሰብረዋል። ይሄ ነገር ነው የእሷ መሞት ብቻ ሳይሆን የልጆቿ ሁኔታ ግና እጅግ በጣም የሚያሳዝን ሁኔታ ነው። ማንኛውም ሰው የሰውንን ህይወት ራሱ በህጉንን ጥሶ መውሰድ ማለት እጅግ በጣም የሚያሳዝን ሁኔታ ነው እና እባካችሁን በዚህ አይነት ሁኔታ ህግ አለ የፈለገ ብታጠፋም ቢሆን ህጉነን ጥሰህ አንተ አትጠቀምበት የሚል ሁኔታ ነው የምናገር። ይህን ነገር ህዝቡ የሚሰበውና ነገሩንን አስተዋጽኦ የሚያደርግ ከሆነ ይህን ይደረግ እንጂ የሰውን ህይወት መውሰድ ማለት እጅግ በጣም የሚያሳዝን ሁኔታ። ይሄ ብቻ ሳይሆን ዘመዶች እንደሌሏትና ወይንም ደግሞ ቢኖራትም ዘመድ ቅርብ ዘመዶቿ ኢትዮጵያ እንዳሉ ነው የተቀበልኩት መረጃ። ይህ አይነት ሁኔታ የበለጠ የሚያሳዝንና የበለጠ አንገት የሚያስደፋ ሁኔታ ነው ወርቅነሽ።
1: አው እንግዲህ ለብዙ አመታት አብሮ በትዳር ይኖሩ ናቸው እንደውም ለህ ቅርብ ጊዜ መጣች እንዲህ ባጋጣሚ ተገናኙ እንዳልሆነ ቤተሰቦቿም ትናንት አነጋግረናቸዋል ከ20 አመት በላይ በትዳር ይቆዩ ከ20 በላይ ልጆች 20 አመት እድሜ በላይ ያለ ልጆች አሏቸው የሶስት ልጆች ወላጆች ናቸውና እንዲህ አይነት ነገር ምን እንትን የለውም ለውጥ የለውም እንደው ምንም ሆነ በእኛ ማህበረሰብ መካከል የሚፈጠር እንዲህ አይነት ነገር ግን ማህበረሰቡን አንገት ያስደፋል ያሳዝናል ልጆችን ያለ ወላጅ ከማስቀረቱ ያሳዛኝ ከመሆኑ ባሻገር በርግጥ በእውነኛነት የልጆች ነገር እንዳልኩ ያሳዝናል እሷም እንዲህ በዚህ ሁኔታ እንደሚገደሉ ማንኛውም ሰዎች በጣም ያሳዝናል ግን እንደ ማህበረሰብም ውድቀት ነው በመሻሻል ሌላ ነገሮችን በመስራት ፋንታ ከአመታት በፊት ይሄ ነገር በብዛት ይከሰት ነበርና በማህበረሰባችን በጣም ያሳፍር ጉዳይ ነበር እኮ
2: አንደኛ ያው እጅግ በጣም ይሄ ነገር ከሚገርምሽ ነው ወርቅነሽ ነገሮችን በደንብ አርገች ተናገርሻቸዋል አሁን ሌላው ከሚገርምሽ ነገር የዚህ አይነት ሁኔታ ውጤቱ ምንድን ነው ለወዴት ቦታ ይዳርገናል ብለን በመናስብበት ጊዜ በትራንትና ወለት ለምሳሌ ከተለያየ ቦታ ነው የተደወለልኝ ከኢትዮጵያም የተደወለልኝ ነበር ባለፈው እንደዚህ ወገናችን ሞተሽ አሁን ደሞ እሷ ተማረች አሁን ያለው ሁኔታ ምንድነው ከወገኖቻችን ወደዚች ሀገር ለመምጣት የሚጮልት ወገኖቻችን አዲስ አበባ አሉ ያንዲቱ እየተፈለገች ነው ከዛ እሷ ከዚህ ሀገር የተገደለችውን የነሱ የሷ ዘመዶች ሆኑ አንዲት ከዛ ኢትዮጵያ እሷን እየፈለጉና ብቀላ እናረጋለን የደምስ እናረጋለን ያለው አለ
1: መረጃ ለስፈልገው ይችላል ደውሉ ለስብስብ ሊሆን ይችላልና የተረጋገጠ ነገር እስከሌለ ድረስ ያው ይሄ ነገር እንደው ባንወያይበት መልካም ነው
2: ኦኬ ይሄን ተዋዋለሁ
1: ብዙ መቼም በግል የሚወራ ነገር ይኖራል ግን ማረጋገጫ የሌለው የታመነ ነገር ካልሆነ አስቸጋሪ ስለሚሆን ምን ያሳዝናል ሊሆን አይገባም በጭራሽ እንዲህ አይነት ነገር
2: ይሄን ነገር ታየው እኔ ብተዋለሁ እና ለማንኛውም በእውነት እቺነን ታችነን ህይወቷን ያጣችው የልጆችን እናት የሚያውቃት ዘመድም ሆነ ማንኛውም እሷንን ማነሶ የሚያውቅ እኔ ከዚህ ሁኜ በእውነት አዘኔን እልካለሁ ነፍሷንን አረግነት ያዋርስልን ነው ብየምለው ሌላ ነገር ማቀረው ነገር
1: ልጆች እኮ ግን ሩቤን አሁን ልጆች እነዚህ ሰዎች አፈራቸው ልጆች ሁለቱን የሷንም የሷውን የሱንም ወገን አዛምደዋል በመካከል እኮ ልጆች አሉ በዛም በዚህ ወገን ብለው የልጆች ወገኖች ናቸውና እንደው ለወደፊቱ እንዲህ አይነት ችግር እንዳይደገም እንደው ማህበረሰቡ እንዴት መንቃት አለበት እንዴት ችግሩን መፍታት አለበት ከባለሙያ ጋር የመመካከር ልምዱ ችግሮችን ለመፍታት ምን መሆን አለበት በሚለው ነገር እንደው የበለጠ መስራት ያለብን ይመስለኛል
2: አንደኛ ወነትሽን ነው ይኸውልሽ በእስራኤል ሀገር ህግ አለ ችግሩ ምንድነው ከህግ ሌላ የኛ ከኢትዮጵያ መጣ ነው ባህል አለ የባህል ምንድነው በሽምግልና በቀሳውስቶች በተለያዩ ያለውን ሁኔታ አዛምደው የሚሄዱ ወይ በውረቱ ማከለ አዛምደው እና ሰላም እንዲፈጸፍን አርገው የሚሄዱ ወገኖቻችን አሉ ይሄ ግግም ነው ሳይሆን አለ ነገር ግን ይሄ አይነት ሁኔታ የሆነ ችግር በሚደርስበት ጊዜ ከማንዳቸው አለኝ መንግስት ያውቃል ወይ ፍርድ ቤት አይቶታል ወይ ካሁን ቀደም ከፖሊስ ኡይታ ቀርበሻል ወይ የሚለው አለ ስለዚህ ይሄንን የምናስታርቅ ወገኖች ሆነ ጥሩ ይያለ ጠንቀቅ ብለን መንግስት እንዲያውቀውና መንግስት ከዋላችሁ ነው አይዟችሁ እስካላላችሁ ድረስ የዚህ አይነት ሁኔታ የማስታረቁ ሁኔታ መስራት አይታየኝ በዚህ ሰዓት ብዙ ጊዜ እዚህ አይነት ደርሶባችሁ ብዙ ህይወታችሁ የተሰዉ እናቶቻችን እህታቻችን አሉ በሽምግልና ተታረቁ በኋላ
1: ስለዚህ ሽምግልና እንደ ጥሩ ባህል ብናየውም ግን ደግሞ እንግዲህ በሰለጠነችው እስራኤል ብዙም ችግር እየፈጠረ ነው ማለት ነው
2: እኔም እንደዛ ነው ሌላ እንትን የለም ሽምግልና የሚያረጉ ሰዎች ለማድረግ ጥሩ ሐሳብ ያላቸው እኔ ወደኋላ ይሄንን ነገር ቢያስቡበትና ለኛ ምንደርስብናል ይሚንደርስብናል ብለው እንትን የሚለው ነገር ቢተውታይ እኔ ይሄንን ነገር ነው ምለው ሌላ ነገር ይሄን አጥፍቼ ከሆነ ይቅርታ ግን በዚያ አጋጣሚ በሽማግሌ አስታርቀን መንግስት አውቀና አስታርቃለን የሚባለው ሁኔታ ትክክል አይደለም
1: አው እንግዲህ ይከብዳል አስተያየት ለመስጠትም እንዳልከው ባንድ በኩል ሰው ከጥፋቱ ተምሮ ተመንትም ስንል ነበር እንደገና ተጸጽቶ መላይት ላይ ተለያይቶ መገናኘት መልካም ነው የሚባል ነገር አለ እንደገና እነዛ ሰዎች ጥሩ ኑሮ ይኖራሉ ይባላል በሌላ በኩል ደግሞ ስታየው ቂም ይዞ ተገናኝቶ መጨረሻው ይከፋል ይሆን ይችላልና አስቸጋሪ ነው ያለው ሁኔታ። ለማንኛውም በባለሙያ ችግሮችን መፍታት ቢቻል መልካም ነው። መቼም ባለሙያ የተሻለ ስለሚሆን አዎ። እንደው በመጨረሻ ምን መልእክት ታስተላልፋለህ? አሁን እንዲህ አይነት ችግር ትናንት ብዙ ሰው ሲሰማ አይቀርቶ ነበር፣ ብዙ ጊዜ አልሰማንም ነበር፣ እንደገና ደግሞ መጣ ያሉ ብዙ ሰዎች አስተያየት የሚሰጡ ሰዎች ሰምቻለሁና እንደው ቀርቶ ነበር እንደተባለው ቢቀር እንደስከ መጨረሻው መልካም ነው። እንዲህ አይነት ነገር ዳግም ባይፈጠር ባንሰማ ምን ትላለህ በመጨረሻ?
2: አንደኛ በእውነት ለውጥ አለ። ካሁን ቀደም ሲደረጉ የነበሩት መጥፎ የዚህ 10 አመት 5 6 7 አመት ሲደረጉ የነበሩት ሁኔታዎች እነሱ ቀንሰዋል። ከቶም እየጠፋ መጥቷል ለደስ የሚል ሁኔታ ነው። ነገር ግን እንደነዚህ አሉ አልፎ አልፎ የሚደረጉ ነገሮች አሁን ይቼታችን ባለፈው ወደ 3 አመት የተገደለሽ በአካባቢያችን በተለያዩ ቦታዎች የሚደርሱባቸው ይሄ ነገር ለምን ደረሰ እና መጀመሪያ እንዴት ችግር ነበር? ችግሩ እንዴት ተቀነሰ? አሁን ያለው እንደገና ምን ነው ራሱን የሚያንሰራራ ምንድን ነው ብለን ማሰብ አለብን። ብዙ በዚህ ሰዓታችን ብቻ አይደለም ከውስጥ ከቤት ውስጥ ብዙ ችግሮች አሉ። እነዚህ ችግሮች ከዚህ ነገር ሳይደርሱ እንዴት እንደርስበታለን የሚለውን ነገር ብናስብበትና መንግስት ቢያውቀው ጥሩ መስሎ ይታየኛል። ለማንኛውም ይሄ ነው የምለው፣ ሌላ የምለው ነገር የለም። እጅግ በጣም አሳዛኝ ሁኔታ ነው።
1: በጣም ያሳዝናል። አዎ መምህር ሩቤን መሸሻ በጣም እናመሰግናለን ስለተሳትፎ። መልካም ቀን ይሁንልህ።
2: አመሰግናለሁ ወርቅነሽ። ደህና ዋል።
1: መልካም ቀን። ደህና ዋል። ሌላ አድማጭ ስልክ መስመራችን ላይ አለ። አቶ ቴዲ ግርማ በጤና ጥበቃ ሚኒስቴር እንግዲህ ኃላፊነት አለው ይነግረኛል። ኃላፊነቱን ብዙ ጊዜ ነው ያልተቀበልነው። ቴዲ ጤና ይስጥልን።
3: ጤና ይስጥልኝ ወርቅነሽ፣ እንደምን ነሽ?
1: እግዚአብሔር ይመስገን፣ አመሰግናለሁ። ረሳሁት፣ ኃላፊነት ግን ብዙ ጊዜ አልተቀበልንህም።
3: አዎ ብዙ ጊዜ አልተነጋገርንም። አዎ እኔ የሰሜኑ ክልል የገለጻ ክፍል ኃላፊ ነኝ። አዎ
1: የጤና በጤና ጥበቃ ጽህፈት ቤት
3: በጤና ጥበቃ ሚኒስቴር
1: ጽህፈት ቤት። ኦኬ እናመሰግናለን። እንዴት ነህ? ሰላም ነው?
3: እግዚአብሔር ይመስገን። እንዴት ነው እናንተ ጋር? ሰላም ነው?
1: እኛ ሰላም ነን። ይኸው እንግዲህ ዛሬ ብቅ ብለሃል መልእክት ይዘህ። መልእክቱ ምን ይመስላል?
3: አዎ እንግዲህ መልእክቴ ምንድን ነው፣ በነገው ዕለት ከአምስት ሰዓት በኋላ በቤተሸምሽ ከተማ የምናደርገው የጤና ፕሮግራም አለ። ያም የጤና ፕሮግራም በተለይ የማህበረሰባችንን የመቋቋም የችግሮችን የመቋቋም አቅም እንዴት አድርገን ማጠንከር እንደምንችል ምክሮችና የተለያዩ ገለጻዎች የሚሰጡበት መድረክ ይሆናል። እና በዚሁ መድረክ ላይም ያው 3 እንግዶች ጋብዘናል፣ ባለሙያዎች ማለት ነው። የመጀመሪያው እንግዳ አቶ መኳንን ታሸረረ ሐሚም ያው ሶሻል ወርከር ወይም ደግሞ የማህበራዊ ጉዳይ ሰራተኛና እንዲሁም የስነ ልቦና ባለሙያና በዚህ ችግር ለተጎዱ ሰዎችም የእንክብካቤና የምክር ሰጪ ነው። እናሱም በእኛ በህብረተሰብ ዘንድ ስላለው ሁኔታ እንዴት አድርገን ጭንቅና መከራ ውስጥ በምንገኝበት ጊዜ እንዴት አድርገን ራሳችን መቋቋምና እኛ ከህብረተሰብ ከአንድ ህብረተሰብ አካል እንደሆን መጠን እኛ ብቻችን እያንዳንዱ ሰው ብቻውን መቋቋም እንደሌለበት እኛው ራሳችን የዚሁ የህብረተሰባችን የሀይል ምንጮች መሆናችንን የሚያሳይና እንዲሁም ደግሞ እንዴት አድርገንስ በአንድ ላይ በሰርግና በሀዘን ጊዜ እንደምንተባበረው በዚህ ረገድም በዚህ ችግር የሚጎዱትን ሰዎችን በማቀፍ በመደገፍና በማበረታታት እንዲሁም ጆሮ የእነሱ የሚሉትን በማዳመጥ ጆሮ በመሆን እነሱን ልንረዳቸው የምንችልበትን መልእክቶችንም እንግዲህ ያስተላልፍልናል። የሁለተኛው እንግዳችን ወይዘሮ አዚባይ ዮሴፍ ትባላለች። የኪነ ጥበብ ባለሙያና እንዲሁም በአተነፋፈስ ዙሪያና እንዴት በመተንፈስ ዘዴዎች እንዴት አድርገን ራሳችንን አይምሯችን ማረጋጋት እንደምንችል እንዴት አድርገን ራሳችንን አረጋግተን ችግሮቻችንን ማቃለል የምንችልበትን ነገሮችን እንዲሁም በተግባር እዛው በማሳየትና እንዲሁም የቤት ስራ ሁሉ ትሰጠናለች። የመጨረሻዋ እንግዳችን ያው የአዳስ ሸመሽ የምትባል የከተማው ቢሮ የጤና አስተባባሪ በከተማው ዙሪያ በጤና ዙሪያ የሚሰጡትን ለህብረተሰቡ የሚሰጡትን አገልግሎት በመተንተን እንግዲህ ትገልጽልናለች ማለት ነው።
1: ስለዚህ የቤት ሸመሽ ነዋሪዎች እንዲገኙ ነው ሰዓቱ ቦታው?
3: ቦታው ያው ሮኸብ አራከፈት የሚባለው ማዶን ንጻ ሞሼ የሚባለው አራከፈት 44 ነው። ያው እንግዲህ
1: የታወቀ ቦታ ነው፣ በከተማው
3: የታወቀ ቦታ ነው፣ የማህበረሰባችን ማዶን ነው። እና ያው ጋሻው መለሰ የህብረተሰቡ አስተባባሪ ዛ የሚሰራው እና የሱም ባልደረቦች እና በሰዓት ተገኙልን በማለትም እኛም እንግዲህ የፕሮግራም ይከፈተው የሚካሄደው በእኛ በጤና ጥበቃ ሚኒስቴርና በኤሪያት ደሽነሽ እንዲሁም ረሽተ ማትናሲ መሪነትና ክላሊት ለውሜት መውከለት የሚባሉት የኩባት ሆሊሞች በእነሱ ተባባሪነት ነው። እና ህብረተሰቡ መጥቶ የዚሁ ገበታ ተሳታፊ እንዲሆንና ያው ጤናችንን ሰፋ ባለ ሁኔታ መጠበቅ የምንችልበትን ነገሮችን ለማስተካከል መሳተፍ ያስፈልጋል። የጤና ጥበቃ ሚኒስቴር በተለያየ መንገዶች ብዙ አይነት እንቅስቃሴዎች ሲያደርግ ህብረተሰቡ መጥቶ ደግሞ ሲሳተፍና የዚህ አገልግሎት ተጠቃሚ ሲሆን እኛም እንዴት ነው ለማበረታታትና ለመገፋፋትም ይመቸናል። ግን ሰው ማይመጣ ከሆነ ግን ያው ታውቂያለሽ፣ ብዙ ወጪ ሜዳ ላይ ይፈሳል። እኛም ተገልጋዮች አንሆንም። ያው የሚሰራው ስራ ሁሉ ከሚሆናል ማለት ነው።
1: አዎ አዎ። ሰዓቱን ጠቀስክ አስታወስክ?
3: 5 ሰዓት ከ5 ሰዓት እስከ 8 ሰዓት ከሰዓት በኋላ ማለት ነው። አዎ
1: ከሰዓት በኋላ 5 ሰዓት እስከ 8 ሰዓት። ጥሩ ነው፣ መልካም ነው። እንደው ቀርቦ ሲታይና በተለይ ያተነፋፈስ ስርዓት አሁን በዘመናዊ ሕክምና ዘርፍ እየተለመደ የመጣ ሰዎችን የማረጋጋት ችሎታው እጅግ ከፍተኛ እንደሆነ ነው የሚነገረው። ምናልባት ሲሰማ ተራ ነገር ሊመስል ይችላል፣ እንደው በአካል ግን ሲታይ ጥቅሙ ከፍተኛ እንደሆነ ይታወቃል።
3: የሚገርምሽ ነገር በእውነት በተለያዩ እንደዚህ ግሩፖች ላይ ጉባኤዎች ላይ ተሳትፈን ሲያደርጉ እንዴት ነው አንዳንድ ጊዜ እኛም ራሱ በዚህ ዙሪያ የምንሰራ ሰዎች በጤና ዙሪያ የመጀመሪያ ያሉ አመለካከት ይህን ያህል ምን እስከዛሬ ድረስ ምን አዲስ ነገር ሊያስተምሩ ነው?
1: ደግሞ መተንፈስ ምን ያግዛል ሊባል ይችላል።
3: አዎ፣ ነገር ግን ስትሞክሪ ነው ስታዩ ግን እንዴ እንዲህ ማድረግ ይቻላል፣ እዚህ ደረጃ ላይ መድረስም ይቻላል፣ እንደዚህ ራሱን ማረጋጋት ይቻላል የሚለው ስትመለከች በጣም በጣም በጣም አስደናቂ ስራ ነው። እና ማየት ማመን ነው እንዲሉ መጥተው እንዲሳተፉ ነው እንግዲህ በዚ አጋጣሚ።
1: በጣም ጥሩ። እንግዲህ ዘመኑ ግድ ይላል፣ ኑሯችን በተለያዩ ችግሮች ምክንያት የተጨናነቀ ነው። የዕለት ከዕለት እንቅስቃሴያችን መረጋጋት እጅግ እጅግ ወሳኝ ነው ለጤና። ጥሩ። በመጨረሻ ምናልባት የተረሳ ነገር ካለ ታስተላልፈው መልእክት?
3: ያው እንግዲህ ወደፊት ምናልባት ፕሮግራም ከእናንተ ጋር ይዘን በእውነቱ ስላሉትን ብዙ አይነት እንቅስቃሴዎች እንነጋገራለን። በተለይ የሚገርምሽ ነገር ከምናደርጋቸው አሁን ከዚህ ከሁለት ዓመት ውስጥ የጀመርናቸው እንቅስቃሴዎች ውስጥ ለምሳሌ አንዱ ፕሮግራማችን ከረሸታ ማትናሲም ጋር በመሆን ማስተር ጤፍ የሚባለው ፕሮግራም ነው። እንግዲህ ይሄ ማስተር ጤፍ የሚባለው ፕሮግራም ምንድን ነው? በተለይ ወጣቶች እዚህ ሀገር ተወልደው ያደጉ የባለሙያ የሆነች የማብሰል ችሎታ ያላት አበሻ እዛ በመሄድ እንጀራም ሆነ የኛ
1: ከጤፍ ጋር የተያያዘ ነው።
3: ከጤፍ ጋር የተያያዘ እና ጤናማ ምግቦች የቤታችን ውስጥ ያሉት እኛ ዕለት ዕለት የምንጠቀማቸውን ተጠቅመን እንዴት አድርገን ጤናችንን መጠበቅ እንችላለን፣ እንዴት አድርገን ነው የምንጠቀማቸው በሚለው ሰፋ ያለ ለወጣቶች በማስተማርና እንዲሁም እነሱም ደግሞ ወደ እኛ ወደ ባህላችን ወደ ማጀታችን መመለስ ሲጀምሩ ማየት ለእኛም ትልቅ ነገር ነው በእውነት።
1: በጣም ጥሩ ነው። ትልቅ ፕሮግራም ነው። እንወያይበታለን በሰፊው። እናመሰግናለን።
3: እኔም በጣም አመሰግናለሁ ወርቅነሽ። መልካም ቀን።
1: እሺ፣ መልካም ቀን። በጤና ጥበቃ ሚኒስቴር ጽሕፈት ቤት የሰሜኑ ክፍል የገለጻ ኃላፊ አቶ ቴዲ ግርማን እናመሰግናለን። ስርጭታችን ተጠናቀቀ። እንግዲህ የቴክኒክ ባለሙያችን ሚካኤል ኦልሽ ባንክ ነበር። እናመሰግናለን። የፕሮግራም አጠናካሪ ካናስፈረው እንዲሁም ባልደረባችን ሰጠኝ ዘመነን እናመሰግናለን። ስርጭታችን ተጠናቀቀ። ምሽት 7 ሰዓት ላይ እንደገና እንገናኛለን። አድማጮቻችን መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ከነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ አሌፍ በሄሽባን ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ኦክቶበር 12 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢታይ ታማሮፍ ሲሆን የፕሮግራም አጠናካሪ ሃናስ ፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከተለያዩ አድማጮች ከባልደረቦቻችን ጋር በወቅታዊ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። በላይኛው ገሊላ ረኸስ ራሚም ተብሎ በሚጠራው አካባቢ ጉብኝት ላይ የነበሩ የኦርት ማሉት ሁለተኛ ደረጃ የሽባ ተማሪዎች በቦታው ወድቆ የነበረ ፈንጅ ፈንድቶ አንድ ሲሞት 24 መቁሰላቸው ታወቀ። ጉቦ በመቀበል ወንጀል የተጠረጠሩት የክፋር ሳባ ከተማ ከንቲባ ራፊ ሳአር የስራት ጊዜያቸው በ8 ቀናት ተራዘመ። በሃይፋ አካባቢ ዛሬ በተፈጠረው ከባድ የአየር ብክለት ምክንያት 2 ትምህርት ቤቶች መዘጋታቸው ታወቀ። በአሜሪካ የፌደራል ወኪሎች በዲሞክራቲክ ፓርቲ የኮንግረስ አባል የሆኑትን ኢልሃን ኦማርን መኖሪያ ቤት ፈተሹ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በላይኛው ገሊላ ረኸስ ራሚም ተብሎ በሚጠራው አካባቢ ጉብኝት ላይ የነበሩ የኦርት ማሉት ሁለተኛ ደረጃ የሽባ ተማሪዎች በቦታው ወድቆ የነበረ ፈንጅ ፈንድቶ አንድ ሲሞት 24 ቆሰሉ ተባለ። ከቁስለኞች መካከል 2 በከባድ ሁኔታ የተጎዱ ሲሆን ቀሪዎቹ በመካከለኛና በቀላል ሁኔታ መጎዳታቸው ተገልጿል። ፖሊስ፣ መከላከያ ሰራዊቱ፣ የአደጋ ጊዜ ሰራተኞችና ሌሎች የሚመለከታቸው አካላት በፍጥነት በቦታው የደረሱ ሲሆን አስቀድመው የተገኙት የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ድርጅት ሐኪሞች ለቁስለኞች እርዳታ በማድረግ በመከላከያ ሰራዊቱና በማጌን ዳቪድ አዶም ሄሊኮፕተሮች ቁስለኞችን በአካባቢው ወደሚገኙ ሆስፒታሎችና የሕክምና ተቋማት የወሰዷቸው መሆኑ ተገልጿል። ቁስለኞች በ3 ወታደራዊ ሄሊኮፕተሮች በሰሜን እስራኤል ወደሚገኙ ሆስፒታሎች የተወሰዱ ሲሆን የሕክምና ተቋማቱ ለተጎዱ ሰዎች ፈጣን እርዳታ የሕክምና እርዳታ እንዲሰጡና ተዘጋጅተው እንዲጠብቁ አስቀድሞ የተነገራቸው መሆኑ ታውቋል። ፍንዳታው የደረሰበት አካባቢ ዝግ ወታደራዊ ቀጠና ሆኖ መታወጁን መከላከያ ሰራዊቱ አስታውቋል። ከዚህ ጋር ተያይዞ የማአሎት ታርሂሻ ከንቲባ ሞቲ ቤን ዳቪድ ጉብኝቱ ሁሉንም መመዘኛዎች ያሟላና የተፈቀደ እንደነበር በተደረገላቸው ቃለ መጠይቅ እንዲህ ሲሉ ገልጸዋል።
2: הטיול מאושר על פי כל הקריטריונים ובית ספר אורט הם עושים את התהליכים כמו שצריך מול משרד החינוך אישורים מגיעים כמו שצריך אין דבר כזה שיוצאים לטיול בלי אישורים מכל הגורמים
1: מוטי תמרת ביתו ኦርት ነው። ስለሆነም ማንኛውንም ሂደት ከትምህርት ሚኒስተር ጋር በትክክል ነው የሚሰራው። ጉብኝቱ እንዲወጡም አስፈላጊው ፈቃድ ከትምህርት ሚኒስተር ተሰጥቶ ነበር ብለዋል። በትምህርት ሚኒስተር ባለስልጣናት ተማሪዎች ለጉብኝት እንዲወጡ የተፈቀደ መሆኑን የገለጹ ሲሆን ከ8ኛ እስከ 9ኛ ክፍል ያሉ 50 ተማሪዎች በዚህ ጉብኝት የተሳተፉ መሆኑንም የትምህርት ሚኒስተር ባለስልጣናት ጨምረው ገልጸዋል። ጉቦ በመቀበል ወንጀል የተጠረጠሩት የክፋር ሳባ ከተማ ከንቲባ ራፊ ሳአር የስራት ጊዜ በ8 ቀናት ተራዘመ። በርሾለጽዮን ከተማ በሚገኘው አውራጃ ፍርድ ቤት ዛሬ በተካሄደ ችሎት ሳአር ከባለቤታቸው ጋር በመተባበር እንደሰሩና ስለተቀበሉት ገንዘብም ያውቁ እንደነበር ፖሊስ ለፍርድ ቤቱ አስረድቷል። በርካታ ገንዘብ በቤታቸው ውስጥና በተለያዩ ሚስጥራዊ ቦታዎች ተደብቆ መገኘቱም ተገልጿል። የሳር ጠበቃ ሚካ ፔትማን እንደገለጸው ደግሞ የከንቲባው ባለቤት ገንዘቡን ለመቀበል ብቻቸውን እንቅስቃሴ አድርገው ሊሆን እንደሚችልና ሳር እንዳልተባበረና ለመርማሪዎችም ጥያቄዎችን ለመመለስና መረጃዎችን ለመስጠት ሙሉ ተሳትፎ ያደረገ መሆኑን ገልጾ ክርክር ለማድረግም ዝግጁ መሆኑን አስታውቋል። በሃይፋ አካባቢ በተፈጠረ ከባድ የአየር ብክለት ምክንያት ሁለት ትምህርት ቤቶች መዘጋታቸው ታወቀ። የአየር ብክለቱ የተከሰተው በአካባቢው ከሚገኙ የማጣሪያ ጣቢያዎች የተለቀቀና ለነቀርሳ ህመም የሚዳርግ ቤንዚን የተባለ ኬሚካል ከተፈቀደው መጠን በላይ 3 ጥፍ ስለተለቀቀ መሆኑ ተገልጿል። ከማጣሪያ ጣቢያው በ1 ኪሎ ሜትር ርቀት የሚገኙ የአካባቢው ኗሪዎች ከቤት እንዳይወጡ ጥሪ የተላለፈላቸው ሲሆን በተለይ በድሜ የገፉ አረጋውያን፣ ነፍሰ ጡር እናቶችና ህፃናት ጥንቃቄ እንዲያደርጉ ትዕዛዝ የተላለፈ መሆኑ ተገልጿል። የከተሞች ህብረት አካባቢ ጥበቃ አስራ አስኪያጅ ሊሻር የማጣሪያ ፋብሪካዎች እንዲዘጉ እንዲስሉ ጥሪ አቅርበዋል።
3: לא ייתכן שבתי ספר במפרץ חיפה נסגרים ולא מפעלים מזהמים. אנחנו צריכים בטווח הקצר לוודא שהמפעל עושה את כל מה שביכולתו בשביל למנוע מפגעים סביבתיים, ובטווח הארוך, אבל כבר בקדנציה של הממשלה הבאה, לוודא את סגירת מפעלי בזן והבראת מפרץ חיפה.
1: ሊባሰሙት ሪባ ሃይፋ የባህር ዳርቻዎች አካባቢ ትምርት ቤቶች እየተዘጉ የተበከሉ ፋብሪካዎች የማይዘጉበት ሁኔታ የለም ብለዋል። በተጨማሪም ባጭር ጊዜ ውስጥ ፋብሪካው የሚችልውን ሁሉ ማድረጉን ማረጋገጥ አለብን። ለረጅም ጊዜ መፍትሄ ግን የሚቀጥለው መንግስት ፋብሪካውን መዝጋት አለበት ብለዋል። ከማጣሪያ ፋብሪካው በተሰጠ ምላሽ ሰራተኞች ያካባቢው ኗሪዎችና የአካባቢ ብክለት ጉዳይ ቅድሚያ የሚሰጠው መሆኑን ገልጿል። ስራ የሚጀመረው ያካባቢ ጥበቃ ሚኒስቴር ሲያስተውቅ መሆኑንም ከደረሰን ዘገባ መረዳት ይችላል። በአሜሪካ የፌደራል ወኪሎች በዲሞክራቲክ ፓርቲ የኮንግረስ አባሏ ኢልሃን ኦማርን መኖሪያ ቤት መፈተሹ ታወቀ። ፍተሻው የተካሄደው ከብሔራዊ ደህንነት መስሪያ ቤት ጋር በመተባበር በተደረገ የጋራ ምርመራ ስር እና በፍርድ ቤት ትዕዛዝ መሰረት የተካሄደ መሆኑን የአሜሪካ ፍትህ ቢሮ አስታውቋል። ከአሜሪካ ምንጮች የተገኙ መረጃዎች እንደሚያመለክቱት ምርመራው ከኢሚግሬሽን ወይም ስደተኞች ጉዳይ ህግ ጥሰት ጋር የተያያዘ ነው ተብሏል። ኦማር በልጅነታቸው ከሶማሊያ ወደ አሜሪካ የገቡ ሲሆን በኋላም የአሜሪካ ዜግነት ማግኘታቸው ይታወቃል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ43 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ከሰነበተው ለውጥ የለውም። ከነገ ወዲያ ረቡዕ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ይችላል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ።

0: የተከበራችሁ አድማጮቻችን ዛሬ እንግዲህ በዜና እንደተመለከትነው ከሰዓት በኋላ በሰሜን እስራኤል በላይኛው ገሊላ ክፍል በደረሰ አደጋ ጉዳት ደርሷል። በአካባቢው የሽባ ተማሪዎች ጉብኝት ያካሄዱ ነበር። 50 የሚሆኑ ተማሪዎች እንግዲህ በዚህ ጉብኝት እንደተሳተፉ ነው የተገለጸው። እንግዲህ በአካባቢው ወድቆ የነበረ ፈንጂ ነው። ባልታወቀ ምክንያት ተነካክቶ ይባላል፣ ግን ምርመራ ያለ ጉዳይ ነው። ፈንድቶ ከ20 በላይ ሲቆስሉ እንግዲህ እስካሁን ባለው መረጃ አንድ ሰው ህይወቱ አልፏል፣ አንድ ታዳጊ በሚያሳዝን ሁኔታ። በዚህ ጉዳይ እንወያያለን። ባልደረባችን አይቸው ባየ ስልክ መስመር ላይ ነው። አይቸው ጤና ይስጥልን፣ እንደምን አመሸ?
1: ጤናችን ወርቅነሽ፣ እንደምን አመሸሻል? እንዲሁም አድማጮቻችን እንደምን አመሻችሁ?
0: እናመሰግናለን። በሚገርም ሁኔታ በተለይ በጦርነቱ ጊዜ እንዲህ አይነት ነገሮች እንዳይፈጠሩ ማስጠንቀቂያ ይሰጥ ነበር በተደጋጋሚ፣ ግን አሁን በዚህ ሁኔታ መቼም ይፈጠራል ተብሎ አልታሰበም ነበር፣ ግን ሆነ። እንዴት ነው በሰሜን እስራኤል የተከሰተው ጉዳይ?
1: አመሰግናለሁ ወርቅነሽ። አዎ እንዳስታወሽው አንቺ የጦርነቱ አካባቢ የአይነት መመሪያዎች በብዛት ይነገሩ ነበር። በተለይ እኔ በተጠባባቂ ወታደር ማገልግበት ደጀነሱ በዚህ ዙሪያ በከፍተኛ ሁኔታ ጥንቃቄ ለማህበረሰቡ ግንዛቤ እንዲኖረው ያስጠነቅቅ ነበር። ምናልባት እንግዲህ ትንሽ አንዳንድ ጊዜ ሀገራችን በአዳዲስ ነገር እየተሞላች የምትመጣ ሀገር ነች እና አንዱን አንዱን እየተካ ያን የሚያስረሳበት ሁኔታ አለ። ዛሬ የተከሰተው ክስተት እንደጠቀሽው አንድ ሽባ የሚማሩ ተማሪዎች በሰሜኑ የሀገራችን ክፍል ለጉብኝት በወጡበት ሰዓት ይሄ ሚጽራር የሚሉት ትንሽዬ ቦምብ ናት። በጣም የሚገርም ነገር ነው። ቢያንስ 40 ግራም ኪሎ የማይሞላ ግራም የማይሞላ ነው። ያ እንግዲህ መንገዱ አካባቢ ጉብኝት በሚያደርጉበት ሰዓት ወድቆ ነው የነበረው። ይህ ምንድነው እንግዲህ እንደምታስታውሽ ወርቅነሽ፣ ሀገራችን ለ3 ዓመት ያህል ጦርነት አካሄዳለች። አሁን እያካሄደች ነው የምትገኘው። ብዙ ሮኬት፣ ተምዘግዛጊ ሚሳይሎች፣ ድሮኖች ወደ አካባቢያችን ተተኩሰዋል። በብዙ ቦታዎች ወድቀዋል። ያንን ሙሉ በሙሉ ማጽዳት መፈተሽ ደግሞ አይቻልም። ይህ አሁን የተከሰተው ክስተት መንገዱን በጣም የተለመደ የታወቀ የመዝናኛ ጉብኝት የማድረጊያ ቦታ ነው። እነኚህ ተማሪዎች ወደዛ በሚሄዱበት ሰዓት እንግዲህ ሁሉንም ፍቃድ ተቀብለው ወደዛ ቦታ ሂደዋል። በሚገርም ሁኔታ ደግሞ ያሳለፍነው አሁን በዓላት ውስጥ ብዛት ያሉት እስራኤላውያኖች ወደዛ ቦታ ሂደው ጎብኝተዋል። ነገር ግን አሁን ምን አለ መሰለሽ፣ የተመደበልን ቦታ አለች የምንሄድበትኝ፣ ከዛ ውጭ ወደ ጣሻ ነገሮች አሉ የመግባቱ ሁኔታ እስካሁን በዛ አካባቢ አልተፈቀደም። እና አሁን ይህ ክስተት የሆነው እንግዲህ ከተማሪዎቹ መካከል አንዱ ይሄን ነገር በሚያገኝበት ሰዓት ያነሳና ያው ዘመኑ መቼም የቲክቶክ ነው። በቲክቶክ ራሱን ቀርጾ ፎቶ አንስቶ ይለቅና በቴሌግራም በምናምን ይለቅና ከሻንጣ ውስጥ አድርጎት መንገዱን ቀጥሏል። እና በዚህ መሀል ነው እንግዲህ ፈንድቶ ያን ያህል ወደ 23 የሚሆኑ ልጆች ሲቆስሉ አንድ ህይወቱን ያጣበት ምክንያት አለ። እዚላ ብዙ ጥያቄዎች አሉ። አሁን ስንጠይቅ ወርቅነሽ፣ አንደኛ እዛ ቦታ ጉብኝት እንደሄዱ መምህራኖች ወይም ማድሪኮች የት ነበሩ የሚባል ጥያቄዎች አለ። ሁለተኛ ለልጆቹስ በቂ መረጃ በቂ መመሪያ ተሰጥቷቸዋል ወደዛ ቦታ ሲሄዱ የሚል ጥያቄም አለ። ሶስተኛ ካካል ወይም ያን አካባቢ የደንና ዱራሮች ጥበቃ ለአንድ ቦታ ምን ያህል ብቁና ለጎብኚዎች ክፍት መሆኑን ምን ያህል አስፈላጊውን ጥንቃቄ አድርጓል የሚሉ ብዙ ጥያቄዎች ይጠየቃሉ። ይህ ወደፊት ተመርምሮ የሚደረስበትና የምናውቅበት ይሆናል። ነገር ግን አሁን ትልቁ ነገር እዚህ ጋር ወርቅነሽ፣ እኛ ባለፈውም ስንነጋገር እንደነበር ሁሌም እንደምናስጠነቅቀው ወድቀው የሚገኙ ተጠርጣሪ ነገሮችን ከመንካት ተቆጠቡ። ብናይም እንኳ ወዲያውኑ ወደ ፖሊስ ደውለን በማሳወቅ ፖሊስ መጥቶ እርምጃ እንዲወስድና ፖሊስ መጥቶ የሚያደርገውን እንዲያደርግ እንጂ እኛ መንካት ይሄው እንደዚህ አይነት አደጋ ያደርሳል። በእርግጥ ትምህርት ቤቱ ነኝን ተማሪዎች ከመውጣታቸው በፊት አስቀድሞ የሚሰጥ መመሪያ አለ ሰጥቶ ሊሆኑ ይችላሉ ግን ምን ያህል አስጠንቅቀዋቸዋል ምን ያህል ትኩረት አድርገዋል ምን ያህል ዝግጅት ብትርጓል ልጆቹስ ምን ያህል ይህን ተገንዝበዋል የሚሉት ነገሮች ግን እጅግ በጣም አጠያይቆች ናቸውና ሁሉ ጊዜም የደጀኑዝ በተለይ የደጀኑዝ ከጦርነት በተመለስንበት ሰዓት ጉብኝት በሚኖጣበት ሰዓት ላይን የማይታዩት ቃቅን ነገሮች ተፈንጠናጥረው ይወደቁ ይኖራሉ እነሱም ብናይ ከመንካት እንራቅ ሰውም እንዳይቀርብ እንገዝ ሳይቀርብ እኛም ሌሎችን በመጥራት ለፖሊስን በመጥራት በማሳወቅ ሌሎችም እንዳይነኩት እንዳይቀርቡ ማድረግ ያስፈልጋል እየተባለ በተደጋጋሚ ሁልጊዜ ይነገራል አሁንም ቢሆን ይሄ እንዳለው ነው አሁን እንደምሳሌ አድርገን የሰሜኑ ሀገራችን ክብሎሰን እንጂ በመላው ሀገራችን በሶሪያ ብቲ በአዛ በሊባኖስ በሁሉም መስኮች ብዙ ሮኬት ተምዘግዛጊ ሚሳኤሎች ተተኩሰዋል ከዛም አልፎ ድሮኖችም አሉ እነዚህ ቀላል አውሮፕላን ምላቸው እነሱም ተልከዋል አሁንም እንደነሱ አይነቶም ሳይፈነዳ የወደቁ መሬት ላይ አሉ እነሱን መጠንቀቅ ከፍተኛ ጥንቃቄ በጣም ያስፈልጋል ወላጆችም ለልጆቻቸው ከትምህርት ቤቱ ከሚሰጠው መመሪያ ባሻገር ለልጆችም በከፍተኛ ደረጃ ማስጠንቀቅና ማስተማር ያለባቸው ጉዳይ ነው አካባቢያችን ጦርነት 3 አመት ነው ያሳለፍነው ሁሉንም ቦታ ማጥዳት አይቻልም በተቻለ መጠን ያህል ግን መከላከያም ሌሎችም ይዛ ኃላፊው የደንና ዱራራዊት ሰራተኞችም ለማጥዳት ጥረት እያደረጉ ነው ነገር ግን አሁን ይሄን ነገር ተመልከች እንግዲህ ወርከነሽ አንዳንዴ ምንድነው የቀን ነው የሚባል ነገር አለ ወይም እድል ነው የሚባል ነገር አለ በበጋው አሁን በረፍቱ በበዓሉ ወቅት ብዙ ጎብኚዎች በዛ ቦታ ሄደዋል ጎብኝተዋል እነኚህ ሲሄዱ ግን ከነዚህ ላይ ግን ያ ነገር አግንቶ ግልጁ በቃ ይሄ ነገር ተከሰተ
0: አዎ እዚህ ላይ ልጆች ያልከው ነገር አለ ማስተማር አሁን እንግዲህ በህይወቱ ያለፈው ልጅ በሚያሳዝን ሁኔታ 14 አመት ታዳጊ እንደሆነ እየተገለጸ ነው እንግዲህ እሱ ራሱ ያንሳው ይሄን መሳሪያ ወይም ሌላ ጓደኛው አንስቶት በደረሰ ፍንዳታ ይሁን መረጃው ሲወጡ ምናውቀው ነው ግን በዚህ ትይይ የተሳተፉ ልጆች ከ12 ከ13 አመት በላይ ናቸው ለማንኛውም ትልቆች ናቸው ማለት ይቻላል ለዛውም የእስራኤል ልጅ ደግሞ ግድ ነው ይሄን ነገር ማወቅ አለበት የ3-4 አመት ልጅ ራሱ ብትጠይቀው ይሄን ነገር ምን ማስጠንቀቂያ ሊያውቅ ይችላል ብዬ ነው መገምተውና እንዲህ አይነት አደጋ መድረሱ አሁን በሚወጡ መረጃዎች በሚወጡ አዳዲስ ዘገባዎች አይቼው እንግዲህ የሂዝቦላ ድርጅት ከተኮሰው መሳሪያ ይመስላል ማለት እንግዲህ ያው ሚሳኤል ሆነ ሌላ ነገር ሲፈነዳ ሊበታተን ነው ሳይፈነዳ የሚቀር ክፍል ይኖራል
1: ትክክል ብለሻል ወርክነሽ ካሁን በፊት ምን የተረጋገረ ነው እንደምሳሌ ብንወስድም አሁን ሚጽራር የሚባለው ይሄን በአለም አቀፍ ጦርነት እንኳን የተከለከለ ለመጣሪያ ነው ኢራን ብዙ ጊዜ ወደ ሀገራችን አስወንጭፋለች ይሄን የሷው በጣም በትልቁ ሁኔታ ወደ 20 የሚሆኑ ያንዳንዱ ከ1 ኪሎ ግራም የበለጠ እንት ነው ያለው ከባድ የሚያመጣችን ነው ይሄ ደግሞ እንደዛ አይነት ነው ግን በጣም አነስተኛ ጥቃቅም ነው ይሄ ሂዝቡላ ነው ላከው አሁን በእውነት ነው
0: እንግዲህ ሂዝቡላ መጥር መሳሪያዎችን ከኢራን ነው የሚያገኘው
1: አዎ ከኢራን ነው የሚያገኘው እነት ነው አዎ እና ይሄውን ዝላውን ይሄ የሁን ፈንድቶ እንደዚህ ጉዳት ያደረሰው እንደው በሚገርም ሁኔታ ይሄን ያህል ችግርና አደጋ ይፈጥራል ተብሎ አይንተን የሚል ነገር አይደለም በጣም አነስተኛ ከመሆኑ ማንጠ ነገር ግን ልጁ አንስቶ በሻንጣው አድርጎ ካስቀመጠበት ቦታ አስቀምጦት ይያል በአንድ ላይ እንግዲህ ተብሰብ ብለው ይያሉ ይሄ ስለፈነዳ ብቻ ይሄን ያህል
0: ጉዳቱ ከባድ ነው
1: ከባድ ጉዳት ደርሷል እና ዞሮ ዞሮ ግን ትምህርት ቤቶቹም ቢሆኑ ወላጆቹም ቢሆኑ ለልጅ አንዴ ነግሬዋለሁ ብሎ ዝም አይባልም በተቻለ መጠን ያህል ልጅ ግብኝት በሚሄድበት ሰዓት በመዝናናት ወዶች በሚሄድበት ሰዓት ይሄን ነገር ደግሞ መናገር ማስተዋወስ ያስፈልጋልና በጣም አስፈላጊ ጉዳይ ነው ይሄ ልጆችም የሚባለውን ነገር የመስማት ግዴታ አለባቸው መመሪያ ነው ይሄን ነገር ማወቅ ማለባቸው ነገር ግን አንዳንዴ የልጆች ነገር ሁላችንም ልጆች አሉን እናውቀዋለን አንደውም ልጆች አታርጉ የተባሉትን ማድረግ ይወዳሉ
0: ያስደስታቸዋል አትንኩ የተባሉትን ነገር መንካት እንግዲህ እኔ ቀለሙ ምን እንደይመስላል አየንም ምናልባት እድሜው ከፍ ያለ ቢሆንም ልጆችን እንዲህ አይነት ነገር ሲያዩ መንካት ይፈልጉ ይሆናል እንግዲህ መጨረሻው አሳዛኝ ነው ንወያይበታለን የበለጠ ልጆችም እንግዲህ ወላጆች መረዳት አለባቸው
1: አዎ ያስፈልጋል
0: ወርከነሽ እሺ አይቼው እንግዲህ ነገም ደግሞ በሰፊው ንወያይበታለን እናመሰግናለን መልካም ምሽት ሰላም አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል ጥላሁን ጤና ይስጥልን
2: ጤና ይስጥልኝ ወርቅነሽ ሰላም ላንቺም ለማድረጭ
0: አለን እንዴት ነህ ሰላም ነህ
2: አንተ ላይ መልካም
0: አው ጥላሁን በሰሜን እስራኤል የተከሰተው ድርጊት እጅግ አሳዛኝ ነው። እንደው እስራኤል በጣም ተጠነቀቀበትና ሲፈራ የነበረ በተለይ ደጀንዙ በየቀኑ በየሰዓቱ ማስጠንቀቂያ ቢሰጥበት ጉዳይ ነው የነበር። በሚያሳዝን ሁኔታ ግን ዛሬ ከባድ አደጋ ደርሷልና እንዴት ነው ያለው ሁኔታ?
2: አው ምን ነው በዚህ በቆመም ያሰኛል። ምክንያቱም በቀጣይም እንደዚህ አይነት ተመሳሳይ ድርጊት ሊፈጸም እንደሚችል እንግዲህ አንዳንዶቹ በይበልጥ ተለቅ ብለው ሁኔታው የሚረዱት እየጠቆማሉ። ምን ማለት ነው? ትንሽ እንዝላልነትን በለው ወይም ደግሞ ልብ ካለ ማለት ከዛ በላይ ደግሞ ይሄን እንዳይፈጠር እንዳይሆን ድርጊቱ እንዳይፈጸም ጉዳዩን መከላከል የሚገባቸው ደግሞ ፍራቸውን አልተወጡ ማለት ነው። ለማንኛውም የነበረው ሁኔታ እንግዲህ ዛሬ 3 ሰዓት አካባቢ ነው ከቀጥር በኋላ እንግዲህ 4 ሰዓት ወደ 4 ሰዓት ተኩል የሆነ ነው የደረሰ ጉዳት ነው። ኦርት ማአሎት የተሰኘ ትምህርት ቤት ያው እንደምታውቁ ወቅቱ ተማሪዎች ጉብኝት የሚያደርጉበት አመታዊ የረፍት ሳይሆን ጉብኝት የሚያደርጉበት ወቅቱ ያ ነው። ብዛት ተማሪዎች ከቦታ ከትምህርት ቤታቸው አንዳንድ ያገሩትን ቦታ ይጎበኛሉ። እንግዲህ እነዚህ እድሜያቸው ከ13 እስከ 15 እድሜ ክልል የሚገኝና ከ7ኛ እስከ 9ኛ ክፍል ተማሪዎች ናቸው። እንግዲህ አጠቃላይ ከተማሪዎቹ ጋር አብሯቸው የሚሄዱ መምህሮችም ወደ 50 የሚጣጉ ወደ ሀገራችን የሰሜን ክፍል ማለት ነው ራሴ ስራም የሚፈኘ ከኪቡስ ማራናና ይፍታህ ማከለ የሚገኝ ነው። በጣም ቆንጆ ቦታ ነው። አረንጓዴ የለበሰ ያለ መጎብኘት በመሄዱበት ወቅት እንግዲህ አትግቡ ከተባለበት ቦታ ነው። ጽሑፍ ነበር ወርቅነሽ ማለት በርግጥ አካባቢው የጦርነት ወቅት ስለነበር ባሳለፍ ነው ጦርነት ህዝቡን ላይ ጣላቸው። እንደገና ከኛም እኮ የተላኩትን አክሻፊዎች ወድቀው ያልተለቀሙበት ሁኔታ ማለት ይባላል።
0: ሚሳኤሎች አው እንደተበተኑ ነው ቦታ ላይ።
2: አሁን ይሄ ግን ከህዝቡን ላይ የተላከና ያልፈነዳ ነው ይባላል። አሁን ይሄን የመከላከያ ኃይሉ ኃላፊነት ወስዶ ማለት ነው ራሱ የወታደሩ ክፍላሉ እንደገና ከውጭ ሌሎች የግል ድርጅቶችንም በመቅጠር ይሄን ቦታውነንን ማጣራትና መልቀም ይሳይካዳልኝ። ግን በሚገርም ሁኔታ መከላከያ ኃይሉ ይሄንን አቁሟል ይባላል። አንዳንዶቹ ከገንዘብ ጋር የየሱታል የገንዘብ ጥረት ስላለ ሌሎች የውጭ ድርጅቶችንን ቀጥረው ስራ ማሰራቱን እንዳቆሙ። ግን ይበልጥ የሚገርመው የካካል ወይም ከረንካ የሚት ወይም ደግሞ የሀገሪቱን ደንና አንዳንድ መዝናኛ ቦታዎችን የሚገነቡና የሚንከባከበው ድርጅት እዚህ ቦታ አሁን ችግሩ ከደረሰበት ላይ ጽሑፍ ጽፏል። ወደዚህ ቦታ መግባት በጥብቅ የተከለከለ ነው፣ ለደህንነታችሁ አስጊ ስለሆነና በቀጣይም እያደስ ነው ስለሆነ ቦታውን መግባት ክልክል ነው የሚል ጽሑፍ በትልቁ ተጽፏል። ይህንን እያወቁ ነው እነዚህ ተማሪዎች ወደ ውስጥ እንግዲህ ገብተው ይህንን በጣም በእጅ መዳፍ እንዴት ነው እንደ ኩራ አይነት ከዛ በጣም አናሳ ኩራዘ በመጠኑ እንደዛ ነው። በጣም ግን ውስጡ ብዛት ያላቸው ጥቃቅን ፈንጆች አሉ። የሚጽራሪ ሩታለኝ እንግዲህ እሱ ፈንድቶ ነው ድርጊቱ እንደሚባለው ከሆነ በረጃዎች በርግጥ እየተጣራ ነው ሁኔታው።
0: የመጀመሪያ ምርመራ ነው ይሄ። ቆይቶ የሚወጣ ነገር ይኖራል እንዳልከው አዲስ ነገር
2: እውነት ነው። አሁን ከነዚህ ከሰባት ማለት ከ13 ከ5 እድሜ ክልል ከሚገኙት እንግዲህ እንደሚነገረው ከሆነ አንደኛው ቅድሚያ ከያዙት ካገኙት በኋላ ይጫወቱበት ነበር ይባላል። እንደውም የሚነገረው ከተነካ ወደው ይፈነዳል ነበር፣ ግን ወደውም አልፈነዳም። ይጫወቱ ከዛም ፎቶ ተነስተው እንደውም አንድ ወላጅ የተነሳውን ፎቶ ይሄን የፈነዳውን ፈንጁን ፎቶውን ለአባቱ ልኮለት አባቱ ራሱ ሲናገርም የሰማሁበት ሁኔታ አለ። ከዛ በኋላ ግን አንደኛው ወጣት ቲኩ ሻንታ ውስጥ እንደከተተው ይነገራል። ከከተተው በኋላ ከትንሽ ጊዜ በኋላ እንደፈነዳ እንግዲህ ያን 14 አመት እንግዲህ ወጣት ወዲያውኑ ብዙ ማልቆየም ወዲያውኑ ህይወቱ አልፏል። ሌሎቹ ወደ 23 የሚጣጉት ቆስለዋል። ከነዚህ ውስጥ ወደ 3 የሚሆኑት በከፍተኛ ሁኔታ የቆሰሉ ሲሆን 10 መጠነኛና 10 በቀላል የቆሰሉ እንግዲህ ከነዚህ ውስጥ ወደ 13 የሚሆኑትን በጥፋት የሚገኘው ዚቭ ሆስፒታል ወዲያውኑ የህክምና እርዳታ እንግዲህ ተወስደው እየተደረገላቸው ነው። በሃይፋ ራምባም ሆስፒታል ደግሞ ወደ 4 የሚሆኑ የቆሰሉትን ተልከዋል። ወደ ነሃሪያ ደግሞ ገሊል ሆስፒታል ወደ 6 የሚሆኑትን አጠቃላይ ወደ 23 የሚሆኑ ቆስለዋል። አሁን እዚህ ላይ ትልቁ ጥያቄ ያው እንግዲህ ኃላፊነት ጋር በተያያዘ ትምህርት ሚኒስቴር በርግጥ ወደ ቦታው ልጆች እንዲሄዱ ፈቃድ ሰጥቷል። ፈቃድ ሲሰጥ ደግሞ የመከላከያሉን ፈቃድ ከተቀበለ ፖሊስ ሰራዊት ሁሉም ጉዳዩን መለከታቸው ፈቃድ ከሰጣቸው በኋላ ነው። ይሄን በትምህርት ሚኒስቴር በኩል እንግዲህ እዛ ያለ ትልቅ ችግሩ ግን እናብረው ያሉት መምህሮች ልጆች ወደ ውዛ አትግቡ ክልክል ነው ከሚለው ቦታ ሲገቡ እንዴት አብረው እንዴት ፈቀዱላቸው ራስዎ ይቻለ ጥያቄ ነው። ይባስ ብሎ ደግሞ ወርቅነሽ ይሄን በተመለከተው እንደዚህ አይነት ድርጊት እንዳይፈጸም በፓርላማ ራሱ ራስዎ ይቻለ ኮሚቴ አለ። እነዚህ እነን ይወደቁ በጦርነት ወቅት ይወደቁ ፈንጆችን የሚፈነዱትን ሽብርባሪዎችን የሚለቅመው ነን ድርጅት የመከላከያው ለሆነ ሌሎችን እንቆጣጠር ኮሚቴ አለ። የዚህ ኮሚቴ ዋናው ሊቀመንበር ኒሲም ቫቱሪ የሊኩድ ፓርቲ አባል ናቸው። እንደገና የኮሚቴው አባላት ደግሞ ዩሊ ኤደልሽቴን ታቂያለሽ የሊኩድ ፓርቲ ነበሩና ጨራሻውን እንኳን በሊኩድ አይደሉም። እንደገና ጋዲያ ዘንኮት አሁን ለጠቅላይ ሚኒስትር የሚወዳደሩት እሳቸውም ከፓርላማ ውጭ ናቸው። አሁን እነዚህ ሰዎች እስካሁን በፊት ስራቸውን ሰርተዋል ወይ የሚል ጥያቄ ከጠየቅሽ አንዱ እንጂ ሁለቱ ጨራሽ ፓርላማ ውስጥ ያሉበት ማለት ነገሩ ተረስቷል ማለት ነው። እና አሁን ያለው ሁኔታ በጣም አሳሳቢ በዚህ በቀር ያልኩት መጀመሪያ ላይ ምንድነው ነገ ከነገ በኋላም ተመሳሳይ ሁኔታ ሊፈጠር ይችላል። ምክንያቱም ወጣቶች ሽርሽር በሚወጡበት ጊዜ ጉብኝት አትግቡ ከሚባለው ቦታ ከገቡ በእንደዚህ አይነት ሁኔታ የሚጠቅም የሚነኩት ከሆነ እነን ፈንጆችንም ወሌሎችንም ሊጎዱ ይችላሉ። ይሄን ሁኔታው አለ እንግዲህ ያው ምናልባት ከዚህ ተሞክሮ ወላጆችም ሆነ ወይም መምህሮች ትምህርት ቤቶችም ወደ ቦታው በሚሄዱበት ጊዜ እንግዲህ የበለጠ ጥንቃቄ እና ቁጥጥር ይደረጋል ብዬ አስባለሁ። ዛሬ ለሊት ማለት ከቀጥር በኋላ ያደረሰው ጉዳት ግን በጣም አሳዛኝ ድርጊት ነው።
0: ይሄ እንደው የግዴለሽነት በእንዝላልነት የሚመጣ አደጋ ብዙ ጊዜ በእስራኤላውያን ላይ እንደዚህ አይነት ችግር ሲፈጠር በርግጥ አዲስ አይደለም ይታወቃል። ያሁኑ ግን የሚገርም ነው እንዳልከው አሁን ይሄ ካካል ኬሪን ካየሚት ላይ እስራኤል ተፈጥሮ ደን ጥበቃና ግብካቤ ድርጅት በጣም ጎልቶ በሚታይ ሁኔታ እኮ አስቀምጧል እዛ አካባቢ ጽሁፍ ሸላት ወደዚህ መግባት የለባችሁም የሚልና ምናልባት እንግዲህ እነዚህን ተማሪዎች ዘው የወጡ አካላት እንግዲህ በኃላፊነት የሚጠየቁ የትምህርት የሽባ ትምህርት ቤት ነው ትምህርት ቤቱ የትምህርት ቤቱ ኃላፊዎች የትምህርት ቤቱ ሰራተኞች ሌላም ደግሞ ማድክትዩልም መስጎበኛ አካል ካለ እነሱ ይሄን ነገር ልባላሉም ወይ አሁን ዶ ጉብኝት ሲወጡ እንግዲህ ሁላችንም ልጆች አሉን በአመታዊ ጉብኝት የሚወጡ ራቅ ያለ ቦታ እነዚህ ሰዎች ኃላፊነታቸውን በአግባቡ ካልተወጡ ሰሜን እስራኤል ብቻ አይደለም ጥላሁን ደቡብ እስራኤልም እንዲህ አይነት አደጋ አለው ማለት ይቻላል በእርግጠኝነትና እንዴት ነው የሚሆነው?
2: ትክክል ነሽ ወርቅነሽ። አሁን ትልቁ ጥያቄ እነዚህ ወጣቶች በእርግጥ ወጣቶችን በልንጅ ተመልከች እዚህ ሀገር ልጅ 15 ዓመት እድሜ ከሶስት ዓመት በኋላ እንግዲህ ወደ ውትድር ነው አለም ገብቶ ትልቅ ሰው ነው ማለት ይቻላል። አዎ ግን ኦኬ እነሱ ልጅነት ይዟቸው እንደገና በቃ አላደ በቃ አይሆንም በሚል የመታለል ሁኔታ ግን አብረው የሄዱት አጅበው የሄዱት መምህሮች አሉ የትምህርት ቤቱ ተወካዮች እነሱ እነዚህ ልጆች አትግቡ ወደ ተባለበት ቦታ አንቺ እንዳልሽው የካካል ወይም የደን ጥበቃና ተንከባካቢ ድርጅቱ ማለት ነው እሱ በአንክሮ የጻፈውን ጽሑፍ እያነበቡ ያዩ እንዴት ልጆችን ወደዛ እንዲገቡ ፈቀዱ? እራሱን የቻለ ጥያቄ ነው። ምክንያቱም ከቆሰሉት ውስጥ እኮ እነሱም አሉበት እኮ ወርቅነሽ እነዚህ ወደ 23 ከሚባሉት አዎ እነሱም ተጎድተዋልኝ ልጆችም እንግዲህ እንዲያውም በእርግጥ አንድ እስራኤላዊ ወጣት ማለት እንግዲህ በ14 ዓመት እንደዚህ ሲቀጭ ያሳዝናልኝ እንዲያውም ከዛ የበለጠ ጉዳቱ የከፋ ሊሆን ይችል ነበር የሚሉም አሉ። አሁን ላልሽው ትምህርት ቤቱም ሆነ ጉዳዩ የመለከታቸው ክፍል ስራቸውን አልተወጡ ማለት ነው። እንዲሁም የፖሊስ ጠቅላይ አዛዥም ወደ ቦታው በመሄድ እንግዲህ የሰጡት መግለጫም ነበር ማለት ይህን ነገር ለመከላከል ምንም አይነት እንዴት ነው 100% እንደማይቻል ምክንያቱም ልጅን አታድርግ ስትዩ የሚያደርግ ከሆነ ያው እንግዲህ እንዴት አድርገሽ አትግባ ስትዩ የሚገባ ከሆነ በፖሊስ በኩል ግን ያሰቡት አሁን ተማሪዎች የጉብኝት ወቅት ከመሆኑ የተነሳ ወደ ተለያዩ ቦታዎች አገሪቱ መጎብ በሚወጡበት ወቅት ይህንን እናቆምና እንደገና ፍተሻ ማድረግ አለብን ማለት እንደገና ያው ቅድም ያልሽዋል የሀገራችን የደቡብ ክፍል አለ ሰሜን ሀገሪቱ ክፍል ብዛት ጦርነት የተካሄደባቸው የከሸፉ ማለት ያልከሸፉ ከኛም የተወረወሩ እንደገና ከጥላትም የመጡ እነሱን እንደገና መልቀምና መፈተሽ አለብን። ከዛ በኋላ ነው ይሄን ደግሞ ከመከላከያ ኃይሉ ጋር በመተባበር በመነጋገር ይሄን ለማድረግ እናስባለን ያሉበት ሁኔታ አለ። ይኸውልሽ ችግር ከደረሰ በኋላ ነው እኛው የምንነቀው በአብዛኛው ይሄ ያሳዝናል። እና በቀጣይ ምናልባት ከወዲሁ ግን እንዴት ነው ጅብ ከሄደ ውሻ ጮኸ የሚባል ነገር አለ። ጉዳቱ ከደረሰ በኋላ አሁን ከሌ ኃላፊነቱ አለው እያንዳንዱ ልብ ብለሽ ከሆነ አሁን ድርጊቱ ይህን በጣም አሳሳይ ዜናውን ከሰማን በኋላ ጉዳዩ መለከታቸው ራሳቸውን ነጻ ለማድረግ እኔ አይደለሁም እኔ ፈቃድ ተቀብያለሁ እኔ ትክክለኛ ስራዬን ሰርቻለሁ አንዱ ወደ ሌላው ይሄ ደግሞ የተለመደ ነው በሀገራችን። እና ለወላጆቹ ለተሰዉት ለቆሰሉትም ሆነ ለሞተው ወጣት ምን ያደርጋል እንደዚህ ይሄ ከእንግዲህ በኋላ አንተ ጥፋተኛ
0: እንግዲህ ለሌላው መማሪያ ይሆናል እንጂ እንዳልከው ለሱ አይጠቅምም። ግን እድሜያቸው ከ18 ዓመት በታች ስለሆኑ እነዚህ ልጆች በኃላፊነት አብረዋቸው ዘዋቸው የወጡ ሰዎች እንግዲህ ሁሉ በኃላፊነት መውሰድ ነበረባቸው። ወደዛ አካባቢ እንዳይገቡ እንደ አይነት ብልህ ጽሑፍ
2: ሲታይ እሱ እውነትሽን ነው እሱ እውነት ምን እዛ በላይ ትምህርት ሚኒስትርም ቢሆን እኮ ምንም እንኳን ፈቃድ ተቀብሎ ቢያደርግም ግን ቦታው እንዳልኩት ቅድም ወኪሎቹ አሉ። እንደገና ራሱ ትምህርት ሚኒስትርም የካካል ይሄ ቅድም ያልኩት የደኖች ጥበቃና እንክብካቤ ይሄ ድርጅት አለ እንግዲህ ሀገሪቱን አረንጓዴ የሚያደርገው የሚያለብሰው ማለት ነው መዝናኛ ቦታ እሱ ራሱ እዛ ቦታ ላይ የጻፈውን ያስቀመጠው ነገር አለ። ትምህርት ሚኒስትር እዛ ላይ ስለም ልባላለም ልጆቹ ወደዛ ሲሄዱ ወደዛ የመግባቱን ሁኔታ ገብቶሻል። አሁን ትልቁ ጥያቄ በሀገሪቱ የስምና የደቡብ ክፍል እንግዲህ ያሉት ከቅርብ ሆነ ሁኔታው የሚቆጣጠር የሚሉት እንዴት ነው አንዳንድ ቦታዎች አሉ ተፈተሹ ይላሉ። እስካሁን ድረስ መከላከያ ኃይሉ ነው ኃላፊነት ያለው እዚህ ላይ መከላከያ ኃይሉ እነዚህ ለቅሞ ፈንጆችንም ሁሉንም ነገር ከአደጋ እንዳያደርሱ እሱ የመጀመሪያ ስራ መስራት ያለበት እሱ ነው። ቀደም እንዳልኩሽ እንደውም የውጭ ድርጅቶችን የውጭ አንዳንድ ይሄን የሚለቅሙ የውጭ የግል ድርጅቶች አሉ ለነሱ ገንዘብ እየተከፈለ አሁን ገንዘብ ላለመክፈል ስራውን አቁሟል የሚባል ሁኔታ መከላከያ ኃይሉ ስራውን አልተወጣም ማለት ነው። እንደገና ሁሉንም ፈትሾና አጣርቶ ስራውን የሰራ መስሎ መተችቱ ከወዲሁ ጀምሮ እና በአንድ በኩል ጉዳዩን መለከታቸውን ስራቸውን አልተወጡም እነሱ የሚጠይቁበት ሁኔታ፣ ሌላው ግን አልፎ አልፎ ሁላችንም ወላጆች ነን ልጆቻችን ወደ እነዚህ አይነት አመታዊ ጉብኝት በሚወጣበት ጊዜ እንግዲህ መምከርና ነገሩ ምን አይነት በጣም በጣም በጣም እንዴት ነው አስጊ መሆኑን ከወላጆችም እንዲህ ብዙ ነገር ይጠበቃል ብዬ አስባለሁ። እና በጣም አሳዛኝ ነው። ያው የቆሰሉት እንግዲህ ሶስት ከባድ አሉ። የእነሱንም መጽናናት እንደገና ማለት ወዲያውኑ እንዲያገግሙ ተሰወው የአስራ አራት ዓመት በዚህ እድሜ ልጅናና ወጡ ሀገሩን የሀገሩን ውበት ሊያይ ማለት ነው። እንግዲህ ሁሉም በዚህ እድሜ ደግሞ የሀገሪቱን ከጫፍ ከጫፍ ወጥተው እስራኤላውያን ወጣቶች ሀገራቸውን ይመለከታሉ። በእንደዚህ አይነቱ ህይወቱ ሲገጭ በጣም በጣም በጣም ያሳዝናል።
0: አዎ እውነትህን ነው ጥላሁን። እንግዲህ በሌሎች ጉዳዮችም ሂዝቦላ ድርጅትም እየፈከረ ነው። አሁንም በዛው በሰሜኑ በኩል በሰፊው እንወያያለን። ምናልባት ባጭሩ የምትለው ነገር ይኖራል። ዛሬ ያው እስራኤል ማስጠንቀቂያ ሰጣለች ለሊባኖስ።
2: ምን ይታየኛል መሰለሽ፣ እኔ በእርግጥ አሁን የደረሰውም ከህዝቡላ እንግዲህ ወደ ህዝቡላ ነው ሲወረወረው፣ ያው በወገኖቻችን በዜጎቻችን ላይ ጉዳት አደረሰ። ምናልባት እስራኤል ደግሞ ይህን በተመለከተ ያው ግን ህዝቡላ ማርፎ አልተቀመጠም ባይሳካለት እንጂ እንደ እኔ እይታ ወርቅነሽ፣ ወደ ምርጫው ብሔራዊ ምርጫው ስንት ጊዜ ቀርቶነ?
0: 15 ቀን
2: 15 ቀን እኔ ይሄ ብሔራዊ ምርጫ በሰላም የመጠናቀቁ ሁኔታ በእኔ እይታ ነው እኔ ሰላም ሆኖ ቢጠናቀቅ ብሔራዊ ምርጫ ሁላችን መርጠን ቢሆን ደስታውን አልችለውም። ሁኔታውን ሳየው ግን ከውጭም ከውስጥም ያለ ነው ሁኔታውን ስትረጁ እኔ እንጃ፣ ምናልባት ከዛ በፊት የሆነ ነገር ሊፈጠር ይቻል የሚል ስጋቱ አለ። ምን ማለት ፈልጌ ነው? ከሂዝቡላ ጋርም በተያያዘ ወደ ደቡብ ስነድ ሀማስም አለ፣ ይበልጥ ደግሞ ከኢራን ጋር ባለው ተጨባጭ ሁኔታ ምናልባት ከዛ በፊት ወደ ጦርነት ውስጥ ተገብቶ የምርጫው ጊዜ ይራዘም ይሆን? እኔ ነገር እንዴት ነው እንዲሁ አላየውም።
0: መቼም ብዙ አዳዲስ ነገር ይፈጠራል በየጊዜው በሀገራችን፣ ያው ሲደርስ እንዳልከው የምናየው ጉዳይ ነው።
2: እንዲያውም አንዳንድ ነገሩ ባይሆን ደስ ይለኛል። እንደው ይሆናል ማለትም አይደለም፣ ግን ሁኔታውን ስናየው ከዛም አልፎ ደግሞ እንደ ትልቅ ምክንያት የሚያደርገው እንትን ደግሞ ምናልባት ተመልከት፣ ያለንበት ወቅት እንግዲህ ፖለቲካ ማለት ቁማር ነው። ከዛ ጋር ምናልባት አንዱ ልክ ጦር በይበል ስልጣን ላይ ያለው መንግስት ሁኔታውን አይቶ የራሱ የውስጥ ቤቱን ትተሻለ ያደርጋል እንደማይሳካለት ካወቀ ነገሩን ለማራዘምና ሌላ ውጤት ለማምጣት በራሱ ጊዜ እኮ ጦርነት እንደዚህ የሚባል ቃልም ይሰማል። ግን ይህን ወደ ጎን እናደርገውና ሁኔታውን ስናይ እንዲሁ አይደለም። በመከላከያ ሚኒስትሩ በጠቅላይ ሚኒስትሩ ዘንድ ሚን በፖለቲከኝ ዘንድ ሳናስበው ከዛ በፊት ወደ ጦርነቱ ልንገባ እንችላለን የሚነገረው ቃል እንዲሁ አይደለም። እና ምን ነው በተሳካ ሰላም ሆኖ ወደ ምርጫው ብንሄድ ግን እንደ እኔ እይታ ምናልባት
0: የሁላችንም ምኞት ነው። አዎ ጦርነት ባይኖር ያው ጥሩ። ጥላሁን በጣም እናመሰግናለን። መልካም ምሽት ይሁንልን።
2: አመሰግናለን ወርቅነሽ፣ ለአንቺም ለአድማጮችም
0: እናመሰግናለን። መልካም ምሽት። አሁን ደግሞ ስልክ መስመራችን ላይ ተጠባባቂ ኮሎኔል መኮንን ተስፋ ይገኛሉ። ደስ ነው የምናልፈው። ጤና ይስጥልኝ ኮሎኔል፣ እንደምናመሸ።
3: ጤና ይስጥልኝ ወርቅነሽ፣ እንደምናመሻችሁ።
0: እናመሰግናለን። ሰላም ነን። እንግዲህ ዛሬ በሰሜን እስራኤል የተፈጠረው አሳዛኝ ሁኔታ አገናኝቶናል። እንዴት ነው እንደው መከላከያ ሰራዊቱ እንዲህ አይነት የጦርነት ቀጠና የነበሩ ቦታዎችን ለሕዝብ እንዲገባ ይፋ ሲያደርግ ምን ያህል ፍተሻ ነው የሚካሄደው?
3: ጥሩ ጥያቄ ነው። ግን በመሰረቱ ይህ ድርጊት ይህ ፈንጂ የተገኘው ምናልባት ኢዝባላ የተኮሰው ፈንጅ ሊሆን ነው ይሆናል ተብሎ ርጣሬ አለ። ሆኖም ግን ሁሉንም ቦታ በሰሜኑ በኩል ያለውን ጫካና መስክ ፍተሻ ለማድረግ የመከላከያ ኃላፊነት የለውም። ሆኖም ግን ኃላፊነት ያላቸው ተቋማት አሉ። አንደኛው ያው ካካል የምንለው ወይም የደኖች ክፍል የሚመራ በእስራኤል የተመደበ ካካል የሚባል አለ። እሱም በየጊዜው አንዳንድ ሽርሽር የሚወጣበት ቦታዎች ላይ ፍተሻ ማድረግ አለበት። መንገዶችንም ምልክት ማድረግ አለበት። ምናልባት አንዳንድ ሰዎች ሽርሽር በሚወጡበት ሰዓት ትምህርት ቤቶች ሊሆኑ ይችላሉ። በመሰረቱ ትምህርት ሚኒስቴር ለማንኛውም ተማሪ በየአመቱ ሽርሽር እንደሚወጣ ይፈቀዳል። ይህም ፍቃድ ከፖሊስ ይፈቀዳል። ሌሎችም ትምህርት ቤቱ ፍቃድ ከተገኘ በኋላ መስመሩ ታውቆ ይወጣሉ። እንደዚህ አይነት ክስተቶች እንዳይፈጠሩ ቀደም ያልኩት ተቋም ካካል የሚባለው ኃላፊነት አለበት። ሌላው ደግሞ መንግስት ያቋቋመው ራሽላፕ የሚባል ወይም ይህን አይነት ፈንጅ የወደቁ ፈንጆችና አንዳንድ ሞክሽ የምንላቸው ሞክሾችን ምልክት ማስቀመጥና መፈተሽ የሚገባው መንግስት ያቋቋመው አካል ነበር። ሆኖም ግን በእነሱም ላይ መፍረድ አልችልም። ምክንያቱም ትልቅ ስፋት በቆዳ ስፋት ያለው ክፍል ስለሆነ በጦርነትም ላይ ስለሆነ ሁሉንም ቦታ መፈተሽ አይሻልም። ኃላፊነቱ ዞሮ ዞሮ እነዚህን ወጣቶች ይዘው የወጡ ተቋማት ይህ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ልጆች የሚሄዱበትን ቦታ ማየት ነበረበት። ወደ ሽንት ቤት የሚሄድ ልጅ ካለ አትሄድ ወደዛ ማለት ነበረባቸው። ሆኖም ግን አልፎ አልፎ ይህ አይነት ድርጊት ሊፈጸም ይችላል። አሁን በፊት አንድ ህፃን እንዴት ነው የሆነ ቦታ በራማታ ጎላን እንደዚሁ ተጎድቷል። ከዛም ትምህርት መማር ነበረብን። ሆኖም ግን ይህ ድርጊት ተፈጥሯልና የዚህ አይነት ሽርሽሮች ይቆማሉ የሚል አቋም የለኝም። ምክንያቱም እንደዚህ አይነት ክስተቶች ሊፈጠሩ ይችላሉ። ኃላፊነትም ውትድርና አካል መውሰድ የለበትም። እንግዲህ ውትድርና አካል ደግሞ እንደምታውቀው በአሁኑ ሰዓት የሰው ጥረት ያለበት በሰባቱ ማዕዘን የሚዋጋ ስለሆነ ይህን ድርጊት ለማድረግ ጊዜም የለውም። ሆኖም ግን አንዳንድ አካላት የተመደቡ ነበር። እነሱም ምናልባት የባጀት ማጣትም ሊሆን ይችላል። ሁሉንም መስክ መፈተሽ አይሻልም? ስለዚህ በአሁኑ ሰዓት እነዚህ ልጆች እንደምታውቀው ከ25 በላይ ቆስለዋል። አንዱ ተሰውቷል። የተሰዋውም እንግዲህ አረገነት ያግባው። ለቆሰሉትም መልካም የማገገሚያ ጊዜ ሆንላቸው እንጂ ከዚህ በፊት እንዳልኩት ሌሎች ተቋማት ነው ኃላፊነት ያላቸው።
0: አዎ፣ መቼም እንግዲህ መከላከያ ሰራዊቱ በቀጥታ ላይ መለከቶች ሊሆናል ኃላፊነት። ዞሮ ዞሮ ግን ኃላፊነቱን መወጣት ያለበት አካል አልተወጣም ማለት ይቻላል። በዚህ አጋጣሚ ምንም እንኳን ጽሑፍ ቢኖርም እዛም ምናልባት ልጆች እንዳይገቡ ማድረግ የነበረበት አካልም ይኖር ይሆናል በቦታው። ዞሮ ዞሮ አሁን ያን አካባቢ ጉብኝት ሽርሽር ለማካሄድ ምን ያህል አስተማማኝ ነው ማለት ይቻላል?
3: እንደሚመስለኝ ከሆነ እነዚህ የሽርሽር ቦታዎች ወጣቶች የሚወጡበት፣ ቤተሰቦች የሚሄዱበት፣ ሁላችንም አንዳንዴ እንደዚህ አይነት ሽርሽሮች እናደርጋለን። መንገዶች በሙሉ ምልክት አላቸው። ከዛ ምልክት ጥሶ መግባት አይፈቀድም። ከዛ የምናያቸው ፈንጆች ወድቀው ከተገኙ መንካትም የለብንም። እንደሚባለው ከሆነ ይህ ልጅ ይህን ፈንጅ ሽንት ሊሸና ሂዶ አገኘውና ከቲቁ ነው ያስገባው ነው የሚባለው። ስለዚህ ምን ያህል እርግጠኛ ነኝ አላውቅም። ሆኖም ግን እንደሚባለው ከሆነ ፖሊሶች በምርመራ ላይ ነው ያለ። ፖሊሶች እንደሚሉት ከሆነ ይህ የተወረወረ ከሊባኖስ የተወረረ ከሂዝባላ የተወረረ ሚጥራር የሚባል ፈንጅ በውስጡ ብዙ እንደ ፈንጆችና እንደ ደንጋዮች ጠጠሮች መስመሮች ያለው ፈንጅ ሲፈነዳ ብዙ ጉዳት ሊደርስ ይችላል። በዚህ ጉዳት ላይም መምህራንም የተጎዱ አሉ፣ ወይም እዚህ ሽርሽር ኃላፊዎችም የተጎዱ አሉ። ወጣቶችም በተለይ ከ15 ዓመት በታች የሆኑ የተጎዱ አሉ። አንድ 15 ዓመት ልጅም እንዳልኩሽ ህይወቱ ተናጥቷል። ይህ ማጣት የልጅ መሞት ያሳዝናል። ሆኖም ግን ይህ ሆኗል ተብሎ እንግዲህ ሽርሽር ይቀራል የሚል አቋም የለኝም። ማንኛውም ሰው በሚሄድበት ቦታ በደቡብ ሆነ በሰሜን ምልክቶች አሉ። ያን ምልክት ጥሰን መሄድ የለብንም፣ ጥንቃቄ ማድረግ አለብን ነው ምለው።
0: አዎ ጥሩ ነው። በእርግጥ ሽርሽሩ ላይ አይቀርም፣ ሊቀርም አይችልም። እንደው ግን ለጊዜው አካባቢው የደህንነት እስኪረጋገጥ የፖሊስ አዛዥም ዳኒ ሌቪ ከመከላከያ ሰራዊቱ ጋር ሰሞኑን ምንሰራው ስራ ይኖራል ብለዋል በቦታው ተገኝተው ባስተላለፉት

0: መከላከያ ዘብ ቆማል ይህ ምርጫ በጥሩ ሁኔታ እንዲካሄድ በተለይ መከላከያው ኤታማጆር ሹሙ የፖሊስ ኃላፊውና የሻባክ ኃላፊው በዚህ ሁኔታ ላይ አንዳንድ ውይይቶች አድርገው መልስ ለመስጠት ተዘጋጅተውበታል። ሆኖም ግን የሂዝባላ ማንሰራራት ከድሮም ይጠበቃል። ሂዝባላም ሆነ ሐማስ መልሶ ለማንሰራራት እስራኤል መጉዳት የየቀኑ ስራቸው ነው፣ ኃላፊን መደበኛ ስራቸው ነው። ስለዚህ መከላከያ ዘብ ቆሟል። መከላከያ ይህን ነገር ለመቋቋም ብቃት አለው፣ አቅም አለው። ከብጫው መስመር ቆሟም እንኳ ቢሆን አንዳንድ ተባራሪ የሂዝባላ ዘሮች ማንዝርቶች በሚወጡበት ሰዓትና ወታደሮቻችን በሚጎዱበት ሰዓት ስምምነቱን ባልጣሰ መንገድ እስራኤል እንደ መከላከያ ይህንን ተግባር እየፈጸመ ነው፣ እየጎዳ ነው። በአዛም እንደዚህ ነው የሚደረገው፣ በሊባኖስም እንደዚህ ነው የሚደረገው። ሆኖም ግን የሊባኖስ ህዝብ በተለይ አንዳንድ ህብረተሰቦች እንደሚሉት ከሆነ ከእስራኤል ጋር ሰላም መፍጠር ግዴታችን ነው። ሂዝባላ ለሰላሳ ዓመት ያህል ገዝቶን ጨቁኖን የሌላ መንግስት ተላላኪ ሆኖ ወታደር እያለን ወታደር አካል ሆኖ ግዛታችን አገራችን በድሏት ኑሯልና እኛ ሰላም ነው የምንፈልገው ብለው ከመንግስት ላይ ኩነና አቅርበዋል። መንግስት የሊባኖስ መንግስት ትንሽ በዚህ በኩል ድካም እያሳየ ነው። ሊባኖስ እንደ ሀገር የሊባኖስ ወታደራዊ አካል ሂዝባላ ትጥቁን ካስፈታው እስራኤል ምንጊዜም ሰላም ትሻለች፣ ሰላምም እንደሚሆን ወደፊት አልጠራጠርም። ምናልባት ከኖቬምበር 15 ቀን በኋላ ነገሮቹ እንደገና ታድሰው ይህ ስምምነት የሚፈጠርበትና ይህ ማን ይመረጥ የሚል አይደለም። የእስራኤል መንግስት በሙሉ በዚህ ምርጫ ያሸነፈ ምንጊዜም ቢሆን ሰላም እንደሚፈልግ አልጠራጠርም። ሆኖም ግን ከዛ በፊት ግን መከላከያ ሙሉ ዝግጅት አድርጓል እንደሚቋቋመው አልጠራጠርም። በአዛም እንደዚሁ ነው። ሁቲዎችም እንደምታዩ ከኢራን መልእክት እየተቀበሉ ይህን ምርጫ ለማንኮላሸት ምናልባት ይተኩሱ ይሆናል። ኢራንም እንደምታየው ምንጊዜም እየዛተች ነው። ታያለሽ፣ ለአንቺስ ግልጽ ነው፣ ግን ለህብረተሰብ ግልጽ ማድረገው ሁቲዎች የሚባሉ በየመን የሚኖሩ ቴሮሪስቶች በሳውዲያ ላይ የሚያደርሱት ጉዳት በእውነት በጣም በጣም በጣም ትልቅ ጉዳት እያደረሱ ነው። የአየር ማረፊያዎች እየተጎዱ ነው። ሰዎች እየሞቱ ነው። የአሜሪካ ዜግነት ያላቸው ሁሉ በዚህ ድርጊታቸው እየሞቱ ነው። ምናልባት የአሜሪካው መንግስትም የአሜሪካው ትራምፕም ሳውዲያን ለመርዳትና ሁቲዎችን ለአንዴና ለመጨረሻ ጊዜ ድባቅ መምታት አለባቸው። በነገራችን ላይ እንዲያው ለአንቺ ግልጽ ላድርገውና ለህብረተሰቡም ግልጽ እንዲሆን ኢራንም ቢሆን ሁቲዎችም ቢሆን አልሆንላቸው ብለው እንጂ ፈርተው እንጂ የእስራኤል ያጠፋ ፈርተው እንጂ ወደ እስራኤል የሚያልተኩሱበት ምክንያት እውነቴን ጦርነት ችላ ብለውት አይደለም። ምንጊዜም ይሞክራሉ። የሚሞክሩት ግን በተለይ ኢራን ውጭ አገር ባሉ የእስራኤል ዜጎች የእስራኤል ተቋማት ጉዳቷን ለማስቀጠል ትሞክራለች። ሆኖም ግን እስካሁን ድረስ አይሳካላትም፣ ለወደፊትም አይሳካላትም።
1: እንደው ኢራኖች ግን ሁቲ አሁን ኢራኖች ሁቲ አማጺ ቡድን ሳውዲ አረቢያ በጣም ሀብታም፣ በጣም ታላቅ፣ በጣም የሰለጠነ መከላከያ ሰራዊት፣ ዘመናዊ ጦር መሳሪያ ያላት ሀገር ናት። ሳውዲን ሲዳፈሩ እንዴት ነው እውነት እስራኤልን ፈርተው ነው ወይስ ዓለም አቀፉን ጫና እንደው በመፍራት ከአሜሪካ ጋር ድርድሩን ለማስቀጠል ይሆን?
0: አይደለም። ኢራን ወደ እስራኤል የማይተኩስበት ሁቲዎች ወደ እስራኤል የማይተኩስበት ትልቅ ምክንያታቸው የእስራኤል አየር ኃይል ብቃትና ጥራት፣ የእስራኤል መሳሪያዎችና ተተኳሾች ብቃትና ጥራት፣ የእስራኤል መከላከያ ተቋማት ስራቸው ላቅ ያለ ስለሆነና የእስራኤል ወታደር በየትኛውም ቦታ በየትኛውም መስክ በመስኮት ውስጥ የሚገባና ኢላማውን ጎድቶ የሚመለስ ኃይል ስላለን ከልምዳቸው ተነስተው ወደ እስራኤል አይተኩሱም። ወደ ሳውዲያ የሚተኩሱበት ምክንያት ሳውዲያ ትልቅ ሀገር ናት። በጫማ ስፋትም ቢሆን በቆዳ ስፋትም ወታደራዊ አካልም አላት፣ አየር ኃይልም አላት። ምናልባት ግን ፈርተው ምናልባት ለምሳሌ አንድ ጥምር ኃይል ነበር አፍጋኒስታን፣ ግብጽና ቱርክ፣ እነዚህ አራት ሀገራት ሳውዲያ ሆነው
1: ፓኪስታን
0: እነዚህ ሀገራት ጥምር ኃይል ፈጥረው አንዱ ሀገር አንዱ ቢወራት እኛ ወደ እናንተ እንመጣለን የሚል አቋም ነበር። በአሁኑ ሰዓት ግን ምናልባት ከወታደራዊ አንዳንድ እገዛ በስተቀር በሁቲም ላይ ምንም አይነት እርዳታ አልተቀበሉም። አሜሪካም እንደዚሁ አሜሪካና ሳውዲያ ትልቅ ግንኙነት አላቸው። በኢኮኖሚ መታሰስ ስሮና

0: ሳውዲ አረቢያ በአሜሪካ ውስጥ ብዙ በሚሊያርድ የሚቆጠሩ ገንዘቦችን እየደፋች ነው። ሆኖም ግን ትራምፕ ለነሱ አልደረሰላቸውም። እንግዲህ እንደሚመስለኝ ከሆነ ትራምፕ የሚጠብቁት የኖቬምበሩን ምርጫና ከዛ በኋላ ምናልባት እንግዲህ እንደምታውቂው ሳውዲ አረቢያም ቢሆን በጣና ላይ በተለይ የሁቲዎችን ቦታዎች እየደበደበች ነው፣ አየር ማረፊያዎችን እየደበደበች ነው። ግን አጸፋ መልስ የሚሰጡት በሚሳኤል ስለሆነ ይሄ ሚሳኤል ደግሞ ኢራን ስለሚመረትና በርቀትም ሆነ በብቃት በጥራት ስላለበት ትልቅ ጉዳት እያደረሰ ነው። ይሄ ነገር እስከ መቼ ይቀጥላል ሻልሽኝ? እንደምትሰከው ከሆነ ከኖቬምበር በኋላ አሜሪካ ኃይልም ገብቶ የቱርክም ሆነ የነዚህ ጥምር ኃይል የምንላቸው እርዳታ ተቀብሎ ለአንዴና ለመጨረሻ ሁቲዎችን ማውደም አለብን። ያ ካልሆነ እነዚህ ፕሮክሲ የምንላቸው ሄዝባላ፣ ሐማስ እና ሁቲም ዓለምን ተቆጣጠሩት ማለት ነው። ስለዚህ የዓለም ህብረተሰብ ደግሞ ይሄን ነገር መስጠት የለበትም፣ ጠንክሮ መስራት አለበት። እናሸንፋለን።
1: በሚገርም ሁኔታ እንግዲህ ዓለም ከተባበረ በእርግጣው አሸባሪ ድርጅቶች ማሸነፍ ያስፈልጋል። ዞሮ ዞሮ የሁሉም ጠላት ነው አሸባሪ ድርጅት፣ ሰላም የሚፈልግ አካል ጠላት ነው። ሳውዲ ይሄን ስታይ እንግዲህ ኢራን በመካከለኛው ምስራቅ ሀገራት ላይ ያደረሰችው ጉዳት እጅግ ከፍተኛ ነው። በተባበሩት የአረብ ኤምሬት ላይ ያደረሰችው ጉዳትና የሞቱት የዜጎች የሟች ዜጎች ቁጥር ከእስራኤሉ እንደሚበልጥ በጣም በእጅጉ እንደሚበልጥ ነው የሚታወቀው አሁን በተካሄደው ባለፈው ጦርነት፣ በሌሎች ሀገራትም እንደዚሁና እንደው የተጠናከረ ህብረት አለ ብለህ ታስባለህ? ግን የመካከለኛው ምስራቅ ሀገራት እንደው በእውነትም እነዚህ አሸባሪ ድርጅቶችን ለማሸነፍ ተጠናክረዋል ወይስ ቸለል ብሎ በድርድር ለመፍታት ነው የሚፈልጉ?
0: ኢራን በመካከለኛው ምስራቅ ሀገራት ውስጥ ከጆርዳን ጀምሮ ያልጎዳችው ሀገር የለም። በተለይ ጆርዳን፣ በተለይ አንቺ እንዳልችው ኤምሪዮት የሚባለው ኩዌትና ካታር ሁሉም ተጎድተዋል። ግን ሆኖም ግን እነዚህ ሀገራት ምናልባት ስጋታቸው ትራምፕ ይህን ጦርነት ሳይቋጨው ይመለስና ዝሮ ዝሮ ከእኛ ጋር ጠብ ስለሚፈጠር እኛ አስቀድመን አጸፋ መልስ መስጠት የለብንም ዝም ስላሉ ኢራን የምታደርገው በአሁኑ ሰዓት እነዚህን ሀገራት በተለይ የአሜሪካ ተቋማት ያሉበትን የአሜሪካ ቤዝ ያለበትን ቦታ መምታትና እንዲያውም በአሁኑ ሰዓት ትልቅ ዛቻ እያደረገች ነው። ማንኛውም ተቋም የነዳጅ ተቋምም የሆነ ማንኛውም በሳውዲ አረቢያ የሚገኝ በኤሚሮት የሚገኝ የአሜሪካ ተቋም ያለበት በሙሉ ይመታል እያለች እየዛተች ነው። ይህ የምታደርግበት የአሜሪካ መወላወል ነው። አሜሪካ ጥሩ አቋም ቢኖራት ኑሮ፣ ግልጽ የሆነ አቋም ቢኖራት ኑሮ በቅርቡ ቀን ኢራንንም ማውደም ትችል ነበር፣ ለእነዚህ ሀገራትን መታደግ ትችል ነበር። እንዲያውም እንደሚባለው ከሆነ ሰሞኑን የአሜሪካው መንግስት ለእስራኤል ፍቃድ ሰጥቷል ኢራንን ወደ ኢራን ትኮሳ እንድናደርግ። ሆኖም ግን ጠቅላይ ሚኒስትሩና ካቢኔያቸው በተለይ ታማጆር ሹሙ እኛ ብቻችን ይህን ነገር መስራት የለብንም፣ ከሆነም አሜሪካ ትጀምረውና እኛ ከነሱ ጋር ጥምር ኃይል ሆነን እንገባለን እንጂ ብቻችን ገብተን ይህን ነገር ለመቋቋም እንግዲህ አንዳንድ ነገሮችም ስለሚጎሉን ይህን ነገር ማድረግ አያስፈልግን ብሎ ትተውታል። እንደሚመስለኝ ከሆነ የሚጠበቀው አንደኛ የእኛው የእስራኤል ሀገር ምርጫ ነው፣ ሁለተኛ ደግሞ የአሜሪካ ምርጫ ከተቋጨ በኋላ ተመልሰን ወደ ጦርነቱ እንደምንገባ አዝማሚያው እየታየ ነው። ይህን ደግሞ እንግዲህ በሂደት የምናየው ነው።
1: በጣም አዎ፣ በሂደት ይታያል። በጣም ነው የምናመሰግን። ሌላ አድማጭ መስመር ላይ ስላለ ነው ኮሎኔል፣ ምናልባት ለማጠቃለል አጠር አድርገህ የምትለው ነገር ካለ።
0: ሰላም ለሁላችን፣ ሰላም ለዓለም ያስፈልጋልና ወደ ሰላሙ ሁላችንም ሰው እንደ ሰው ተከብሮ መኖር አለበት። ሰላም ቢመጣ ደስ ይለኛል። መልካም ምሽት ይሁንልን።
1: በጣም እናመሰግናለን። መልካም ምሽት።
0: እሺ፣
1: አሁን ደግሞ ወደ አቶ ጋሻው ዘላለም ነው የምናልፈው። አቶ ጋሻው ዘላለም የክራት አታ ከተማ ኗሪ ናቸው። ዛሬ እንግዲህ እንደሚታወቀው በሀይፋ ባህር ዳርቻዎች አካባቢ በሚገኙ ከተሞች እንግዲህ የክራት አታ ናት አንዷ ከተማ። በዛ አካባቢ የኬሚካል ማጣሪያ ጣቢያ አለ፣ የንጥረ ነገሮች ማጣሪያ። እንግዲህ በዚህ አካባቢ የአየር ጸባይ አየሩ ይበከላል ብዙ ጊዜ ይባላል፣ በዚህ በፋብሪካዎች ምክንያትና ዛሬም ትምህርት ቤቶች ሁሉ እንደተዘጉ ነው መረጃዎች የሚያሳዩት። አካባቢው አየር ስለተበከለ ማስጠንቀቂያ ተሰጥቷል። እስኪ እንዴት ነበር? ጤና ይስጥልን አቶ ጋሻው ዘላለም እንደምን አመሹ?
2: ጤና ይስጥልኝ ወይዘሮ ወርቅነሽ እሸቴ እንዲሁም ጋዜጠኞች በሙሉ ነዘጠኝም ሆነ ነጋሽ ሻየው እነ ገብርኤል ማንኛውም እናይቸው ሁላችሁም አመሰግናለሁ እናንተ ታስተላልፉት በጣም አሪፍ ነው እና
1: አመሰግናለን በዛሬው ግራታታ ነው ትርሱ አይደል ግራታታን የሚኖሩት
2: አው
1: እሻው በዛሬው ለተስኪ እንደው ምን ነበር ከተማችሁ አየር ተበከለ ሲባል ሰማንና እንዴት ነው
2: አሁን እንግዲህ ነው ዛሬ ጠዋት ላይ 8 ሰዓት ከ40 ደቂቃ ሲል ተማሪው ሁላ ሄዷል በዛ ነው ታቴ ጋር አብረን ነበርነን ከዛ ተደወለላትና ስንመጣናግራቸው ያው ይብሪት መጠጋገዝ ይፈልጋን እና እኔም ቀረብዬ ስነጋገር ምንድነው ሲል የቤተ ዝኩክ መዘጋቢር የሽሎ ባያ አሁን ልጁን መውሰድ ትችላላችሁ አሁን አሉ። የት ነው ቦታው ብዬ መጠየቅ ስል እንደዚህ አለን ያለ ቅራታታና እንዴት ነው ስል ብዙ ጊዜ ሊወስድ ይችላል አሉና እንደገና አሁን አንተ ከቤት ነህ አብረን ያለህ አሉኝ። አሁን ስላቸው እንደውም አንተ መምጣት አያስፈልግም እኛ እናመጣዋለና ጠብቁን ለተወሰነ ደቂቃ አሉ። አመጣው ሰትዩዋም አስረክበው በግል መኪና ነው ያመጡት።
1: አህ ልጅው ተመለሰው ትምርት ቤቱ ዝግ ተዘጋ ዝረዛ
2: አሁን አሁን በዛ መጣው አደሰው ሲሄሩ ስታመቻንም ይከፈሲል እንደውላለን ምሸትም ሆነ ለማንኛውም እንደውላለን ብለው አስረክበው ተፈቱ።
1: የሚገርም ነው። እንደው ከዛ ውጭ ስላከባቢው ኗሪዎች የተነገራችሁ ማስጠንቀቂያ አለ ጥንቃቄ እንድታደርጉ ከቤት እንዳትወጡ አንዳንዴ እንደዚህ አይነት ነገር ሲፈጠር ስፖርቲንግ ስቃሴ እንዳታደርጉ ሩጭ እንዳትወጡ ይባላልና እንደዛ ያላችሁ አካል አለ
2: እንደዛ እንደዚህ በግል ደውሎ እንትን ባይልን በውጭ ሲናፈስ ገና ዛሬ ትምርት ቤት የለም የተደወለ የኔዎች ልጆች ሁላ እንዴት ነው ወህደዋን ተመልሰዋን ብዙ ሲናፈስ ነው የዋልና ያረፈደ እና ሌላን የማውቀው የለውም ብዬ መለስኩኝ። እና በአካባቢያችን ብዙ የዚህ አይነት ተበክሏል ቤተዝቆ ከመናመን ይያለው ሲናፈስ ነው የዋለ።
1: ከዚህ በፊት እንደዚህ ብሏችሁ ያውቃሉ?
2: አይ ከዚህ ያው በሌላ እንደዚህ ባዳሾት እንደሁሉም እንጂም ሰማ እንደዚህ ትምርት ቤት ተዘግቶ እንዲህ ሲባል አላውቅም አልሰማሁኝ።
1: ያለው መጀመሪያ ጊዜ ነው። ያው ከዚህ በፊትም በርግጥ እንደዚህ ያየር ጸባይ ይበከላል በርግጥ ይሰማል የታወቀ ነው። ይሄ ማጣሪያ ጣቢያው ያየር ብክለት በአካባቢ ያሉ ፋብሪካዎች የኬሚካል ፋብሪካዎች አየሩን ይበክላሉ እየተባለ በርግጣው ይቀርባሉ ብዙ ጥሪዎች ግን እርሶ አልሰሙም መጀመሪያ ነው የሚሉት?
2: አዎ እንግዲህ የትምርት ቤት ንውሰዱ ሲባል የመጀመሪያ ነው። በሌላ አካባቢ ይሁን እንደማንኛውም እንደሚሰማው ቤተዝኩክ እናም ብዙ ያው ቴክኒካል አለ ይበከላል እንደውም ቦታውንም መልቀቅ አለበት የሚባልም አለ። ተባለፈው 8 አመት ይሁን 7 አመት ይሁንም የተወሰነችውን ቦታ ዘግተዋል እናም ሲባልም ሲሰማ ነበር።
1: ያው በከዚህ ውጭ እንዴት ነው ስንት ትሆናላችሁ በከተማው ምትኖሩት ከኖሯችሁ እንዴት ነው በክሪያታታ?
2: እና እንግዲህ ክሪያታታውን ደናናት አገሯ ጥሩናት ህዝቡም ያው ጥሩ ሁኔታ ነው ያለ። እኛ ደግሞ ያው እንግዲህ ከሰሞኑ አሁን እነንም ለማግኘት የተቻለ ከሰሞኑ ያው የቤት ዋይታ ስለሆንኩኝ ነው ይሄ ሁላ የተደረሰው እንጂ በስራ ብንሳተፍ ኑሮ ምናምን ቢሆንም ላናውቀው እንችል ነበርና ከሰሞኑ ያው ቤት ዋይታ ነኝ።
1: ስለዚህ በቤት በደናውት ነው ቤት ዋሉት
2: ምን እናትዬ ምን በደናማ ቢሆን ይሄ ወገመም ዲስክ እየተባለ ይሄው አምስት ወር ማለት ነው ሰነትን መጣት እና ስራን ብቋ ይለም ብለው አባረሩን ያው ተቤት ዋይታ ነው እና ያለ።
1: ያው እንግዲህ ህክምናው ምንም ማድረግ ነው። ጥሩ ሌላ የሚናገሩት ነገር የሚያስተላልፉት መልእክት ካለ ይችላሉ?
2: እኔ ሌላ ማስተላልፈው ለእናንተዎች ነው ለእናንተ ሰራተኞች አመሰግናለሁ በእውነት ዛሬ እኔ መጀመሪያዬ ነው ታሁን በፊት ባንች በሰጠይ በሻየው በእናይቸው በእነ ገብርኤል ስትናገሩ ሙላው ነው የሚደሰትባችሁ ስራውንም እየሰራነይ ካለነን አንዲት ደቂቃም ቢሆን ሰርቀን እናዳምጣት እናንተን ዜና ነው እና በጣም ጥሩ ናችሁ መናገር ህዝቡ መናገር እንደዚህ ባይችልም በሆዱ በጣም ነው የሚወዳችሁ እናንተም ጠንክሩልን ያኑራችሁ የሚለውን የደስታ መልእክትን ማስተላለፍ ነው።
1: በጣም እናመሰግናለን። እንግዲህ ጥሩ እኛም እንደዚህ አይነት አድማጭ መኖሩ ደስ ይለናል። አንዳንድ ጊዜ አስተያየት ስንሰማ በርትቶ ለመስራትም የሚስተካከሉ ነገሮችንም ለማስተካከል ጥሩ ነውና በጣም እናመሰግናለን።
2: እሺ እናትዬ እኔ በጣም አመሰግናለሁ። ሰላም ምሽት።
1: መልካም ምሽት። መልካም ምሽት አቶ ጋሻው ዘላለም። እሺ መልካም ምሽት ይሁንላችሁ።
2: እሺ ለሁላችሁ።
1: እሺ።

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ እንግዲህ 3 ደቂቃዎች ብቻ ነው የቀሩን። የትምህርት ሚኒስተር እንግዲህ ዛሬ ያደጋ በደረሰበት አካባቢ በሰሜን እስራኤል በገሊላ ረኪስ ራሚን በተባለው አካባቢ ከሰሞኑን ፕሮግራም የተያዘላቸውን ጉብኝቶች ያው ተማሪዎችም ሆነ ተማሪዎች በትምህርት ሚኒስተር በኩል ተማሪዎች ነው እንግዲህ በሌላው አካል ደግሞ በዚህ አካባቢ ጉብኝት ማድረግ ያቀዳችሁ ያሰባችሁ ካላችሁ በትምህርት ሚኒስተር በኩል የታሰበውን ፕሮግራም የጉብኝት ፕሮግራም ለመሰረዝ እያሰበበት እንደሆነ የትምህርት ሚኒስተር አስተውቋል። እንግዲህ ለመሰረዝ እያሰበበት ነው ይላል። በቅርብ ጊዜ ያስተውቃሉ በቅርብ ሰዓት ነው የሚል እንግዲህ መጨረሻውን ውሳኔ። ሌላው የብሪታንያው ጠቅላይ ሚኒስተር አንዲ በርንሃም ዛሬ በለንደን ባደረጉት ንግግር የኢራን አቤታዊ ዘብ ፌርፎርድ የተባለውን የሀገሪቱ የአየር ኃይል ወታደራዊ ካምፕ ላይ ጥቃት ለማድረስ በጣም በዝግጅት ላይ መሆኑን መረጃ አደርሶናል እና ሀገራችን እንግዲህ በሀገራችን ምድር ላይ የኢራንን ጥቃት መሸከም አንችልም፣ ትግስታችን አልቋል፣ በምድራችን ላይ ጥቃት እየደረሰብን ነው፣ ኢራን ድንበሯን ማወቅ አለባት በማለት ንግግር አድርገዋል። እንግዲህ መረጃው የወጣበትን የደረሰውንም ምንጩን ግልጽ አድርገዋል። እነዚህንም ሆነ ሌሎች አዳዲስ መረጃዎችን በተለይ በሰሜኑ ሀገራችን ክፍል ዛሬ በደረሰው አደጋ እንግዲህ ሕክምና ላይ ነው ያሉ አብዛኞች 23 ሰዎች አንዱ ህይወቱ ማለፉ ታውቋል። 14 ዓመት ታዳጊ። ነገ በጧቱ ስርጭታችን ያለውን አዳዲስ መረጃ ወደ እናንተ እናደርሳለን። የተከበራችሁ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። የፕሮግራሙ አቀናባሪ ሀና አስፈራው ናት። ሀናን እናመሰግናለን። የቴክኒክ ባለሙያው ኢታይን እንዲሁ ከልብ እናመሰግናለን። እንግዲህ ፕሮግራሙን በመምራት እዚህ ስቱዲዮ እናንተ ጋር አብሬ የቆየሁት ወርቅነሽ እቴ ነኝ። የቴክኒክ ባለሙያችን ኢታይ ተማሮፍ ይባላል። ምስጋና ይድረሰው። ነገ ጧት እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ሌሊት ይሆንላችሁ። ሌሎችንም እንግዲህ ጥላሁንን ሌሎች ተሳታፊዎቻችንም እናመሰግናለን።